0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተ ሐሙስ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ለቱን ደብራን ዘመን አቆጣጠር ዮም ኻሚሺ ዩትቤት በሲቫን ታፍሽን ፔቫብ ሲሆን ዳውሮፓን ዘመን አቆጣጠር ደግሞ ሜይ 28 ቀን 2016 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጠር ግንቦት 20 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዘም የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን አርስተ ዜና። በሰሜን እስራኤል ያለው የጸጥታ ችግር ያሳሰባቸው የአካባቢ መስተዳድሮች ዛሬ ትምህርት ቤቶችን ዘግተው የሚውሉ መሆኑን አስታወቁ። በደቡብ ሊባኖስ ሁለት ወታደሮች በሄዝቦላ ጸረ ታንክ ሚሳኤል ጥቃት መቁሰላቸው ተገለጸ። አንዲት ወታደር ደግሞ ሕይወቷ ማለፉ አሁን ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ከስምምነት ላይ ለመድረስ የምትፈልግ ቢሆንም አካሄዷ ግን ያላስደሰታቸው መሆኑን ገለጹ። በሩሲያና ዩክሬን መካከል ከአራት ዓመታት በላይ የሚካሄደው ጦርነት ዛሬም እንደማፋሰሱ እንደቀጠለ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሰሜን እስራኤል ያለው የጸጥታ ችግር ያሳሰባቸው የአካባቢው መስተዳድሮች ዛሬ ትምህርት ቤቶችን ዘግተው የሚውሉ መሆኑን አስታወቁ። የሄዝቦላ ድርጅት እስራኤልና ሊባኖስ በሚዋሰኑባቸው አካባቢዎች በየጊዜው የጦር መሳሪያዎችን ስለሚተኩስና ቦምብ የተሸከሙ ድሮኖችን ስለሚልክ ለተማሪዎች ሆነ ለአካባቢው ጠቅላላ ዜጎች ዋስትና የለም በሚል ትምህርት ቤቶችና የገበያ ማዕከላት ዛሬ ዝግ እንደሚሆኑ ትላንት አስታውቀዋል። የሰሜን እስራኤልን ሰላም ለመመለስ መከላከያ ሰራዊቱ በደቡብ ሊባኖስ ወታደራዊ ዘመቻውን ማስፋፋቱ ትላንት በጠቅላይ ሚኒስትር ናታንያሁ ቢገለጽም የሄዝቦላ ድርጅት ወደ እስራኤል ክልል መተኮሱን አላቆመም። ይልቁንም እስራኤል ደቡብ ሊባኖስን ለቃ እስክትወጣ ድረስ ጥቃቱን አጠናክሮ የሚቀጥል መሆኑን እየገለጸ ይገኛል። የሰሜን እስራኤል ነዋሪዎች በጦርነት ቀጠና ውስጥ ሆነው የሚገኙት ከሁለት ዓመታት በላይ በመሆኑ በአካባቢው ያለው የኢኮኖሚም ሆነ ቱሪዝም እንቅስቃሴ በጣም ስለተጎዳ የዕለት ከዕለት ኑሯቸውን በአግባቡ ከማይኖሩበት ደረጃ መድረሳቸውን ደጋግመው ይናገራሉ። የሄዝቦላ ድርጅት ወደ ሰሜን እስራኤል በመተኮስ የዜጎችን ሰላም ነስቶ ይገኛል፣ ብሎም የሊባኖስ ዜጎች እንዲፈናቀሉ እያደረገ ብዙ ችግር እያስከተለ ነው። ሄዝቦላ ሊባኖስና እስራኤል ለደረሱበት የተኩስ አቁም ስምምነት ተገዥ እንዳልሆነና ብሎም የሊባኖስን መንግስት ለመጣል የድርጅቱ መሪ ናይም ካስም ባለፈው ሳምንት ጥሪ ማቅረቡ ይታወሳል። በደቡብ ሊባኖስ ሁለት ወታደሮች በሄዝቦላ ጸረ ታንክ ሚሳኤል ትላንት መቁሰላቸው ተገለጸ። የእስራኤል ናግማሽ የተባለ ወታደራዊ ተሽከርካሪ በሄዝቦላ ጸረ ታንክ ሚሳኤል ተመትቶ ነው ትላንት ወታደሮች የቆሰሉት። ዛሬ ጠዋት ደግሞ ወታደር ሮት የሚያናይ የህይወት መስዋዕትነት መክፈሏ ይፋ ሆኗል። ይህ በእንዲህ እንዳለ ሄዝቦላ ድርጅት ወደ እስራኤል የሚልካቸውን ፈንጅ ተሸካሚ ድሮኖች ማክሸፊያ ለማግኘት ጥረቱ ተጠናክሮ ቀጥሏል። የእስራኤል መከላከያ ሰራዊት ባለስልጣናት ለድሮን ጥቃት መከላከያ ለማግኘት ሰሞኑን ወደ አሜሪካ ይሄዳሉ ተብሎ ይጠበቃል። እስራኤል መከላከያ ሰራዊቱም ሆነ መንግስት የቀላል ድሮን መከላከያ ለመስራት በጀት ገደብ አልባ የሚመድብ መሆኑን ማስታወቃቸው ይታወሳል። በእስራኤል የአረብ ማህበረሰብ መካከል ያሉ ግጭቶችን ለማስቆም ብሔራዊ እቅድ መንደፍና ችግሩን ለመፍታት ብዙ ስራዎችን ማከናወን ይገባል ተባለ። በአረብ ማህበረሰብ መካከል በየቀኑ በሚፈጠሩ ግጭቶች ብዙ ሰዎች ህይወታቸውን እያጡ ይገኛሉ። በትላንትናው ዕለት በሰሜን እስራኤል አራራ በተባለው ቦታ አባት በዘጠኝ ዓመት ልጁ ላይ በስህተት ተኩስ ከፍቶ መግደሉና ወንድሙን ለመግደል መሞከሩ ብዙዎችን አሳዝኗል። በ2026 ዓ ም በአምስት ወራት ብቻ 116 አረብ እስራኤላውያን እርስ በርሳቸው መገዳደላቸው፣ ብዙዎች መቁሰላቸውና በርካታ ንብረት መውደሙ እጅግ አሳሳቢና ወደፊት ጉዳዩ በዚህ ከቀጠለ ከቁጥጥር ውጭ ይሆናል የሚል ስጋት መኖሩ ተገልጿል። በጋዛ የሐማስን ድርጅት የጦር መሳሪያ ትጥቅ ለማስፈታት ፕሬዝዳንት ትራምፕ ያቋቋሙት የሰላም ምክር ቤት ወደ አካባቢው ሊመጣ መሆኑ ተገለጸ። የሰላም ምክር ቤቱ ወኪሎች ወደ ጋዛ ሰርጥ ለመግባት ከእስራኤል መከላከያ ሰራዊት ይፋዊ ፍቃድ ጠይቀዋል ተብሏል።
0: በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቋቋመው የጋዛ የሰላም ምክር ቤት ወደ አካባቢው ለመግባት ሲያቀድ ይህ ለመጀመሪያ ጊዜ ነው ተብሏል። ምንም እንኳን ሐማስ የጦር መሳሪያ ተጥቆን ለመፍታት ፈቃደኝነት ያሳየ ባይሆንም ሰሞኑን በሐማስ ወታደራዊ ክፍል አዛዦች ላይ የተወሰዱ ትርምጃዎች ድርጅቱን ከጦር መሳሪያ ተጥቆ ያስፈታል የሚል ግምት አለ። በጋዛ ሰርጥ ሰላም ሊሰፍን የሚችልውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ምክር ቤትን በአካባቢው ተገቢውን እንቅስቃሴ ማድረግ የሚችለው የሐማስ ድርጅት የጦር መሳሪያ ተጥቆን ሲፈታ ብቻ መሆኑ ይገለጻል። እስራኤልም ብትሆን ሐማስ የጦር መሳሪያ ተጥቆን ካልፈታ ድርጅቱን ራሱን እንደገና እንዲያጠናክር ድል የማትሰጠው መሆኑ ይገለጻል። የእስራኤል መከላከያ ሰራዊት ባዛይ ሐማስ ከፍተኛ ባለስልጣናት የሚገኙበትን ቦታም ትላንት ምሽት አጥቅቷል። 7 ሰዎች መገደላቸውም ተገልጿል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ከስምምነት ላይ ለመድረስ የምትፈልግ ቢሆንም አካሄዷ ግን ያላስደሰታቸው መሆኑን ገለጹ። አሜሪካና ኢራን በአረብ ሀገራት አደራዳሪነት ከሰላም ስምምነት ለመፈራረም ተቀራርበዋል እየተባለ ሰሞኑን በስፋት እየተነገረ ቢሆንም የድርድሩ ሁኔታ በትክክል የደረጃ ላይ እንዳለ ለማወቅ አስቸጋሪ ሁኔታ ተፈጥሯል። ፕሬዝዳንት ትራምፕ ትላንት በካቢኔት ሚኒስትሮች ስብሰባ ወቅት እንደገለጹት በኢራን መሪዎች አካሄድ ደስተኛ ለመሆናቸው መናገራቸው ከስምምነት ለመድረስ ብዙ የሚቀሩ ጉዳዮች እንዳሉ አመላካች ነው ተብሏል። ፕሬዝዳንት ትራምፕ ሀገራቸው ከኢራን ጋር የምታካሄደውን ድርድር አካባቢያዊ ሰላም እንዲያመጣ ይፈልጋሉ። ስምምነቱ የፋርስ ባህረ ሰላጤውን ሀገራት ከአብርሃም ስምምነት የሚጨምር ካልሆነ ከኢራን ጋር ከስምምነት መድረሱ ምንም አይነት ውጤት የለውም ነው ያሉት ትራምፕ። አሜሪካና ኢራን ከስምምነት ለመፈራረም ተቃርበዋል። የሆርሙዝን የባህር ወሽመጥን በመክፈት የመርከቦች ነጻ እንቅስቃሴ እንዲኖርና አሜሪካን በአካባቢ ሀገራት ያላትን ጦር ለማስወጣት ተቃርባለች እየተባለ በኢራን መገናኛ አውታሮች ትላንት የቀረበውን ዘገባ የአሜሪካ ባለስልጣናት ከእውነት የራቀ ነው በማለት ውድቅ አድርገዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሰራዊት በሆርሙዝ አካባቢ ጥቃት መፈጸሙን አስታውቋል። የአሜሪካ ጦር በኢራን ይዞታዎች ላይ ጥቃት የፈጸመው በአሜሪካ ነዳጅ ጫኝ መርከቦች ላይ ለተሞከረው ጥቃት ያጸፋ ምላሽ ነው ብሏል። በሩሲያና ዩክሬን መካከል ከአራት ዓመታት በላይ የሚካሄደው ጦርነት ዛሬም ደም ማፋሰሱ እንደቀጠለ ነው። የሁለቱ ሀገራት ጦርነት ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ ይቆማል የሚል ብዙ ተስፋ ተጥሎበት የነበረ ቢሆንም ፕሬዝዳንት ትራምፕም በቃላቸው መቆም አቅቷቸው የሩሲያና ዩክሬን ግጭትን መፍታት አልቻሉም። ከአሁን በፊት ያደረጓቸው ሙከራዎችም ውጤት አላመጡም። በዚህ ምክንያትም አንዱ ሌላውን በማጥቃት ደም መፋሰሱና በርካታ ንብረት ማውደሙ እንደቀጠለ ነው። ዩክሬን ከአራት ዓመታት በላይ ሩሲያን እየመከተች ያለው በአሜሪካና ሌሎች የአውሮፓ ሀገራት እርዳታ መሆኑ ይታወቃል። ዩክሬን የሚሳኤል መከላከያዎች እንዳጠራትና አሜሪካ እርዳታዋን እንድትለግሳት ፕሬዝዳንት ዘለንስኪ የአሜሪካውን አቻቸውን ዶናልድ ትራምፕን ጠይቀዋል። ይህ በእንዲህ እንዳለ በሩሲያና ዩክሬን ጦርነት ወደ 500,000 የሩሲያ ወታደሮች መገደላቸውን የብሪታንያ የስለላ ድርጅቶች ገልጸዋል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ተከበራችሁ አድማጮቻችን፣ የሰዓቱ ዜና እዚህ ላይ አበቃም።

እና ፈንጅ ተሸክሞ በሚበረው ድሮን ጥቃት አንዲት ወታደር መገደሏን በፊት ገጹ ዘግቧል። የወታደሯ ስምም ዛሬ ጧት ይፋ ሆኗል። የ50 ለቃ ሮቴም ያናይ የምትባል መሆኑና 20 ዓመት ወጣት ነበረች። በራፋን ጥቃት ወይም በቀላል ድሮን ጥቃት ነው የህይወት መስዋዕትነት የተገደለችው። ሮቴም በተባለው ክፍለ ጦር ስታገለግል ነበር። ነፍስ ይማር። የሄዝቦላ ቀላል ድሮን ጥቃት እስራኤልን ከባድ ዋጋ ማስከፈሉን ቀጥሏል ብለዋል ጋዜጦች። ትላንት አንዲት ወታደር በሰሜን እስራኤል ከሊባኖስ አዋሳኝ ድንበር አካባቢ ህይወት መስዋዕትነት ከፈለች በማለት ማሪብ ዘገባውን ቀጥሏል። ዛሬ ስሟ ይፋ ሆኗል። ሌሎች ሁለት ወታደሮች ደግሞ በከባድ እና መካከለኛ ሁኔታ ቆሰሉ በማለት ዘግቧል። እንዲሁም የሄዝቦላ ድርጅት በደቡብ ሊባኖስ የእስራኤል ጦር ባለበት አካባቢ በተኮሰው ጸረ ታንክ ሚሳኤል ደግሞ ሌሎች ሁለት ወታደሮች ቆስለዋል በማለት በሰሜኑ በኩል ያለውን አስቸጋሪ ሁኔታና እየተከፈለ ያለውን ከባድ ዋጋ ዘግቧል ጋዜጣው። የኢዲዮት አርኖንት ጋዜጣ በበኩሉ በሰሜን እስራኤል ጦርነት ባለባቸው አካባቢዎች የሚኖሩ የእስራኤል ዜጎች ያሉበት ሁኔታ እጅግ አስቸጋሪ በመሆኑ ልጆቻቸው ወደ ትምህርት ተቋማትን ለመላክ ስጋት ስላደረባቸው ከቤታቸው እንዲቀመጡ ማድረጋቸውን በተለይ ራክፋን የተሰኘው ቀላል ድሮን ጥቃትና በየጊዜው የሚሰማው የተኩስ ማስጠንቀቂያ እረፍት የነሳቸው መሆኑን ጋዜጣው ዘግቦ አንድ ሽሎሚ የተባለ ሰሜን እስራኤል የሚኖር ዜጋ በሽሎሚ የተባለ ሰፈር በሚኖር ዜጋ በስፍራው ካሉ ቤቶች መካከል 20 ከመቶ የሚሆኑት ለሽያጭ ማስታወቂያ ወጣባቸው እንደሆኑ ተናግሯል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት ሂዝቦላን ጥቃት መከላከል ወታደራዊ ዘመቻውን ማስፋፋቱን ዋና አላማውም ሂዝቦላን ወደኋላ እንዲያፈገፍግ በማድረግ የሰሜን እስራኤልን ሰላም ለማስከበር ነው ብሏል ጋዜጣው። የአሬጽ ጋዜጣም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ ዘመቻውን በማስፋፋት በደቡብ ሊባኖስ የሚገኙ ሌሎች ዜጎች በሙሉ ቤታቸውን ለቀው ወደ ሌላ ቦታ እንዲሄዱ ማስጠንቀቁን ዘግቧል። የእስራኤል አየም ጋዜጣም የሰሜን እስራኤልን ተጨባጭ ሁኔታ ዘግቧል። ራክፋን የተሰኘው ቀላል ድሮን በሰሜን እስራኤል እየወደቀ ጉዳት ማድረሱን መቀጠሉን ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት በእስራኤል አረብ ማህበረሰብ መካከል የሚፈጸሙ የእርስ በርስ ግጭቶች ምንም የማያውቁ ልጆችን ሁሉ ዋጋ እያስከፈለ መሆኑና ትላንት በሰሜን እስራኤል አራራ በተባለው ቦታ የ9 ዓመቷ ሊላ ጃህጃ በአባቷ እጅ መገደሏን ዘግቧል። ጃህጃ አባት ወንድሙን ለመግደል የተኮሰው ጥይት በገዛ ልጁ ላይ በማረፉ የደረሰውን አሳዛኝ ሁኔታ ጋዜጦች ዘግቧል። በአረብ ማህበረሰብ መካከል የቀጠለው እርስ በርስ ግጭት ብሔራዊ መፍትሄ ካልተገኘለት ከቁጥጥር ውጭ ሊሆን የሚችልበት ሁኔታ ሊመጣ እንደሚችል በርካታ አካላት እያስጠነቀቁ ይገኛሉ ተብሏል። ይህ በእንዲህ እንዳለ በኦራኪቫ ከተማ ደግሞ 3 ዓመት ልጅ በመኪና አደጋ ህይወቱ አልፏል በማለት የትላንቱን የልጆች ህይወት ማለፍ ሁኔታ ማሪቭ አያይዞ ዘግቧል። ሌላው ሁሉም ጋዜጦች የዘገቡት በአሜሪካና ኢራን መካከል ድርድሩ መቀጠሉን ቢገለጽም በውይይቱ ሂደት ፕሬዚዳንት ትራምፕ ኢራን ደስተኛ ለመሆናቸው መግለጻቸውን ጋዜጦች በዛሬ ዘገባቸው ተመልክተዋል። ማሪብ ሁለቱም ሀገራት አቋማቸውን አጠንክረዋል በሚል ርዕስ እንደዘገበው ፕሬዚዳንት ትራምፕ ኢራን የተብላላውን ኡራኒየም ብታስተላልፍም በዚህ ምክንያት በኢራን በተጣለው ማዕቀብ ዙሪያ ማቃለያ እንዲደረግ አልፈቅድም ብለዋል። እንዲያውም በጦርነት ቀሪውን የኢራን ጉዳይ እንጨርሰዋለን በማለት ዝተዋል ብሏል ጋዜጣው። እንዲሁም ሳውዲ አረቢያና ካታር ከአብርሃም ስምምነት ካልተጨመሩ ከኢራን ጋር ከስምምነት መድረሱ ምን ፋይዳ ሊኖረው ይችላል በማለት ባልተጠበቀ ሁኔታ የአብርሃምን ስምምነት ከኢራን ጉዳይ ጋር መያያዛቸውን ማሪብ ዘግቧል። የእስራኤል ሀዮም ጋዜጣ በበኩሉ ትላንት በኢራን መገናኛ አውታሮች የኢራንና አሜሪካ ስምምነት ሰነድ ይፋ እየሆነ ነው በማለት ይፋ ሲሆኑ የነበሩ ዘገባዎች የሐሰት ናቸው በማለት የአሜሪካ ባለስልጣናት ከዋሽንግተን አስተባብለዋል። የአሜሪካው ፕሬዚዳንት አሁንም በኢራን ጉዳይ ጠንከር ያሉ አቋሞች እንዲያዙ ያሉ ይመስላል ብሏል ጋዜጣው። ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ የሆርሙዝን የባህር ወሽመጥም ዘግታ የምትቆይበት ሁኔታ የለም ማለታቸውን የእስራኤል አየሁም ጋዜጣ በዛሬ ዘገባው ተመልክቷል። ሌላው ትላንት በክኔሴት በመጀመሪያ ዙር ድምፅ አሰጣጥ የጸደቀው ሆክ አማኦኖት የተሰኘውና
አገሪቱ ለሐረዲ ማህበረሰብ ልጆች ሙያለ ህፃናት ክፍያን የምትሸፍንበት ህግ እንዲጸድቅ መደረጉ ነው።

ምንም እንኳን ህጉ ገና ብዙ ሂደቶችን የሚያልፍ ቢሆንም ትላንት በክነሴት ለመጀመሪያ ድምጽ አሰጣጥ አልፏል። ዋና ለማውም ይሃረድም ወጣቶች ወደ መከላከያ ሰራዊቱ ለመዝመት ፍቃደኛ በማይሆኑበት ወቅት ከሀገሪቱ የሚሰጣቸው ጥቅማጥቅሞች እንዲሰረዙ በሚል የከፍተኛው ፍርድ ቤት መወሰኑ ይታወሳል። ይህን ውሳኔ ለማለፍና በሰራዊቱ ለማይዘምቱ ይሃረድም ወጣት አባቶች የሚሰጠው ገንዘብ እንዳይቀር ክፍያው በአባቶቻቸው ምክንያት ሳይሆን በእናቶቻቸው እንቅስቃሴ አማካይነት እንዲታይ ለማድረግ ነው ህጉ የረቀቀው ተብሏል። ረቂቅ ህጉን ያቀረቡት እስራኤል ክለር የተባሉት የክኔሴት አባል የሃዱታ ቶራ ፓርቲ አባል ናቸው። 44 የክኔሴት አባላት ሲደግፉ 37 ተቃውመዋል ተብሏል። የሃዱታ ቶራ ፓርቲ አባላት ህጉ ካልጸደቀ ጥቅምት 7ቱን የሽብር ጥቃት የሚያጣራ መንግስታዊ ኮሚቴ እንዲቋቋም በሚለው ሐሳብ ድጋፍ እንሰጣለን በማለት በመዛታቸው ነው ህጉ የቀረበው ተብሏል። ህጉ በክኔሴት በጸደቀበት ወቅት በጣም ከፍተኛ ክርክር ነበረ። ከጥምሩ መንግስት አባል የሆኑም ረቂቅ ህጉን የተቃወሙ ነበሩ ተብሏል። ህጉ በክኔሴት በመጀመሪያ ዙር ማለፉን ተከትሎ የተጠባባቂ ወታደሮች ቤተሰቦች ቁጣቸውን መግለጻቸውን የኢዲዮት አህሮኑት ጋዜጣ ዘግቧል። በጦሩ ለማያገለግሉ የሃሬዲም ወጣቶች ልጆች ገንዘብ ለመርዳት ሲባል በሌላ በኩል ህግ መርቀቁ በእኛ ላይ ማላገጥ ነው፣ እኛ ድጋፍና ደጀን የለንም በማለት ቅራኔያቸውን አሰምተዋል። ሌላው የተባበሩት መንግስታት ድርጅት አንዳንድ አካላትን ከጥቁር መዝገብ ይቅርታ ሌላው የተባበሩት መንግስታት ድርጅት አንዳንድ አካላትን ከጥቁር መዝገብ ውስጥ ለማስፈር የደረሰበትን ውሳኔ በመቃወም እስራኤል ከተባበሩት መንግስታት ድርጅት ጋር ተባብራ መስራቷን ለጊዜው ገደብ አድርጋለች ብሏል ጋዜጣው። በተለይ ወሲባዊ ጥቃትን በተመለከተ ነው እስራኤል በጥቁር መዝገብ እንድትሰፍር የቢሆነው ተብሏል። የሐማስ ድርጅት ጥቅምት 7 ቀን በፈጸመው የሽብር ጥቃት ወሲባዊ ጥልፎ በያዛቸው እስራኤላውያን ላይ መፈጸሙ ይታወሳል። እስራኤል በደል ደርሶባት እያለ እንደ በዳይ ልትቆጠር የቻለችበት ሁኔታ አበሳጭቷታል። የእስራኤል ባለስልጣናት እንደሚሉት የተባበሩት መንግስታት ድርጅት እስራኤላውያንን እንደ ሐማስ በጥቁር መዝገብ ለማስፈር የደረሰበት ውሳኔ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ በተደረገባቸው ጫና ምክንያት ነው ማለታቸውን የኢዲዮት አህሮኑት ጋዜጣ ዘግቧል። ካሬጽ የአየር ጸባይ ሁኔታን አስመልክቶ ዘገባ አቅርቧል። ገና የበጋ ወራት ሳይገባ በአውሮፓ አንዳንድ ሀገራት በጣም ሞቃታማ የአየር ጸባይ እንዳለና ሙቀቱ ለዜጎች አስቸጋሪ ሁኔታን መፍጠሩን በተለይ በብሪታንያ፣ ፈረንሳይ፣ ስፔን እና ሌሎች ሀገራት ዕለታዊ የሙቀት ሁኔታ ከ30 ዲግሪ ሴንቲግሬድ በላይ መሆኑን ሀሬጽ በዘገባው አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲመለከቱልን የጋበዝነው ቅድም ክነሴ ታበላቶች ለመመለ ነው። ጤና ይስጥልን አቶ ሽለሙ እንደምን አደርክ?
1: ራስለና አቶ ሰጠይ እንደምን አለ?
0: ደህና ነኝ በጣም ነው እናመሰግን።
1: አመሰግናለሁ እኔም ችግር የለም።
0: ጥሩ እንግዲህ ያው የሀገሪቱ ተጨባጭ ሁኔታ አለ። በተለይ በሰሜን እስራኤል በኩል ያው ኢዝበላ ጉዳት እያደረሰ ነው። አሁንም አንዲት ወታደር ህይወት ማለፉን ወሳት መክፈሏ ይፋ የሆነበት ሁኔታ አለ። ወታደሮችም ቆስለዋል። ይህ ሁኔታ እስከ መቼ ነው በዚህ አካሄድ የሚቀጥለው የሚሉ ብዙ አካላት አሉ። በሰሜን እስራኤል ያሉ ሰፈሩ ነዋሪዎችም ትምህርት ቤቶችን የዘጉበትን ሁኔታ ዛሬ የማይሄዱ መሆኑን ሰምተናል። እንዴት ነው?
1: ሲጀመር በጣም ነው የሚያሳዝነው። ወታደሮች በእውነት በዚህ ሰዓት በዚህ ጊዜ በሊባኖስ አካባቢ በጣም ኢንተንሲቭ የሆነ ጦርነት በነበረበት ጊዜ እዛ እንኳ እንደዛ ያልሞቱትን አሁን በተለያዩ መንገዶች ሊባኖስ ውስጥ እስካሁን መፍትሄ አልተገኘለት በዚህ እንደ ቢራቢሮ እያደረጉ እየሰደዱ ትንንሽ በጣም ትንንሽ የሆኑት መሳሪያዎችን እየላኩ በሪሞት እየተጠቀሙ እውነት ነው ከሆነ ቤቱ ነው የሚያመጡት ጉዳት በጣም አስገራሚ ነው። ማንም የጠበቀው ነገር አልነበረም። ግን በሰባት ቀን አስረኛ ወር 23 ጀምሮ ያለው ጦርነት በተለያዩ አቅጣጫዎች እስካሁንም የጠፋ የለም። ሁሉም እንደ ሳት እንደፎገገ ነው ያለ ማለት እችላለሁ። በአዛ ሐማስ እስካሁንም ቢሆን ጥንካሬውን እንዳሳየ ነው ያለው። ቢቀጠቀጥም ቢመታም አሁን እንደገና ለማደራጀት ጥረት እያደረገ ነው። የጦር መሳሪያውን አልፈታም። ከኢራን ጋር ያለው ፉክክር እንደቀጠለ ነው። ኢራኖች ላይ የተወሰደው እርምጃ በጣም አስደናቂ እርምጃ ቢሆንም የአሜሪካ መንግስት ስራውን ሳንፈጽም ስላቆሙት አሁን ሂዝበላዎችን ሰሜኑን ሂዝበላ ቢቀጠቀጥም ቢመታም አሁን ሙሉ በሙሉ ከኢራኖች ጋር ቀጥታ ያለው ውጊያ ፉክክሩ ስላቆመ ኢራኖች ናቸው አሁን የሊባኖስን ጦርነት ሂዝበላን እየደገፉ ፋሲሊቴት እያደረጉ ገንዘብ እየሰጡ የሙያ እርዳታ እያደረጉ ራሳቸው ኢራኖች ናቸው አሁን ጦርነቱን የሂዝበላውን ጦርነት እያካሄዱት ያሉት። እና ይህ በእንዲህ እንዳለ ደግሞ በተለይ የአሜሪካ መንግስት የእኛን ወታደሮች በእኛ መንግስት አማካኝነት እጃቸውን እና እግራቸውን ማሰር እንደፈለጉ ሂዝበላን መደብደብ እንዳይችሉ የዲፕሎማሲ መፍትሄ ይፈልጋል እየተባለ በተለይ የሊባኖስ መንግስትና የእስራኤል ሀገረ መንግስት የሚያደርጉት የሰላም ድርድር የሂዝበላን የጦር መሳሪያ ለማስፈታት እና ከሁለቱ ሀገሮች ዲፕሎማሲ ግንኙነት እንዲያደርጉ በተለይ ትራምፕ ውሳኔ በመውሰዳቸው እና እኔ ባልኳችሁ ነው እርምጃ መውሰድ ያለባችሁ ማለታቸው የእኛን ወታደሮች አጋልጦ ዛሬ አሁን እንዳልከው ወታደሮቻችን እየሞቱብን ይገኛሉ። ስለዚህ እኔ እንደማስበው እና እንደምገምተው ከሆነ ይህ ሁኔታ እንዲህ ሊቀጥል አይችልም እና አንድና ለመጨረሻ ውሳኔ ለመደረስ አለበት። ወይ እስራኤል ቀጥታ ተመልሳ ሙሉ በሙሉ ጦርነቱን በሂዝበላ ላይ ትወስዳለች፣ በሂዝበላ ላይ እርምጃ በሚወሰድበት ጊዜ የሊባኖን ህዝብና የሊባኖን መንግስት ከፍተኛ ጉዳት ይመጣበታል። ግንም አማራጭ የለው። አሁን ለጊዜው ግን የአሜሪካ መንግስት የእኛን ወታደሮችና የእኛን መንግስት እጁንና እግሩን ስላሰረው ከፍተኛ ጉዳት እያደረሰብን ይገኛል።
0: አሁን እንደሚባለው ጦርነቱን ለማስፋፋት የእስራኤል መከላከያ ሰራዊት እርምጃ ጀምሯል ይባላል። በሌላ በኩል ደግሞ አሁን እንደገለጽከው መስዋዕት መክፈሉ ቀጥሏል። አሁን የሊባኖስ ጉዳይም የኢራንና አሜሪካ ጉዳይም ያለየለት ሁኔታ ነው። ወደ የት እየሄድን ነው? መቼ ነው የተባለው የሰላም ስምምነት ሊፈራረም የሚቻለው እና ሰላም የሚመጣው በአካባቢው?
1: ኦለ ያለንበት ሰፈር የአካባቢ በጣም አስቸጋሪ ሰፈር ነው ማለት እችላለሁ። እና ማለት ይሄ ማከለኛው መስራቅ በጣም አስቸጋሪ ቦታ ነው እና ነገ ከነገ ወዲያ ወንቅርብ ሰላም ይሆናል ብሎ መገመት በጣም ከባድ ነው። እኛ ማለት ያለብን እንዴት ነው በተለይ የአሜሪካና የኢራን ጦርነት ፉክክር ቅድም እንዳልኩት ያልጠፋ ሰዓት ነው ማለት ይችላለሁ። የአሜሪካ መንግስት ለእስራኤል በመደገፍ ወይም ራሱ የኢራን መንግስት ኒውክለር ቦምብ እንዳይኖራት የሚለውን ሪዮት ዓለም በመከተልና በሀሳብ በመግዛት ጦርነት ከፈቱ እና የእኛ መንግስትና የአሜሪካ መንግስት እንደ ቀይ መስመር አድርገው ያስቀመጧቸው አራት ነጥቦች አሉ። ጦርነቱ ከመከፈቱ በፊት አንደኛ የኢራኑ መንግስት እንዲወድቅ ጥረት ለማድረግ፣ ሁለተኛ የኒውክለር ቦምብ ፕሮግራማቸው ሙሉ በሙሉ መደምሰስ ማፍረስ እና የኒውክለር ቦምብ መገንቢያ የሚያስችላቸውን ኡራኒየም የሚባለውን 405 ኪሎ ሜትር ያን ማጥፋት ወይም ደግሞ ቀምቶ ማውጣት፣ ሶስተኛ የቦምብ ከሰሩ በኋላ የሚያምደገዝጉበትን መሳሪያ ከኛ ላይ ስላኩ ብዙ ጉዳት ያደረሰውን ያን የተምዘግዛጊ መሳሪያዎቻቸውን ባምቦ እሱን የሚያፈርሱ የሚገነቡበትን የሚሰሩበትን ያን ለማጥፋት እስራኤል ደብድባለች አሜሪካ ጋር ሆነው ግን ሙሉ በሙሉ አልጠፋም። ያጨራሽ እንዳይፈርስ አራተኛው ነጥብ የተባለው ደግሞ ልክ ሂዝባላን ሁቲዎችን የወተ ዝንቦች ምላቸውን እንዲሁም በሐማስ እና በዓለም አቀፍ ደረጃ አክራሪዎችን የሽብር ስራ እንዳይሰሩ እነሱን ገንዘብ መስጠቱን ማቆመም፣ የሞራል ድጋፍ ማድረጋቸውን፣ የዲፕሎማሲ ግን እነዚህ ነገሮች እንዲያቆሙ እና ይህን በምናይበት ጊዜ አንፎርቹኔትሊ ለጣሪ ወይም ደግሞ በጣም ከሚያሳዝን ሁኔታ እነዚህ ነገሮች አልተተገበሩም እና ምንድን ያደረጉት ኢራኖች ቢቀጠቀጡም ቢደበደቡም መሪዎቻቸውን ሎ ቢሞት ያን እንዳለ ገና ስራው ውስጥ በማያውቅበት ጊዜ ትራምፕ በቃ አሁን የጦር ማቆም ሁኔታ እናደርግና እንደራደር የሚለውን ሀሳብ ተቀበሉት። ስራው ሳይጨረስ ማለት ነው። እና አሁን ባለንበት ሰዓት ውስጥ በሚገርምህ ኢራን ውስጥ በየቀኑ በብዙ የሚቆጠሩ ሰዎችን ያንጠለጥሏቸዋል፣ ይገሏቸዋል፣ የራሳቸውን ህዝብ ከፍተኛ እርምጃ ይወስዳሉ። ያ ብቻ ሳይሆን እንኳ አልፎ የቀጠናው የዚያ አካባቢ ቀጠና ያለውን ባህር በመጠቀም ማንኛውም መርከብ ቤንዚን የያዘ ሁሉ እንዳያልፍ እንደሚታወቀው ያን አካባቢ የማከለኛው ምስራቅ አገራት እንደ ኩዌት፣ እንደ ባህሬን፣ እንደ የተባበሩት ኤምሬትስ እንዲሁም ኦማን፣ ኳታር፣ ሳውዲ አረቢያ ለዓለም ብዙ የቤንዚን ያቀርባሉ፣ በተለይ ለአፍሪካ ሀገሮች እና ለአሲያ። እነዚ ሀገሮች ወደ እነዚ ሀገሮች መርከብ እንዳያልፍ ከለከሉ፣ ኢራኖች ሲግባ የሚከለክሉበት ጊዜ አሜሪካዎች ደግሞ መልሰው ኢራን የባህሯን ደንበር ገደቧት። አሁን በዓለም ደረጃ ከፍተኛ ኢኮኖሚ ኬዎስ ሁሉ ተፈጥሯል። እና እንደዚህ ነገሮች ሁሉ ባለፈው የነበረው ጦርነት በደንብ እየታሰበበት አልመሰለንም። በተለይ ሆርሙዝ የሚባለው ቦታ ይከፍ አልዘጉትም ኢራኖች፣ ምንም በዓለም ኢኮኖሚ ላይ ተጽዕኖ አያመጣም። ያ ግን ኢራኖች ብልጦች ለሆኑ ሂደው ሆርሙዝን በመዝጋታቸውና የዓለም ኢኮኖሚና ቤንዚን በተለይ እንዲወደድና የዓለም አቀፍ ጫና እንዲፈጠር በማድረጋቸው ጉዳት እንኳ ተጎድተው ተቀጥቅጠው አሸናፊነን እያሉ አሁን እነሱ እየደነፉ ነው ያሉት።
0: አሁንም ባለበት ቀጥለዋል።
1: አሁንም ባለበት ቀጥለዋል። አሁን እየተደረገ ያለው ድርድር ደግሞ በተለይ የኢራን መንግስት እና የአሜሪካ መንግስት የሚያደርጉት ድርድር በፓኪስታን እና በኳታር ሽምግልና ማለት ነው የሚቀርቡት ሀሳቦች በጣም አስደንጋጭ ናቸው። በተለይ ለእስራኤል ጥሩ አይደለም እና ትራምፕ ደግሞ በሀገራቸው ውስጥ የፖለቲካ ድጋፍ የላቸውን ጦርነቱን በተመለከተ የኢኮኖሚ ውድቀት እና ኪሳራ እያመጣባቸው ነው። ብዙ ወታደሮቻቸው እና ወደ 42 የሚሆኑ አውሮፕላኖችን ተከሰውባቸዋል። የአሜሪካ መንግስት ይህን አይወድም። በነገራችን ላይ ትራምፕ ጦርነት በሚያውጁበት ጊዜ አንዱኛ እያወቀን ህዝባችን መገንዘብ ያለበት ብዙ ጊዜ አሜሪካ መንግስት ጦርነት በሚወጣበት ጊዜ የነሱን ኮንግረስ እና ሴናተሮች ፈቃድ ተቀብሎ ነው። ግን በአገሪቱ ህግ መሰረት እስከ 60 ቀን ድረስ ፕሬዚደንቱ ምንም አይነት ፈቃድ ሳያገኙ ጦርነት መክፈት ይችላሉ የሚለውን በመጠቀም ጦርነት ተከፈተ። 45 ቀን ነው ወደ 50 ቀን በሚወጣበት ጊዜ ዝም ብለው ትራምፕ አቆሙት። ከዛ በኋላ ትራምፕ እያደረጉ ያሉት እንዴት ነው ፕሬዚደንቱ በትዊተራቸው ላይ ወይም ደግሞ በድረገጻቸው ላይ ይጽፋሉ ይህን አደርጋለሁ እንደስስ እንደስቀያየሩ ከጠዋት እስከ ማታ ድረስ የሚጽፉት ነገርና የሚናገሩትና የሚተገብሩት ነገር መጨበጥና መያዝ አይቻልም። ስለዚህ አሁን ባለንበት ሁኔታ ምን አይነት ውሳኔ እንደሚወስኑ ማንም ሰው ሊያውቅ አይችልም። ይህን ስምምነት ፈሩበታን የፈረም ማወቅ አይቻልም። እኛ ጠብቀን ቆይተን የምንጠብቀው ነው። የእኛ መንግስት ደግሞ ደካማነቱን እያሳየ ነው ያለው። በተለይ ትራምፕን ላለማስቆጣት መወሰድ የሚገባቸው እርምጃዎች እየተወሰዱ አይደሉም። ስለዚህ አሁን በእውነት ነገሮች እንደተንጠለጠሉ ነው ያሉት። የእኛም ደግሞ በቅርብ ጊዜው የምርጫ ሂደቶችን እናካሂዳለን። የእስራኤል ሀገር ህዝቡም በተለይ የሰሜኑ አካባቢ በከፍተኛ አሁን በመቆጣት ላይ ነው የሚገኘው። የሰሜኑ አካባቢ በእውነት ከተማዎች እና ሰፈራዎች በሙሉ ቤታቸው እየተለቀቁ እየተደበደቡ እስካሁን ድረስ ምንም መፍትሄ አላመጡም። እና እኔ በእውነት የዚህ ጦርነት አውትፑት ውጤት ምን ይሆናል የሚለውን ቆይተን የምናየው እና በጣም ግራ የሚያጋባ ነው። መንግስቱን መውቀስ ብቻ ሳይሆን ውጤቱን በምናይበት ጊዜ ምን አደረግን፣ ምን ውጤት መጣ፣ ምን ተደረገ በሚባልበት ጊዜ በተለይ የኢራን የኒውክሌር ቦምብ መሸከም ሁኔታ በተለይ የኡራኒየሙ ቧንቧ ለመገንባት የሚፈቅድላቸው መሳሪያ ያነ ሆመር ወይም ደግሞ ማቴሪያል ካልወጣ ዞሮ ያው ነው። ያ ማለት ተመልሰን እንደገና ወደ ጦርነት እንሄድ ነው ማለት ነው።
0: በጣም አስቸጋሪ ነው። አሁንም በቅርቡ ጦርነት የሚከፈት መስሎ ይታይ። ምክንያቱም አሁን የዓለም ዋንጫም በአሜሪካ በዚህ ሰሜን አሜሪካ ሀገራት አዘጋጅነት የሚካሄድ ነው። ትራምፕ ይህን ወቅት የሚፈልጉት አይደለም ይባላል። ውስብስብ ውስጥ
1: ጦርነት የለም አሳቸው ተመልካ አዳማጮቻችን ማወቅ ያለባቸው አሁን ባለንበት ሰዓት ውስጥ እኔ እንኳ በተለያዩ እንትኖች ነቢይኛ አይደለም በምንነገርበት ጊዜ ጦርነቱ አልቋል። አሁን በተለይ የአሜሪካ መንግስት በዚህ አካባቢ ባለው ጦርነት እጁን አንስቷል። ምንም አሁን እነሱ እያደረጋሉት እንዴት አድርገን ይህን ያለውን ሂደት እንቆጣጠረው የሚለውን ሀሳብ ነው እንጂ ለዛ ነው አሁን እሳቸው ያቀረቡት በሶስት ፌዝ የተደገፈ ነው ስምምነቱ። አንዱ መጀመሪያ ሲስፋየር ወይም ደግሞ የጦርነት ማቆም እና ከዛ ሁርሙዝ ይከፈታል። ሁርሙዝ በሚከፈትበት ጊዜ መርከቦች ያልፋሉ። ከዛ የከፍተኛ ገንዘብ እንዳይጠቀሙበት የተያዘባቸው ገንዘብ በቢሊዮን የሚቆጠሩ 25 ቢሊያርድ የሚባል ቢሊዮን ዶላር ኢራኖች ይለቀቅላቸዋል። ይህ በሚሆኑበት ጊዜ ኢራኖች ተመልሰው ኢኮኖሚያቸውን እንደገና ለማዳበር ጥረት ያደርጋሉ። ይሄ እነዚህ ነገሮች ሁሉ ለእኛ የሚበጁ አይደሉም። በተለይ ለዚህ ለእኛ መንግስት ደግሞ ከፍተኛ የፖለቲካ ኪሳራ የሚያመጣበት መስሎ ይታየኛል። ግን ለማንኛውም ቆይተን የምናየው ነው። አሁን እኛ አሁን ባለንበት ሁኔታ በእውነት አሁን አሰቃቂ ሆኖብን ያለውንና ችግሩ ሆኖብን ያለው ለእስራኤል የሊባኖስ ላይ የሚደረገው ውጊያና የእኛ ወታደሮች ከሊባኖስ ድንበር ገብተው ወደ ውስጥ ገብተው ወደ ስርና እስከ 20 ኪሎ ሜትር ውስጥ ገብተው ያሉ ባሉበት ሁኔታ እኛ ወታደሮች በዚህ የሚገደሉት ነው እና ሰቆቃ ሆኖ ብን ያለ ነው። ሰሜኑ አካባቢ ደግሞ የሚላኩት እነሱ የሚተኮሱት የጦር መሳሪያዎች ደግሞ በከተማዎች ላይ በቅያችሞና በነሀሪያ በዚህ አካባቢ ከፍተኛ ጉዳት እያቀረቡብናል። ይሄ ነው ጥሩ። አሁን
0: ሁሉም ነገር አሁን በተንጠልጠል ነው። የሰሜን እስራኤል ጉዳይ፣ የኢራን ጉዳይ፣ የጋዛ ጉዳይም እና ለወደፊት ቆይተን የምናየው ይሆናል። ሌላው ትላንትና በክነሴት በመጀመሪያ ድምፅ አሰጣጥ ጸደቅ የተባለው ሆካ ማሆኖት የተሰኘው እንዴት ነው መከላከያ ሰራዊቱ በማይዘምቱ የሀረሪ ወጣቶች ላይ ከፍተኛ ፍርድ ቤት የወሰነውን የሚጻረር ነው ይባላል እና እንዴት ነው ያለው ሁኔታ?
1: ምን አለ መሰለኝ መንግስት አልቋል። ማለትም መንግስቱ አሁን ያለቀለት ነው በመጣው
0: ጊዜው
1: ያለቀ ነው ማለትም በሰባት ጊዜውን እንኳን ባያሳጥሩትም በ27 ቀን 10ኛ ወር ምርጫ ግዴታ መሆን አለበት በአገሪቱ ህግ መሰረት መንግስት 4 ዓመቱን ይጨርሳል ማለት ነው። ግን ያ ከመሆኑ በፊት አስቀድመ አሁን ይሄ በተለይ ሃይማኖት አክራሪዎች ውትድርና ልጆቻቸው እንዳይሄዱ መሄድ አንሄድም በሚሉበት ጊዜ ከፍተኛ ፍርድ ቤቱን የወሰነ ውሳኔ አለ። እኩልነት ከተባለ ማንኛውም ሰው በአገሪቱ ላይ አገልግሎት መስጠት አለበት፣ ውትድርና መሄድ አለባቸው ልጆቻቸው 18 ዓመት ከሚሆንበት ድረስ፣ ወይ ደግሞ መንግስት ህግ አሳልፎ የተወሰኑት አይሄዱም ካስካላለ ድረስ ማንኛውም ሰው ውትድርና መሄድ አለበት በሚባልበት ጊዜ ማይሄዱ ከሆነ ኢኮኖሚያዊ ድጋፍ የሚደረግላቸው በሙሉ ይቆሉም ብሎ ከፍተኛ ፍርድ ቤቱ ወስኗል። ከፍተኛ ፍርድ ቤቱ ስለወሰነ ኻሪጆች ደግሞ ወይም ደግሞ የሃይማኖት አክራሪዎች የራሳቸው ተወካዮቻቸው በመንግስቱ ላይ የጥምሩ መንግስት አባል ስለሆኑ እና ከፍተኛ ተጽዕኖ የፈጣሪ ስለሆኑ አሁን እነሱ ህግ ለማስተላለፍ ተሞክሮ ነበር። እንደሚታወሰው ዩሊ አደልሽተን የሚባለው የውጭ ጉዳይ እና የሴኪሪቲ ሊቀመንበር የነበረው ህግ አቀረበ። ያን አልተቀበሉትም ኻሪጆች። እንዲያውም እሱን በቦዝ ሪስምስ በሚባለው ቀየሩት። ቦዝ ሪስምስ ደግሞ ህግ ለማስደንገግ ሞከረ። በሚሞከረበት ጊዜ ተቃዋሚ ሆስት ከዛው ከጥምሮ መንግስት ተቃዋሚ የክነስት አባላት ስለነበሩ ህጉን ማስተላለፍ በማይቻልበት ጊዜ አሁን ኻሪጆች በትላንት ነው ያደረጉት ነገር በጣም አሳፋሪ ነው። ይሄ ህግ ገና የተቆመ ነው፣ የገና መጀመሪያ ዙር ነው። እግን ምንድን ነው ያደረጉት? ከፍተኛ ፍርድ ቤት የወሰነውን ውሳኔ አልፎ ለመሄድ እና በክነሰት ህግ ለማስደገግ የሚሞክረው ምንድን ነው? መንግስት የገንዘብ ደጎማ መስጠት ያለበት ባልና ሚስት ምን ያህል ገቢ ያላቸው የሚለውን ታስቦ ሳይሆን በሚስቱ ብቻ ይሁን ነው። ለምን ነው እንደዛ የተባለው? ህዝቡ ማወቅ አለበት። ወንዶች ብዙ ጊዜ አይሰሩም፣ ቢሰሩም ደግሞ በብላክ ማርኬት ነው የሚሰሩት እና ምን ያህል ገቢ እንዳላቸው አይታወቅም። ስለዚህ ሴቶቻቸው ግን ይሰራሉ፣ ማይሰሩም አሉ ብዙ ጊዜ የሴት መገት ስለሆኑ ማለት ነው። ስለዚህ እንደዛ ያሉት እንደት ነው በጃዙ የከፍተኛ ፍርድ ቤቱ ያቋመባቸውን ውትድርና ላልሄዱ ሰዎች ተብሎና ቤተሰቦች የተመረውን እንደገና ያገንዘቡ እንዲሰጥ ለማድረግ ነው። ለመዋለ ህጻናት ለማሳደጊያ ትምህርት ቤት ለሚከፈል ማለት ሰብሲዲ ለማድረግ። ስለዚህ አሁን ትላንትና ምንድነው ያደረጉት? ይህን ህግ እናንተ የጥምሮ መንግስት የማትደግፉ ከሆነ ብሔራዊ መርማሪ በሰባት ቀን አተኛው 23 ዓ.ም የደረሰውን ጦርነት የደረሰውን ጉዳት የሚመረምር ብሔራዊ ኮሚቴ እንዲቋቋም በሚለው ህግ እኛ ከተቃዋሚ ፓርቲዎች ጋር ሆነን እናጠድቃለን በሚሉበት ጊዜ የክነሴት አባላቶች በመደንገጥ በተለይ ጠቅላይ ሚኒስትሩ ናታኒው በመደንገጥ ትናንትና ለጊዜው አስተላልፈውታል። ግን ያ በሚሆንበት ጊዜ የገንዘብ ሚኒስትሩ አልደገፈም። አጨሮት አዳት ስሞትሪች የሚባሉት እንዲሁም አንዳንድ በአጠቃላይ የሚያሳየው ምን መሰለ የኻሪጆችን የፖለቲካ ኃይልና እነሱን ላለማጣት በተለይ ለወደፊቱም ቢሆን የጥምር መንግስት ከነሱ ጋር ለመገንባት ሲባል የፖለቲካ ድጋፍ ለማድረግ እንጂ አቶ ሰጠኝ መዝግብ ይህ ህግ አያልቅም ማለትም አይደነገግም። ምክንያቱም በሰኞ የክነሴት አባላቶች ምርጫ የሚሄድበትን ቀን አስቀድመው ውሳኔ የሚያስወስኑ ከሆነ ክነሴት ምርጫ በሚወጣ በዙረ ከተወሰነ ጊዜ ጀምሮ ህጎችን መደገግ አይቻልም። አስቸኳይ የሆኑ ነገሮችን በጦርነቱ አካባቢ የሆነ ነገር ካልሆነ በቀር ህግ መደንገግ አይቻልም። ህግ መደንገግ ካልተቻለ ዝም ብለው እንደው ይህን አደረግን ብለው ኻሪጆች መራጮቻቸው ለማሳወቅ ይህ መንግስት ደግሞ እኛም እኮ እናንተ የፈለጋችሁን አደረጋችሁት እናድርገናል ለወደፊቱ አብራችን የጥምር መንግስት እንገንባ የሚለውን ለእነሱም የፖለቲካ እይታቸውን ለማሳየት ነው። በአጠቃላይ ግን አሁን ትላንትና ለመጀመሪያ ዙር ያለፈው ህግ እስከ መጨረሻው ድረስ አይቀጥልም።
0: ጥሩ፣ አቶ ሽለሞ በጣም ነው የምናመሰግን። መልካም ቀን።
1: አመሰግናለሁ። መልካም ቀን።
0: ቻው። መልካም ቀን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከወይዘሮ ያለሞርቅ ታረቀኝ ጋር ወጣቶችን በተመለከተ እንነጋገራለን። ጤና ይስጥልን ወይዘሮ ያለሞርቅ፣ እንደምን አደርሽ?
2: እንደምን አደርክ ሰጠኝ?
0: ደህና ነኝ። እስኪ ሀሳብሽን በወጣቶች ዙሪያ ሀሳብ አለኝ ብለሽናል፣ እንስማ።
2: በመጀመሪያ ደረጃ አመሰግናለሁ እድሉ ስለተሰጠኝ። አዎ ቢንያምን ተገደላን ስቶ ተራው ያው አልደርስ ስላለ ዛሬ ከስለደረሰ ደግሞ አመሰግናለሁ ጋሽ ሰጠኝ።
0: አረ ችግር
2: እና እኛ ሁለዚህ ሲሞቱ ብቻ ነው እኛ ምንንጫጫ እንደ ተልባና ከዛም በኋላ ግን ሳምንት ወይም ሁለት ቀን ሶስት ቀን ሆነ በኋላ ዛዋዳ ማንም ሰው የሚያነሳውም የለም የሚጠይቅም የለም።
0: ይሄ መጀመሪያ አካባቢ ተነጋገርንበት ጉዳይ እኮ።
2: አዎ እና ለምን ዝም ይባላል? ለምንድን ነው እስተዛሬ ድረስ እየተገደሉ ድምጣቸው እየጠፋ እስተመቸ ድረስ ነው እኛ እንደዚህ ብለን ምን ኖረው? ለምንድን ነው? ለምን አንድ ቀን ሁለት ቀን ይሆናል? ለምን ሁልጊዜ የሆነ የኛ የሆነ ሰው አቋቁሞ ለምን እንደነሱ ለምን አንሆነም? ምሳሌ ጦርነት ተነስቶ ከቤታቸው ያሉትን ሁላ ልጅል አዛውንት የለ ጥረግ አርጎ ወሰዱት። እነሱ ግን እነሱ ስተመጡ ድረስ እንትን አፍጋናቸውን እያረጉ ወራ ህንዲናቸውን አቁመው እንትናቸውን መርጠው አስቀምጠው እየተከራከሩ ወገኖቻቸው ስተመጡ ወሳቸውም ሆነ ያሉትም ሆነ ስተመጡ ድረስ ተዋጉ። እኛ ለምንድን ነው ዝም የምንለው? ለምንድን ነው እኛ እኮ ልጆቻችን አልባ እኮ ምንም አንሰራም ምንም አንሰራም ሰው ሰራውቶ ሀል ተመለሰ ያን ያህል ለዛ ጫቅላ ያን ያህል ሰው ያን ያህል ልጅ ባን አንድ ሰው እንዴት አርጎ ይችላል ያን ሁሉ ህዝብ በሬ በሬ የሚያህል ቁጣራ እናስ አሁን እንትን የተቀመጡ
0: እኛ እኮ አንዱ ችግራችን ምንድን ነው? በሀገሪቱ የተለያዩ ችግሮች ሁሌም ይኖራሉ ነበሩ አሁንም ይቀጥላሉ። ሰላም ሰልፍም ስለወጣነ ስለጮህነ የሚቆም ነገር ያለ አይመስለኝም። ችግሮች አብረው ከወጣቱም ከሌላውም ጋርም አብረው የሚሄዱ ናቸውና ችግሩ ሲመጣ ሁላችንም እንነሳለን ያንን ለመፍታት ጥረት እናደርጋለን ግን ከዛ በኋላ ደግሞ እናቆመዋለን።
2: እኮስን እኮ ነው እኮ እሱን ያልኩኝ። አሁን ለምሳሌ የዮሴፍ ሰላምሳ የይሁዳ በርጌ ሰለሞን ተካ በአይኑ እያየ ህዝቡ አይኑ እያየ ተገለው በይፋ ምንም ተስፋ አልተገኘም። ልጆች ተደበደቡ፣ ታሰሩ፣ አካላቸው ጎደሎ ሆኖ የተቀመጡ አሉ፣ እስር ቤትም ያሉ አሉ። እሺ ምንም ያረዳ ነገር የለም። ግን ለምን እንደዚህ ብቻ ለምን አንድ ነገር ስንሆን ብቻ ዝም ብለን እንጫሃለን? ባዳሾት ሞተን እንጫሃለን በዛ እሺ አይደለም የሚጠቅመን። እኛ አንድ ሆነን ኮሚኒቲ ተመርጦ ለኛ እኛ ለምን እንደዚህ ብለን ስንት ዝገ ኢትዮጵያ ስንኖርን ተጨቆነን አይደል? ተጨቆነን ማለት ለፋሁት ኢትዮጵያ ሀዝ ወንድሙ ቢገደልበት ወንድሙ ወይም እህቱ ልጅ ወንድሙ ልጅ አሳዶ ያን ሰው ይገላል ደም ይመልሳል። ሀዝ ገና ዝም ብሎ እየተቃጠለ ሲል ጊዜው ይደርሳል ይሞታል ያ ሰው እንደተቃጠለ። ልጅ እንዲህ ብሎ ሞቶ ወንድሜ እንዲህ ብሎ ሞቶ እንዲህ ብሎ እያለ እናቱም አባቱም እንዳለ አዝ ጊዜው ሲደርስ እዚህ ሀገርን እንደምታው ሽኳሩ ለሀዝዳሙ ብዙ ነው በሽታው ይሞታል ይቀራል። ለምን ፍትህ ማናገኝበት ምንድን ነው? እኛ ለምንድን ነው ፍትህ ማይገኝበት? እኛ ድክመት ነው። እኛ አንድ አለመሆናችን ነው። ባበረከነሽት ምሳራ አለ ወርሃንዲን አለ አሙታለን ይላሉ። በዚህ ባሁን ባዳሾቱ የሚናገሩ እንዲያለኛ ሰው እንዲያለ መቼ ለመቼ ሊሆን ነው? ለመቼ ነው ሰው ታለቀ ወዲያ ልጅግሮች ታለቁ በኋላ ምን ይሆናል?
0: እርስ በርስ የመከፋፈል አንዱ ችግር እርስ በርስ የመከፋፈል ሁኔታ ለችግሮች አሁን ያው ያሬዲ ማህበረሰብን መውሰድ እንችላለን። ያላቸው ተጽኖ አንድ ነገር ሲሆን ባንድ ላይ ነው የሚነሱ። አሁን እኛ ምንድነው ሁሉም በየአቅጣጫው ይሄዳል። ሀላይ ያሉ ሰዎች የሚሉትን ወደ ታች አወርደን ባንድ ላይ መጓዝ ሁኔታ የለም። ችግሮች ይፈጠራሉ እናልፋለን። ችግሮች ይፈጠራሉ ያልፋል። አሁንም ተቀዛቀዘ ወጣቶች ሁኔታ ነገ ደግሞ አንድ ነገር ሲሆን ስሜት እንነሳለን። ይሄ ነገር እስከ መቼ ነው የሚለው የሁሉም ጥያቄ ነው።
2: አዎ ልጆች የተገደሉ በቀን ደስታው ቸኮል ሀቢን ያኑግር ና ብለው ጠርተው ሲገሉ ይህ ሁላ ሲሆን እፎ ዳኛው ሳ ምሽጣረው የኛው በምሽጣራ የሚሰራው ነጌድ ይናገራሉ። እኔ እንዲህ አድርጌ እሰራለሁ እኔ እንዲህ አድርጌ እሰራለሁ ይላል። ኤን እነሱ ባሏቸው ነው እንጂ የሚሄዱ እንዲህ አድርገን አንድ ላይ ሁነን ወገኖቻችን እንርዳ። ልጆቻችን ወንድሞቻችን እየተገደሉ ይሄን አይነት ስራ እኛ አንሰራም። ይሄ እኛ ወገኖቻችን አንድ ብንሆንማ መቼ እንጎዳ ነበር? አንድ አለመሆናችን እኮ ነው የጎዳን። አንድ አይደለንማ። አሁን ምርጫ ሲመጣ በየስፍራው ብትንትንትን ይሉና ማንን ይዘው ነው በየስፍራው የሚበታተኑ?
0: በጣም የሚገርመው የሃይማኖት መጥፋት በተያያዘ እንኳን ሰላማዊ ሰልፍ ሲደረግ በየሰፈሩ ብዙ ሰዎች የሃይማኖት ጉዳይ አሳስበናል ሲሉ ይሰማል። ግን በሰላማዊ ሰልፍ ያየ ነው በአብዛኛው የሚወጡት ፈረንጆች ናቸው ከኛ ይልቅ።
2: ፈረንጆች አንድ ናቸው እኛ እንዳለ አይደለንማ። እንኳን እኛ ቄሶችም ቢሆን አንድ ላይ አይሆንም። ለምን እንደሆነ አይገባኝም። ተመካክረን አንድ እንሆን የሚል የለም። ለምን አንድ አንሆንም? አንድ ተሆና እሳራውን ታንድ ላይ ተነባብሮ ዝናብ ያድናል። ሰው ደግሞ እንደዛ ነው። አንድ ሰው ግን አንድ ሰው አይፈርድም አንድ እንጨት አይነድም ይላሉ ትልቆች ተረት የተረቱ። አንተ ብቻህን ብትጮህ ወይም እኔ ብቻዬን ብትጮህ ቢል እን አንድ ሁነን ግን ፍትን እናገኝ ነበር። የሚመረጠው ኢራቅ እኔ እንዲህ ያለ ነገር ልረዳችሁና እንዲህ ያለ ማስለጋ ነኝ እኔ ምረጡኝ፣ ያም ተነስቶ እኔ እንዲህ ያለ ማስለጋ ነኝ እንዲህ ያለው ችግር ደርስላችኋለሁ። ተመረጠ በኋላ ግን እንዴት አደርክ ስትለው ያር መስገን አይልህም እንኳንም ይረዳ። ይሄ ነው በኋላ የሚያስቀረነ በኋላ ቀር ምንድን ነው እኛ በኛ እናቱ እንዲህ አድርገን ልጆቻችን እናሳድጋቸው። እናት አባት ልጁን ማሳድግ ይጠፋዋል። ልጁን ስነ ስርዓት ማስያዝ ብዙሽ እናቶች ሲናገሩ ኸኛ ነው ጉሌቱ እንዲህ አድርጌ ሁሉ እናት ሁሉ አባት ልጁን ማሳደግ ጥሩ አድርጎ ማሳደግ ይፈልጋል። አባል ግን በደጅ ሂዶ ግን ምን አድርጎ እንደሚመጣ ትልቅም ቢሆን ምን አድርጎ እንደሚመጣ አይታወቅም። ከሆነ በኋላ ታረገ በኋላ ያነ ነገር ተደረሰ በኋላ ነው ሁሉ ነገር ብስል የሚሆነው። የኔ ልጅ እንዲህ አለ ነው የኔ ልጅ ይሄ አይደለም። እኛ በእኛ ሀመ ወቃቃ እኛ አንድ መሆን ያለብን። አሁን ይናገራሉ ብዙዎች ወላጆች እኔ እንዲህ አድርጌ ለወተን ይህን አድርጌ ማለት ሳይሆን በቁም ነገር አንድ ሆነን ገና ያን ልጅ ትደረሰበት ሳይሆን የሁላችን ልጅ ማለት ነው። ያን ልጅ ተተጎዳ፣ ያን ልጅ ተታሰረ የኔ ልጅ ማለት ነው። ያን ልጅ ተሞተ የኔ ልጅ ማለት ነው።
0: ዋና አስተባባሪ ያስፈልጋል። በአንድነት እንጓዝ ነው።
2: እኛ እኮ እንዳንሆንም ምንድን ነው የእኛ ስራችን? አንድ ነገር የሆነ እንደሆነ እንዲህ ያለ እኮ ሆነ ሰምተሻል። ይሄ ነው። ለምን እስተመቸ
0: ገና
2: ዘፋኙ ምንድን ነው ያለ? አረ እስተመቸ እንዳለው እስተመቸ ድረስ ነው እኛ እንደዚህ ብለን በኋላ ቀር ሁነን የምንኖረው በኋላ ቀር
0: አንድነት እንፍጠር እንታገል ነው ጥሩ ነው ወይዘሮ ያለሙርቅ ተረከ በጣም እናመሰግን
2: ወላዶ በሙሉ እኔ ማስተላልፈው የሚመረጠውም ሆነ ወላዱም እየገባ ይካላሽ እኔ እኛ በእኛ መወቃቀም መመካከር ባለንበት ኮመንት መርጦ ስነ ስርዓት ፍት መቀበል አለበት ለምን ሰው ሰርቶ ስራ ሰርቶ ታልገባ በዋለው ፈቀራ
0: ለከ ነው እንግዲህ አንድነት ፈጥሮ ለችግሮች መፍትሄ እናምጣ ነው እናመሰግናለን
2: እኔም አመሰግናለሁ በጣም
0: መልካም ቀን
2: እሺ
0: ቻው ቻው አሁን ደግሞ ከሁለገብ ባለሙያ አቶ ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን ጀምበር እንደምን አደርክ
3: ጤና ይስጥልኝ ወንድም ሰጠኝ እንዲሁም አድማጮቻችንና አሁን ከኔ በፊት ለነበሩት ለድሮ ክነስቴ ታባለ ነበረው ለሽሎሙ ሞላና እንዲሁም ለወይዘሮ ያለሙርቅ ታረቀኝ ያሉ እና የሰጡት አስተያየት በሁሉም በየዘርፉ በጣም ጥሩ ነው በተለይ ወይዘሮ ያለሙርቅ ያሉትኝ እውነተኛ ሊደገፍ የሚገባው ነው ልጆችን ሲጎዱ ብቻ ሳይሆን ጉዳት ከመድረሱ በፊት እንዴት አርገን ተንከባክበን በምክር ደረጃም ቢሆን አንዳንድ ጊዜ ትንሽ እውቀት ታደርሳለች ተሞት ይባላል በህጉ ህጉን በፖሊስም ሆነ በተለያየ በሚጠይቋቸው ጊዜ በጉልበት አራጥጦ ከመመለስ እንዴት ማድረግ እንዳለብን እኛም ትልቆቹ እያንዳንዱ ሰውና ሙያው በተለያየ ዘርፉ የራሱ የሆነ ሙያ አለው ለወላጅ የራሱ የሆነ ሙያ አለው ለልጆች የሆነ ራሳቸው ሙያ አለው ለመንግስትም ደግሞ ህዝቡን የሚያስተዳድርበት ሙያ እንዳለው ሁሉ እኛም ደግሞ ወላጆች የባለሙያ ጌታ ስለሆነ በጥሩ ሁኔታ መብቱን በልጆችንም ሆነ ሌላውን በማይጎዳ እንድንጠቀምበት በማለት ነው ሰጠኝ
0: ጥሩ በጣም ጥሩ ነው እንግዲህ አንተ ወይዘሮ ያለሙርቅን ሐሳብ ነው ያጠነከርከው መሆንም ያለበት እንደዛ ነው ልጆችን መረዳትም ያስፈልጋል ያለውን ተጨባጭ ሁኔታ ያለንበት ሀገርስ ምንድነው ለልጆች የሚያስፈልገው የሚለው ብዙ መስራት የሚጠበቅብን ነው ፈተናው ገና ነው
3: አዎ አዎ እንዲያውም ደግሞ እዚህ ያለችው አንዳንዴ በህግ ደረጃ ስንሄድ ያው ያለንበት ተህግ ሀገር ነው እንኳን ሌላ ሰው ገሎ እንኳን እንደ መጻፉ መሰረት አይኑን ቢያጠፋ አይኑን አጥፋው እጁን ቢቆይ እጁን ቢሰብር እጁን ሲበረው ሰው ቢገል ራሱ ደም ይመለስበት በፍርድ የሚለው ሁሉ ያው በመጽሐፍ ቅዱስ ተጻፈ እንጂ አይ እስራኤል ሀገር አይቀያድበትምና
0: አይ እሷ በባለ በዚህ ደምን መልስ ሳይሆን ችግሮች በኢትዮጵያ በዛ ይፈቱ ነበር እዚህ አይቻለም በፍርድ ንሂድ ነው
3: በፍርድና በፍርድ ቤትም ደግሞ እንደምትለው ሰጠኝ አፍ ያለሽን ገንዘብ ያለሽ ያግባ ሻልዋታሉ አይ አፍ ያለው ያግባይ አፍ ካለው ሀብቴም ቢዘረፍ ወይም ደግሞ ሀብትም ቢኖረኝ ጠብቆ በብልሃቱ ያድንልኛል ወይም ይጠብቅልኛል ቁም ነገር ያደርስልኛል አለች አሁን እንደምታየው በፍርድ ሂደት ስንሄደው የህግ ጠበቃዎች አሉ አንተ ብታውቅ እኔ ባውቅ አሁን ራሳችን ቁመን መከራከር አንችልም የህግ ጠበቃ አለ ለምን ሙያቸው ነው እና አሁንም ሰውና ሙያው የሚለውን እያንዳንዱ በሙያው የህግ ጠበቃ ሙያው ነው የፖሊስ ሰራዊት ሙያቸው ነው የፍርድ ቤት ዳኛ ሙያቸው ነው ሁሉን የህክምና ሙያቸው ነው እንኳን ሌላ ሰጠኝ ኑረን አሁን እንግዲህ ከመጨረሻው ዓለም ስንሄድ ባለሙያዎች አሉ ባለሙያዎች ማን ነው ቀባሪዎች ናቸው ህብረት ቅድሻ አይደል
0: በጣም ነው
3: እና ይሄን ሁሉ አዎ እና ይሄን ሁሉ ስራቸው ሙያቸው መሆኑን እያንዳንዱ የራሱን ሙያ የዚያን ሙያ ማክበር አለብን ሌላው ደግሞ አሁን በግጥም ደረጃ በድርሰት ደረጃ በጣም በእውነት የተካኑ በትምህርትም በልጽገው እንዲሁም ደግሞ በተፈጥሮ ጭንቅላታቸው ሳይጽፉ እንኳ ሳይጽፉ ማንበብና መጻፍ የማያውቁ በቃላቸው በጭንቅላታቸው እናንተ መድረክም ብዙ የቀረቡ የሚነጋገሩ አባቶቻችንና እናቶቻችን እህትና ወንድሞቻችንም አሉ። ስለዚህ በተለይ
0: በነገራችን ላይ እንደዚህ አይነት ባለሙያዎች አሉ በጣም እውነትክን ነው በተሰጠው በጣም ልዩ ተሰጠው ያላቸው ከኛ ጋር ግንኙነት ቢፈጥሩ ብዙ ገጣሚዎች ብዙ ሰዎች አሉ። አንዳንዶቹ ለማቅረብ ፍቃደኛ ናቸው፣ አንዳንዶቹ ደግሞ እንደዚህ ፍቃደኛ የማይሆኑበት ሁኔታ አለና ይሄ በጣም ያስተምራልም ያዝናናልም እና ጥሩ ሐሳብ

0: ነው ያነሳው? እንደውም ለኪነ ጥበቡ
1: ያው ግዜ ስለማይኖርነ ነው አንድ አንድ አሁን እንደምትላቸው በተለይ ሰው በሞተ ግዜ የህይወት ታሪክ አዘጋጆች አሉ። እና የህይወት ታሪክ ያዘጋጁ ሙያቸው ነው። ነገር ግን ያንን ሙያ ደግሞ ከስራው ጋር ማጣጣም ያስፈልጋል። አንዳንዴ እንዲያው ዝም ብሎ ከማን ያንሳል በማለት ያልሰራውን በዚያ ቦታ ያልነበረበትን የሚያጽፉ የሚናገሩ ቤተሰቦች አሉ። ይሄ ለሰሚውም ጥሩ አይደለም፣ ለሟቹም ደግሞ ጽድቀትም ወይም ደግሞ ክብር አይደለም። ለምሳሌ አሁን እያንዳንዱ በሙያው እያንዳንዱ በሰራው ስታቀርበው ግን ገበሬ ከሆነ ገበሬ፣ ዘማች ከሆነ ዘማች። እሺ
0: ልክ ነህ። ሞት እውነት ነው፣ ውሸት መጻፍም የለብንም።
1: ተከከ
0: ያልዘመተውን ዘመተ ብንል አንዳንዴም ተገቢ ያልሆነ እዚያ ሀገር ማይታዩ ነገሮችን እናረጋለን።
1: አዎ
0: አስከሬን መከበር አለበት፣ የሞተ ሰው በክብር መከበር አለበት። ግን የውሸት የህይወት ታሪክ እንሰማለን ብዙ፣ ጥሩ አይደለም።
1: አንድ እንደው በርከት ያለ አመታት ነው አንድ ሰው የሞቶ እዚያ አልቅስ ወን ይሄዳልን። አሁን ከዚያ በጣም ፀሐይ ነበርና የቀብሩ ስነ ስርዓት ስለዘገየ አሁን እኔና አንድ ሰውዬ እዚያ የምናውቃቸው ሰዎች አሉ። እዚያ ስገባ አሁን አንድ ሰውዬ ደግሞ እንዲያው ደህና ናችሁ እያሉ መጡና የተከበሩ ሰውዬ ናቸው። አሁን እንዲያው ደህና ናችሁ አይ ሀገራችን የነበረኝ ምንሽር የነበረኝ ከብት እንደዚያ እያሉ ሲሉ እኒያ ሰውዬ አልነበራቸውም። አሁን ኧረ መቼ አለቻች ሰትዮ የምታስተናግደን 40 ጥማድ በሬና 40 የሚታለብ ከብት ነበር ያለ። አረ መቼ ነው አለችው። እናንተ መጣችሁ ወዲያ እኮ ነው አለ በሱዳን። እና አንዳንዴ የእውነት ያልተጨመረበት ነገር እየዘናነቁ ማውራቱ ለሟችም ሆነ ለሰሚውም ሆነ ጥሩ አይደለም ለማለት ነው። አመሰግናለሁ ሰጠኝ።
0: እናመሰግናለን። ልክ ነህ። እውነት ነገር ይሁን ሞት እውነት ነው። እዛም የእውነት ዓለም ነው አለ የሚባለው ባናየው። ስለዚህ እውነት እንናገር ነው። እናመሰግናለን። መልካም ግን የተከበራችሁ አድማጮቻችን፣ የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። በፕሮግራማችን ለተሳተፉት አቶ ሽሎሞ፣ ወይዘሮ አለምወርቅና ጀንበር እናመሰግናለን። እንዲሁም ለቴክኒክ ባለሙያችን ኢላይ እናመሰግናለን። ሰላም ቀን።

0: እና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮቻችን ጤና ይስጥልን። እንደምን አላችሁ? እንዴት አረፈዳችሁ? እንዴት ናችሁ? በያላችሁበት እለቱን ደብራን ዘመን አቆጣጠር ሃዮም ኢዮም ካምሺ ዮድ ቤት በሲባን ታፕሽን ፔባ ዳውሮፓ ዘመን አቆጣጠር ሜይ 28 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሐሙስ ግንቦት 20 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኒሆራይ ፔከር ሲሆን የተረኛ አስተናጋጆች ሰጠኝ ዘመን ወርቅነሸቴና ይሻያው ደቁንን ያለን ዝግጅት የሳቱን ዜና ወቅታዊ ዘገባ እንዲሁም ሳምንታዊ የመዝናኛ ፕሮግራም አለን። ሲቀጥል በወቅታዊ ጉዳዮች ቃለ ምልልስም አለን። እስኪ የሳቱን ዜና ካዘጋጁ ሰጠኝ ዘመነ።
2: ይሻያው አመሰግናለሁ። አርዕስተ ዜና፣ የዝበላ ድርጅት ላንት ወደ ምዕራብ ገሊላ በላከው ፈንጅ ታጠቀ ድሮን የተገደለች የ50 አለቃ ሮቴሚያና የቀብር ስነስርዓት ዛሬ 3 ሰዓት ላይ ይፈጸማል። የባህልና ስፖርት ሚኒስተር ሚኪ ዘዋር እስራኤል አሸባሪውን የዝበላን ድርጅት ለማጥቃት ቆርጣ ተነስታለች፣ ይሁን እንጂ በሊባኖስ መሰረተ ልማቶች ላይ ጉዳት ለማድረስ የተቆጠበች ነው በማለት ተናገሩ። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን ከድርጅቱ ዋና ጸሐፊ ጋር ያላቸውን ግንኙነት ማቋረጣቸውን አስታወቁ። ኢራን ከአሜሪካ ጋር በምታካሄደው ድርድር የኡራኒየም ማዕድን ማብላላቷንና የሆርሙዝን የባህር ወሽመጥ የማስተዳደር መብቷን ያልተወች መሆኑን ገለጸች፣ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሂዝቦላ ድርጅት ትላንት ወደ ምዕራብ ገሊላ በላከው ፈንጅ ታጠቀ ድሮን የተገደለችው የ50 አለቃ ሮቴሚያና የቀብር ስነስርዓት ዛሬ 3 ሰዓት ላይ ይፈጸማል። የወታደሯ የቀብር ስነስርዓት ግባት በተባለው ቦታ የሚፈጸም ሲሆን በግባት የክፍለ ጦር ነበር ስታገለግል የነበረው። ይህ በእንዲህ እንዳለ የሂዝቦላ ድርጅት ወደ እስራኤል ክልል በሚልካቸው ፈንጅ ታጠቁ ድሮኖች በሚተኩሳቸው ጸረ ታንክ ሚሳይሎች 4 የሚሆኑ ወታደሮች ማቁሰሉ ይታወቃል። በሌላ በኩል በሰሜን እስራኤል ያለውን የጸጥታ ችግር ያሳሰባቸው የአካባቢው መስተዳድሮች ዛሬ ትምህርት ቤቶችን መዝጋታቸው ይታወቃል። የሂዝቦላ ድርጅት እስራኤልና ሊባኖስ በሚዋሰኑባቸው አካባቢዎች በየጊዜው የጦር መሳሪያዎችን ስለሚተኩስና ቦምብና ፈንጆች የተሸከሙ ድሮኖችን ስለሚልክ ለተማሪዎችና ለአካባቢው ነዋሪዎች ስጋቱ ከፍተኛ መሆኑ ተገልጿል። የሰሜን እስራኤልን ሰላም ለመመለስ የመከላከያ ሰራዊቱ በደቡብ ሊባኖስ ወታደራዊ ዘመቻውን ማስፋፋቱን ትላንት ቢያስታውቅም የሂዝቦላ ድርጅት ተኩሱን አላቆመም። ይልቁንም እስራኤል ደቡብ ሊባኖስን ለቃ እስክትወጣ ድረስ ጥቃቱን አጠናክሮ የሚቀጥል መሆኑን እየገለጸ ይገኛል ሂዝቦላ። የባህልና ስፖርት ሚኒስትር ሚኪ ዘዋር እስራኤል አሸባሪውን የሂዝቦላ ድርጅት ለማጥቃት ቆርጣ ተነስታለች፣ ይሁን እንጂ በሊባኖስ መሰረተ ልማቶች ላይ ጉዳት አታደርስም በማለት ተናገሩ። ሚኒስትር ሚኪ ዘዋር ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት እስራኤል የሊባኖስን መሰረተ ልማቶች የማታጠቃው ሂዝቦላ ከጠፋ በኋላ ከሊባኖስ ጋር ዘላቂ ከሆነ የሰላም ስምምነት ለመድረስ ስለምትፈልግ ነው። እስራኤል ሂዝቦላን እስከ መጨረሻው የማጥቃት ፍላጎት አላት። አሜሪካም ድጋፍ ትሰጣለች። እኔ ተስፋ እንደማደርገው በተወሰነ ጊዜ ውስጥ ሂዝቦላን የማጥቃት ሁኔታ በጉልህ ይታያል። ግን መቼ መሆኑን ግዴታ ባልገባም እውን መሆኑ ግን አይቀሬ ነው። ጉዟችንም ወደዛው ነው ብለዋል ሚኒስትር ሚኪ ዘዋር። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን ከድርጅቱ ዋና ጸሐፊ አንቶኒዮ ጉተሬስ ጋር ያላቸውን ግንኙነት ማቋረጣቸውን አስታወቁ። እስራኤል ግጭት ባለባቸው እንደ ጋዛ ባሉ አካባቢዎች ወሲባዊ ትንኮሳ ትፈጽማለች በሚል የተባበሩት መንግስታት ድርጅት የእስራኤልን አንዳንድ አካላት በጥቁር መዝገብ ለማስፈር የደረሰበትን ውሳኔ እስራኤል አውግዛለች። በዚህ ምክንያትም አምባሳደር ዳኒ ዳኖን ከተባበሩት መንግስታት ድርጅት ዋና ጸሐፊ ጋር ያላቸውን ግንኙነት ለማቋረጥ መወሰናቸውን አስታውቀዋል። ዳኒ ዳኖን እንዳሉት ባለፈው አመት ከተባበሩት መንግስታት ድርጅት ቡድን ጋር ተባብረን ሰርተናል። በእኛ ላይ የሚቀርበው ወንጀል ሐሰት ነው። ካንቶኒዮ ጉቴሬስ ጋር ያለንን ጉዳይ ጨርሰናል። ከተወሰኑ ወራት በኋላ አዲስ የተባበሩት መንግስታት ድርጅት ዋና ጻፊ ምርጣሉ ከሳቸው ጋር ሆነን የተሰሩ ስተቶችን እናስተካክላቸዋለን ብሏል። በተባበሩት መንግስታት ድርጅት የሚያገለግሉት እስራኤል አምባሳደር ዳኒ ዳኖን የተባበሩት መንግስታት ድርጅት እስራኤልን ሐማስና ዳሽ በተመዘገቡበት ጥቁር መዝገብ ለማስፈር መወሰኑ እስራኤልን በእጅጉ አስቆጥቷል። በእስራኤል የአረብ ማህበረሰብ መካከል ያሉ ግጭቶችን ለማስቆም ብሔራዊ እቅድ መንደፍ የሚያስፈልግ መሆኑ ተገለጸ። በአረብ ማህበረሰብ መካከል በየቀኑ በሚፈጠሩ ግጭቶች ብዙ ሰዎች ህይወታቸው እያጡ፣ በትላንትናው ዕለትም በሰሜን እስራኤል የ9 ዓመት ልጅ በአባቷ መገደሏ ብዙዎችን አሳዝኗል። በ2016 ዓመተ ምህረት ብቻ 116 የአረብ እስራኤላውያን ህይወት ጠፍቷል። ኢራን ከአሜሪካ ጋር በመታከይደው ድርድር የኡራኒየም ማዕድን ማብላላቷና የሆርሙዝን የባህር ወሽመጥ ማስተዳደር መብቷን ያልተወች መሆኑን ገለጸች። የኢራን ብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዚ እንደተናገረው ከሆነ ኢራን የኡራኒየም ማዕድን ማብላላቷና የሆርሙዝን የባህር ወሽመጥ በበላይነት የማስተዳደር መብቷን አልተወችም ብሏል። ይመንዲ እንዳለ አሜሪካ በኢራን ባንደር አባስ በተባለው ከተማ አካባቢ በሚገኘው ወደብ ለፈጸመችው ጥቃት ምላሽ ኢራን አሜሪካ የምትጠቀምበትን የአየር ጦር ሰፈር ማጥቃቷን አስታውቃለች። ይመንዲ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ከስምምነት ላይ ለመድረስ የምትፈልግ ቢሆንም አካሄዷ ግን ያላስደሰታቸው መሆኑን ገልጸዋል። ፕሬዝዳንት ትራምፕ ትላንት በካቢኔ ሚኒስትሮች ስብሰባ ወቅት እንደገለጹት በኢራን መሪዎች አካሄድ ደስተኛ ለመሆናቸው መናገራቸውና ከስምምነት ለመድረስ ብዙ የሚቀሩ ጉዳዮች እንዳሉ ማመላካች ነው ተብሏል። ፕሬዝዳንት ትራምፕ ሀገራቸው ከኢራን ጋር የምታካሄደውን ድርድር አካባቢያዊ ሰላም እንዲያመጣ ይፈልጋሉ። ስምምነቱ የፋርስ ባህረ ሰላጤውን ሀገራት ከአብርሃም ስምምነት የሚጨምር ካልሆነ ከኢራን ጋር ከስምምነት መድረሱ ምንም አይነት ፋይዳ የለውም ማለታቸው ተገልጿል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቀል ከ86 ሳንቲም ሲመነዘር 1 ዩሮ በ3 ሸቀል ከ33 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። ነገ አየሩ ከዛሬው ጋር ተመሳሳይ ይሆናል። ቅዳሜና እሁድ ደግሞ ሙቀቱ በመጠኑ ይጨምራል ብሏል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ነው ብለዋል የዘርፍ ባለሙያዎች። ሻየው ለሰዓቱ ያለን ዜና ዝላ በቃ።
1: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ አንድ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የተለያዩ ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ከሊባኖስ ዝበላ ሽብር ፈጣሪ ድርጅት እንግዲህ ወደ እስራኤል ክልል የመተኮሱን ቀጥሏል። ድሮን እየተኮሰም ጥቃት ማድረሱን ነው። የተመስዋዕትነትም እየከፈሉ ያሉ ወታደሮች አሉ። እንደው ወርቅነሽ፣ እስራኤል መከላከያ ሰራዊት እስካሁን የዚህን ራክፋን የተባለውን የቀላል ድሮን መከላከያ ያልሰራበት ምክንያት እንዴት ነው? ወቅታዊ የሰሜኑ ሁኔታ ምን ይመስላል?
1: ወቅታዊ የሰሜኑ ሁኔታ ያው እንደሰነበተው ነው። እየተባባሰ መሄድ ነው እንጂ የተሻለ ነገር እያየን አይደለም። ከባድ ነው። እንግዲህ መከላከያ ሰራዊቱም ጥቃቱን አጠናክሮ እንደቀጠለ እየተነገረ ነው። የተኩስ አቁም ስምምነት ተብሎ በዛ በተኩስ አቁም ስምምነቱ ስር በሚካሄደው ጦርነት ውስጥ 12 ወታደሮች ነው የህይወት መስዋዕትነት የከፈሉት። ከነዚህ መካከል አራቱ ደግሞ አሁን ራክፋን ባልከው በጣም እንግዲህ በሚገርም ሁኔታ ምንም እያንዳንዱ መሳሪያ የራሱ የሆነ ሚዛንና ጉዳት ቢኖረውም ከእስራኤል መከላከያ ሰራዊት አቋም አንጻር በጣም ቀላል የጦር መሳሪያ ነው። ይህ ጦር መሳሪያ ማክሸፍ ግን በቀላሉ እንዳልተቻለና እያስከፈለ ያለው ዋጋ እጅግ ከባድ እንደሆነ ነው የሚታየው። ከባድ ነው። አሁንም እንዳልከው ሰጠኝ ጥረት እየተደረገ ነው ይሄን ራክፋን ወይም ቀላል ድሮንም እንግዲህ ራክፋንም ድሮንም አማርኛ አይደለም፣ ግን አድማጮች ይገባቸዋል። ለማክሸፍ በቀላሉ መቆጣጠር ለመቻል ከአሜሪካ ጋርም ጦር መሳሪያ ለመግዛት ይሄን መሳሪያ በቀላሉ ሊያከሽፍ የሚችል ውል እንዳለ እዚህ በፊትም ሰምተናል። አሁንም በቅርቡ ይሄን መሳሪያ ሊያከሽፍ የሚችል ጦር መሳሪያ ለመግዛትና ወደ እስራኤል ለማምጣት ሂደት እንዳለ መረጃዎች እየወጡ ናቸው። እንግዲህ እንደተባለው ምንም እስራኤል ቀድሞ ከሚጠሩት ጠንካራ መከላከያ ሰራዊት ካላቸው ሀገሮች መካከል አንዷ ብትሆንም ግን ይሄ ጦር መሳሪያ በጣም ፈታኝ መሆኑና የሂዝቦላ ድርጅት በሰፊው እየተጠቀመበት እንደሆነ ቀላል ከመሆኑ አንጻር ለሂዝቦላ ድርጅት በጣም በሺዎች የሚቆጠሩ በርካታ እንደዚህ አይነት የጦር መሳሪያ እንዳለው ነው የሚነገረው። ለዛም ነው እንግዲህ በየቀኑ ለመከላከያ ሰራዊቱ ከባድ ስጋት እና ከባድ ዋጋ እያስከፈለ ያለው ከባድ ስጋት ሆኖ ያለው። የሰሜን እስራኤል ነዋሪዎች ህይወት አይደለም የሚኖሩት፣ እንደ ትርፍ ዜጋ ሆነናል፣ መንግስት ምንም ነገር አላደረገም እያሉ በየቀኑ እንኳን እንደው በመገናኛ አውታሮች የሚደረግላቸውን ቃለ መጠይቅ እንሰማለን። መንግስትም ሆነ መከላከያ ሰራዊቱ በቀላሉ መቆጣጠር አልቻለም። አስቸጋሪ ነው። ምንድን ነው አሁን መሆን ያለበት? የለየለት ጦርነት ቢሆን ከሂዝቡላ ጋር ከሊባኖስ ጋር በሰሜን እስራኤል ምናልባት ደፍርሶ ይጠራል አይነት ነው ጥያቄው። ግን አሁን ለዘዝ ባለ ሁኔታ ነው እስራኤል ዋጋ እየከፈለች፣ እስራኤል መከላከያ ሰራዊቱ ዋጋ እየከፈለ ያለው። አሁን ወደ መጨረሻዎቹ አካባቢ የእስራኤል የአየር ኃይል በሊባኖስ ምድር በሚወስደው ወታደራዊ እርምጃ የሊባኖስ መከላከያ ሰራዊት አባል ላይም ጉዳት እንደደረሰ እየተነገረ ነው። የሊባኖስ መገናኛ አውታሮች እንደዘገቡት አንድ የሊባኖስ መከላከያ ሰራዊት አባል ተገድሏል ይላሉ። እንግዲህ እርምጃ እየተወሰደ ቢሆንም ግን የሂዝቦላ ድርጅት የሚያደርሰው ጉዳት በጣም ከባድ ጥቃት ነው እየደረሰ ያለው በእስራኤል መከላከያ ሰራዊት ላይ።
0: አዎ ሻያው እዚህ ላይ የምትጨምረው ካለና ይሄ ድሮን የተባለው አሁን ራክፋን የተባለ በተለይ ደግሞ ብዙ ጊዜ ቪዲዮም ለመቅረጽ በየከተማው የሚጠቀሙበት አይነት ነገር ነው እና ፈንጂ እየተሸከመ መጥቶ የሚያደርሰው ጉዳት አሁን እንደው በሊባኖስ ብቻ አይደለም፣ ለወደፊትም በሌላው አካባቢ ቢመጣ ምን ያክል ዝግጁነት አለ ሻያው?
2: እስካሁን ይህ ድሮን ቦምብ ማለት ፈንጂ የሚጠመድበት ቀላል አውሮፕላን በለው ተንሳፋፊ መሳሪያ ነው። ለሱ ጸረ እሱን የመከላከያ ሰራዊታችን እስካሁን ይህንን የራሱን የቻለ መከላከያ የለውም። ግን ለችግር መፍትሄ ማፈላለግ ግድ ስለሚል የመከላከያ ሚኒስቴር የመከላከያ ኃይል እያወጣ ያለው መግለጫ ምንድን ነው? ከአሁን ቀደም የመከላከያ ሰራዊታችን ብዙ ነገሮችን ገንብቷል፣ ሰርቷል። እንደ ኪፓት ባርዜል፣ ጸረ ሮኬት፣ ጸረ ምሳይል የመሳሰሉ የተለያዩ መከላከያ የአየር መቃወሚያዎችን ፈልስፏል እስራኤል። አሁን የቀረው ደግሞ ይህ ምንም ቀላል ይሁን እንጂ እየጎዳ ነው፣ ወታደሮችን ህይወት እያጠፋ ስለሚገኝ አሁን ይህንን የዚህ መከላከያ ለመፈልሰፍ ለመስራት ከፍተኛ የሆነ ስራ እንቅስቃሴ ላይ እንደሚገኝና ይህ አሁን እየደረሰ ያለው ጥቃት ይዋሊ ደር እንጂ በቅርብ ጊዜ ለዚህ ለ

0: ሰውን ከመጣቃታቸው በፊት እንዳይጎዱ አስቀድሞ ነው በሚያስታውቅና በራሳቸው ቋንቋ በዕብራይስጥ ቋንቋ እዚህ ሰፈር የምትገኙ ነዋሪዎቹ ያ ቦዛ አሸባሪው ህዝቡላ እየተንቀሳቀሱ ስለሆነ እናጠቃለን ከዛ ጥቃት ከመፈጸማችን በፊት ውጡ ወደ ሰሜኑ ሊባኖስ አካባቢ ሸሹ ያለ ያስተዋወቀ እርምጃ እየወሰደ ነው የሚገኘው ይሄንን ችግር የሆነው ውጊያው የጦር ሜዳ አልበለው አሁን መደበኛ ወታደር አይደለም ህዝቡላ ሽብር ፈጣሪ ድርጅት ነው አሁን ጦርነት ሲባል በመንግስት የታወቀ ወታደራዊ ኃይል ሌላ ተጻራኒ የሆነ ወታደራዊ ኃይል ሲሆን በሜዳ ጦርነት ታደርጋለ። ይህ ግን በህፃናት ሴቶች ሽማግሎች ባሉበት ቦታ እየተጠለደ ነው እንግዲህ እስራኤልን እያጠቃ ያለውና ለዚህ ነው
1: ጠላት ነው በዚህም ሆነ በዚህ የኛ አግዳራ አይደለም ዋናው ወሳኛ እንደዚህ ነው በሚንለው አይደለም አሁን ለምሳሌ እስራኤል ትልልቅ ነገሮችን መመከት ስለምትችል እነሱ ደግሞ ድሮን ብለው መጡ በጋዛም ያየነው አንዳንድ ነገሮችን እስራኤል መቋቋም ስለምትችል እነሱ በሰሩት ተንሳፋፊ ነው የገቡና ለወደፊት እንደው ሚሳኤል አለኝ ብቻ ሳይሆን ሌሎችም ጥቃቅን ነገሮች ጉዳት እንደሚያደርሱ ታሳቢ መሆን አለበት
0: ሽብርተኝነት እና መደበኛ ባለም አቀፍ የታወቀ መንግስት ወታደራዊ ኃይል የሚያደርጉት ውጊያ የተለየ ነው ሰጠ ዘመነ እነዚህ
1: የተለየ ነው አሁን እኮ ህዝበላኮ እያጠቃን ያለ መደበኛ ወታደር እንዳለው ኃይል ነው
0: ልክ ነው የነን ነገር ያሞኔህ የመከላከያ ሰራዊትም በተለያዩ አቅጣጫዎች በሰሜኑ ክፍል ብቻ አይደለም ባዛ በኩል ደግሞ ከፍተኛ የሆነ የማጥቃት እርምጃ እንዲያውም በአዛ ቀበሌ ድንበር በብጫ አስቀምጧል እንዲያውም ያንን እንት ብሎ በዛ አካባቢ ቀንደኛ አሸባሪዎች የሐማስ አመራሮችም የማጥቃት እርምጃውን አጠናክሮ ነው የሚገኘው
1: ጥሩ ሌላው የሀገር ውስጥ ትልቅ ችግር እንዲህ በእስራኤል አረብ ማህበረሰብ ውስጥ የእርስ በርስ ጥላቻና ግድያ ቀጥሏል እንደው መቼ ነው የሚቆም የሚለው እንደው መቆሙስ እንደው ይቀርና በተወሰነ መልኩ እንኳን አልፎ አልፎ የሚከሰትበት ቀርቶ አሁን በየቀኑ ምንሰማበት ሁኔታ ነውና ይሄን በተደጋጋሚም እየገለጽ ነው የዘገብነው ያለ በጣም ሀገራዊ ችግር ነውና እንዴት ነው መፍትሄ ያልተገኘለት ሻያው ለዚህ ጉዳይ
0: ይሄንን እንቆቅልሽ ነው የሆነው ሰጠ ዘመነ በእውነትም አሁን የጀመረ አይደለም በእስራኤላውያን አረብ ማህበረሰብ የእርስ በርስ ግጭት የክብር የባህል የገንዘብ እጥረት አይደለም በርስ በርሳቸው እየተጋጩ ያላነሱ አሁን ያለነበትን ግንቦት ማለቂያ ስንት 5 ወራት የያዝነው 2026 ዓመተ ምህረት ከጀመረበት ጊዜ አንስቶ ከመቶ በላይ ሰዎች ናቸው
1: 116 እንግዲህ እስከዛሬ ድረስ
0: አሁን በተለይ አዎ አሁን የዚህ ግድያ ወንጀል በየቀኑ ሰው እየተገደለ ነው የሚገኝበትና ይህንን ችግር ይህንን የወንጀል ነክ ድርጊትም ደግሞ ቤተሰባዊ ከቤተሰብ ቅርብ ቤተሰቦች ደግሞ በጎረቤትነት ያሉ አረቦች በሚፈጠር ከባህል ጋር በተያያዘ ይባላል ምነው ወላጅ ካልፈቀደ ለምሳ አንዱ ሊያገባት ከፈለገ ከማትፈልገው ቤተሰብ ጋር እንዳትጋባ እነዚህ በሚል ምንም ዝምድናም ቢኖራቸው የነሱ በግድያ ነው እያሉ ያሉት በዛ ደግሞ በገንዘብም ሁኔታም ይባላል በአንዳንድ የገንዘብ እጥረትም አይደለም ይህን ሁኔታ ለማንኛውም በዋናነት ዝሮ ዝሮ ይህንን የእርስ በርስ ግጭት ያለውን በአረብ ማህበረሰብ ማለት ተጠያቂው እስራኤል መንግስትና ፖሊስ ሰራዊት ህግ አስከባሪ ኃይል ነው እና አሁን ቅድም በዜናም ተመልክተዋል ይህንን ነገር ለማስቆም በአረብ ማህበረሰብ ልዩ የሆነ እቅድ እያዘጋጀ መሆን ፕሮግራም እያዘጋጀ ነው ተብሏል ወረቀት ላይ ፕሮግራም መጻፍ እንዲህ እናደርጋለን ብሎ ይጽፋል ፖሊስ ሰራዊትም ሆነ መንግስት ተግባር ላይ እንዲተገበር ማድረጉ ነው ዋናው ነገር አስተያየት ሆነው
1: ወርቅነሽ ላይ የምትጨምራለሽ ትላንትናም የዘጠኝ ዓመት ልጅ በአባቷ እስከመገደል ወንድሙን ሊገድል ልጁን ጀን በጀን እንደሚባለው በጣም ያሳዝን ነውና እንዴት ነው
2: ይሄ በጣም ያሳዝናል በጣም ለመስ

0: ማተም የሚከብድ ታሪክ ነው ግን ይሆነ ያለ ነው እንደው እስራኤል ሀገር ጠላቶቿ ብዙ ስለሆኑ በአካባቢ ያለው ጠላት እንደሚታወቀው ቀላል ስላልሆነ ትኩረቱ በዛ ላይ ስለሆነ ነው እንጂ ያ ባይኖር የሚገርም ለመስማትም ለመናገርም ለማቅረብም የሚከብድ ዜና ነው ምናየው አባት እንግዲህ ልጁን እስከ መግደል የደረሰ ወንድሞቹ ላይ ባንጣጣረው ጥይት ወይም ተኩስ ነው ከባድ ነው ይሄ ቤተሰብ እንግዲህ ያጠቃላይ እንዴት ነው የሚኖረው ከዚህ በኋላ ከወንድም ጋርስ እንግዲህ ከወንድም ጋር እኮ ባረቡ ማህበረሰብ ወንድም በወንድም የተለመደ ሆኖ ነው ግን ከዛ አልፎ ያው ከልጅም በእንደዚህ አይነት ሁኔታ ሲደርስ በስተት ልጁን ገደለ ሲባል መስማት ከባድ ነው እንዳልከው በቁጥጥር ጥርስር ወሏል በፖሊስ ቁጥጥር ስር ያባት ግን ያው ወደ ወንድሙ ያነጣጠረው ጥይት ነው ልጁን የመታበት የ9 አመት ታዳጊ ልጅ ናት በዚህ ሁኔታ ተገርላለች ባረቡ ማህበረሰብ በአጠቃላይ አሁን እንደው ባረቡ ማህበረሰብ ምን ነጋገሩ ስለዛ ስለሆነ ነው እንጂ በአጠቃላይ በእስራኤል ማህበረሰብ ማለት ይቻላል በጣም የተበተነ የጦር መሳሪያ አለ ባረቡ ማህበረሰብ ህገወጥ የሆነ የጦር መሳሪያ እንዳለ ነው የሚነገርና በየቤቱ የጦር መሳሪያ አለ ማለት እንግዲህ ያንዳንዱ ስሜቱን መቆጣጠር ማይችል ሰው ግን በጁ በራሱ መበቀል ሲፈልግ የፈለገውን ያደርጋል በዚህ ሁኔታ ደግሞ እንግዲህ ምን ያህል ወንጀል ስራ እየተሰራ እንደሆነ መረዳት ይቻላል በጣም ከባድ ነው መንግስት ፖሊስ ይሄን ነገር መቆጣጠር ካልቻለ አሁን የአረብ ማህበረሰብ ተወካዮችም የመንግስት ተወካዮች የአረቡ ማህበረሰብ ራሱ ማህበረሰቡ የሚሰራው ትልቅ ስራ እንዳለ እየተናገሩ ነው ፖሊስና መንግስት የሚሰሩት ስራ እንዳለ ሆኖ ግን ማህበረሰቡም ይሄን ወንጀል መቆጣጠር እንዲቻል ነገሮችን ግልጽ አድርጎ ለመንግስት ለፖሊስ መረጃዎችን የመስጠት ገና በእንጭጩ ወንጀልን ለመቆጣጠር በጅምሩ ከፍተኛ ጥረት ማድረግ እንዳለበት እየተነገረ ነው በፖሊስ በኩል ግን ባረቡ ማህበረሰብ የተበተነውን ህገወጥ የጦር መሳሪያ መሰብሰብና ወንጀለኞችንም ለፍርድ ማቅረብ ቢቻል በተቻለ መጠን በስፋትና ያው በፍጥነት ጥሩ ነው ምክንያቱም እየተሰማ ያለው እየተፈጠረ ያለው ነገር እንግዲህ አስቸጋሪ ነው ህፃናት በቤተሰቦቻቸው እጅ በመታቀፍ ፋንታ እንግዲህ የጥይት አሩር ሲቀበሉ በስተትም ሆነ በምንም እንግዲህ በዛ ቤት ውስጥ ለመኖር እኮ አደጋ ነው ማለት ነው ለህፃናት ህይወትና ያለው ሁኔታ በእጅጉ ከባድ ነው ያሳስባል በመንግስት በባለስልጣናት በተለያዩ መስሪያ ቤቶች በኩልም ፍትሃዊ የሆነ ነገር ቢሰራ መልካም ነው አንድ ዘገባ ምንድን ያየ ነው በ11ኛው ቴሌቪዥን በካናዳ ሾት የቀረበ ነው አንድ ሁለት የህዝብ ማመላለሻ አሽከርካሪዎችን ሁለት ሾፌሮችንና አውቶቡስ ሾፌሮችንና አንድ የጽዳት ሰራተኛ እንግዲህ አረብ ማህበረሰብ ናቸው በእነሱ ላይ አካላዊ ጥቃት ያደረሰ ተከሳሽ የተወሰኑ ወራት ስራ አገልግሎት እንዲሰራ ተፈረደበት በፍርድ ቤት አካላዊ ጥቃት ነው ያደረሰውና ፖሊስ ወንጀሉ በጣም አሳሳቢ ነው ሊታሰር ሊፈረድበት ሊቀጣ ይገባል እያለ ፍርድ ቤት ግን የሰጠው ቅጣት እንግዲህ በዚህ ሁኔታ ቀላል እንደሆነ በጣም ያስገርም ዘገባ ቀርቧል እንግዲህ የሚመለከታቸው መንግስታዊ አካላትም ፍትሃዊ የሆነ ስራ ቢሰሩ ጥሩ ነው ፍትሃዊ የሆነ ነገር እንዲኖር በማህበረሰባችን
1: ጥሩ ሌላው አጠራርጋችሁ እንድትመለከቱት ወርቅነሽ ካንቺ ነው የምንቆይ እንግዲህ በኢራን እና አሜሪካ መካከል ድርድር እየተካሄደ ነው ይባላል በሌላ በኩል ደግሞ ለሊቱን ተታኩሰዋል የት ነው የቆመ መቼ ነው የሚፈራረሙ ሁላችንም ግራ ገብቶናል
0: እንግዲህ የአሜሪካ እና የኢራን ነገር እኮ እንዳልከው ግራ ይገባው ነው አንዳንዴ ያለውን ሁኔታ ለማቅረብ በእርግጥ የሚወጣውን ዘገባ ነው የምናቀርበው በእርግጠኝነት ለማቅረብ የሚያስቸግር ሁኔታ ላይ ነው ማለት ይቻላል ምክንያቱም ከተወሰኑ ሰዓታት በኋላ የሚወጣው መረጃ አይታወቅም አሁን የተናገርነውን ሊያፈርስ የሚችል ይሆናል ወይ አንዳንዴ ደግሞ በትክክል በተላላቅ ሀገራት መካከል የሚካሄድ የፖለቲከኞች ድርድር አይመስልምና እርግጠኛ የሆነ ነገር የለም ግን ያው ድርድሩ እንደቀጠለ እንደሆነ ነው የሚነገረው አሁንም በሁለቶች ሀገራት መካከል ስምምነት ላይ ይደረሳል የሚለው ተስፋ እንዳለ ሆኖ ደግሞ ድንገት ደግሞ የሚፈጠረውን ጥቃት እያየን ነው አስቸጋሪ ነው ጦርነትም ሊሆን ይችላል አይታወቅም ደግሞ ስምምነትም ሊሆን ይችላል
1: ሻያው ምጨምሯል እዚህ ላይ
2: ውጥረቱ በድርድሩ እንዳላችሁት እንዳለ ሆኖ ምናልባት ስምምነት ላይ ድረሱ አይድረሱም ለጊዜው አልታወቀም ግን ለሊቱን ባሳለፍነው ለሊት የኢራን አብዮታዊ ጦር የአሜሪካን የአየር ኃይል አጠቁ ተባለ ለዚህ ምላሽ ደግሞ በዚህ በፋርስ ባረሰላጥ የሚገኘው የአሜሪካ መከላከያ ሰራዊት የአጻፋ እርምጃ በመውሰድ በምዕራባዊ ኢራን የኢራንን የአየር ማረፊያን አካባቢ አጥቅቷል ተብሏል። አሁን የተኩስ አቁም ስምምነት ላይ ሆኖ ያለ እንደዚህ አይነት የማጥቃት የተኩስ ልውውጥ እየፈጸሙ ነው ያሉ። አሁን ይሄ የሚያሳየው ምንድን ነው? ድርድሩ ስምምነት ላይ ካልተደረሰ ወደ የተኩስ አቁም ስምምነት ፈርሶ እንደገና ጦርነቱ ይታደሳል የሚል ስጋት ስላለ ውጥረት እንዳለ ነው መረጃዎቹ ያሳዩ ያሉት።
1: አሁን ለጊዜው እንግዲህ ውጥረቱ ባለበት የሚቆም ነው የሚመስል፣ ምክንያቱም አሜሪካ የምታዘጋጀው እግር ኳስ ጨዋታ አለ። ያንን በጦርነት ማካሄድ የሚፈልጉ አይመስልም። ለማንኛውም እንከታተላለን። እናመሰግናለን።
2: ሰላም ይስፈን።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምንሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ አልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። ለመሸነፍ አልመጣችሁም። ብዙ ተጉዛችኋል፣ ብዙ ዋጋ ከፍላችኋል፣ ብዙ ደክማችኋል። የዛ ሁሉ ጉዞ መጨረሻ ግን ሽንፈት ወይም ተስፋ መቁረጥ አይደለም። የዛ ሁሉ ድካም ፍጻሜ ግን አንገት መድፋት ወይም መሸማቀቅ አይደለም። የከፈላችሁት ዋጋ የከፈታችሁ ልክ ነው። የጥረታችሁ ውጤት ኮልቶ ደምቆ መታየት ነው። ጉዳዩ ሰውን ማስገረም አይደለም። ጉዳዩ አይን ውስጥ መግባት አይደለም። ጉዳዩ በብዙዎች ተፈላጊ መሆን አይደለም። ጉዳዩ ግልጽና ጭር ነው። እርሱም የግል መዳረሻችሁ ነው። ያ ሁሉ ልፋት መዳረሻው ምን ነበር? እንዲሁ እንደዋዛ የሚጀመር እንዲሁ እንደቀልድ የሚቆም አጀንዳ የላችሁም። ያሰባችሁትን ሳታደርጉ፣ እቅዳችሁን ሳታሳኩ፣ የተቻችሁን አፍ ሳታስይዙ የሚቆም ጥረት የሚደመደም ተግባር የላችሁም። ዓለምን በአጽንኦት ተመልከቱ። ዋጋዋ ለጭራሾች እንጂ ለጀማሪዎች አይደለም። ድጋፏ ለአሸናፊዎች እንጂ ለተሸናፊዎች አይደለም። አዎ፣ ትግላችሁን ስትመርጡ፣ ሩጫችሁን ስትጀምሩ፣ ወደ ታላቁ የፍልሚያ ሜዳ ስትገቡ ዓላማችሁ አንድና አንድ ነው። እሱም ማሸነፍ፣ ማሸነፍ፣ ማሸነፍ ብቻ። ለመሸነፍ አልመጣችሁም። በራሳችሁ ለማዘን ሰዎች ከንፈር እንዲመጡላችሁ ብዙዎች እንዲያግዟችሁ አልመጣችሁም። ምንም አይነት ምክንያት መደርደር አስፈልግም። ካላሸነፋችሁ ዓለም ትንቃችኋለች። እጅ ከሰጣችሁ ባንዴ ትረሳላችሁ። ለስንፍና ከተገዛችሁ የሚያኮራችሁን ማንነት ታጣላችሁ። ለማንም ለምንም ሳይሆን ለራሳችሁ ብላችሁ ተፋለሙ። ላስቀመጣችሁት መዳረሻ ብላችሁ እስከ ጥግ ድረስ ተጓዙ። በትንሽ እንቅፋት አትረበሹ። ለጥቃቅን ጫጫታ አትበገሩ። የያዛችሁትን አጥብቃችሁ ያዙ። ምርጫችሁን ከልብ በስራ አክብሩት። በሙከራችሁ መሃል እስካሁን ካልወደቃችሁ ገና አልሞከራችሁም ማለት ነው። በጥረታችሁ መሃል ገና አልተተቻችሁም ማለት ነው። ምንም የተለየ ነገር አላደረጋችሁም ማለት ነው። ማንም ምክንያታችሁን አያውቀውምና ማንም በጥረታችሁ እንዲደነቅ አትጠብቁ። ማንም አብሯችሁ አልጀመረምና ማንም ስኬታችሁ እንዲያከብር አትመኙ። አዎ፣ አሸናፊነት ከራበህ ሂደህ አሸንፍ። ስኬትን ከተጠማህ ሂደህ አሳካ። አንተም ስንፍናን መበቀል ከፈለክ ራስህን ግዛ። ደስታን በማሳደድ ራስህን አትጣ። ተወዳጅነትን ፍለጋ ማንነትህን አትጣል። አንዳንዴ ለጊዜውም ራስ ወዳድ መሆን ያስፈልጋል። ለራስ መኖር፣ ራስ ላይ መስራት፣ ራስን ማብቃት፣ ራስን ብቻ ማዳመጥ፣ በራስ ውሳኔ መመራት፣ ከመንጋው መነጠል፣ ገንዘብ ማግኘት፣ ዓላማን መኖር፣ ግብን መምታት፣ ዛሬ ሁሉም ነገር ከባድ ነው። ከነገ በኋላ ግን ሁሉም ውብና የሚያኮራ ይሆናል። ብዙዎች ግን ነገን ማለፍ ይከብዳቸዋል። ነገ ላይ ተሰብረው ይቀራሉ። ነገ ላይ ለሽንፈት እጅ ይሰጣሉ። አርቀህ ተመልከት። ከእያንዳንዱ ከባድ ፈተና ጀርባ ታላቅ ድል አለ። ከእያንዳንዱ አስጨናቂ ቅጽበት በኋላ ትልቅ ረፍትና መረጋጋት አለ። ዛሬም ነገም ጥረትህን ቀጥል። ዛሬም ነገም ሙከራህን ቀጥል። በስተመጨረሻም የተመኘኸውን የግል ዓለም መፍጠር እንደምትችል በራስህ ተማመን። ምንጭ፣ ምርጥ ጽሑፎች። እውነተኛ ሀብት በባንክ ያለው ገንዘብ ሳይሆን በልባችን ያለው ደግነትና ለሰዎች የምናሳየው ፍቅር ነው። ገንዘብ ያልፋል፣ ሀብትም ይቀንሳል። ነገር ግን መልካም ልብና ፍቅር ለዘላለም በሰዎች ልብ ይኖራሉ። ደግነትን እናስፋፋ፣ ፍቅርን እናካፍል። ከዚህ ቀጥለን ስናነብ ያገኘነውን የእንስሳት የእርግዝና ጊዜያትን እንገልጻለን። ላም 9 ወር ያክል ታረግዛለች። ፈረስ 11 ወራትን፣ ግመል ከ12 እስከ 13 ወራት፣ በግ 5 ወራት፣ ፍየል 5 ወራት፣ ውሻ 2 ወራት፣ ድመት 2 ወራት፣ ዝሆን 22 ወር፣ ቀጭኔ ከ14 እስከ 15 ወራት፣ አንበሳ 108 ቀናት፣ ነብር ከ92 እስከ 95 ቀናት፣
አይጥ ከ19 እስከ 21 ቀናት፣ ጥንቸል 1 ወር፣ ቀበሮ 52 ቀናት፣ የሌሊት ወፍ ከ50 እስከ 60 ቀናት፣ አህያ 12 ወራት፣ ቺምፓንዚ 230 ቀናት፣ ዶልፊን ከ10 እስከ 12 ወራት፣ አጋዘን ከ200 እስከ 220 ቀናት፣ ዝንጀሮ ከ4 እስከ 6 ወራት፣ ጦጣ ከ5 እስከ 7 ወራት የእርግዝና ጊዜ እንዳላቸው የኛ ፔጅ ላይ ስናነብ ያገኘነው መረጃ ይጠቁማል። ከዚህ ቀጥለን ደግሞ የተለያዩ መኪናዎች የሚመረቱባቸውን ሀገራት እንጠቅሳለን። ለጠቅላላው ቀት ይሆናሉ ብለን ተስፋ እናደርጋለን። የቶዮታ መኪና የሚመረተው በዋናነት ምንጩ ጃፓን ነው። የመርቸሊስ መኪና ደግሞ ጀርመን፣ ፎርድ አሜሪካ፣ ሂንዳይ ደቡብ ኮሪያ፣ ፌራሪ ጣሊያን፣ ላንድ ሮቨር እንግሊዝ፣ ፔጆ ፈረንሳይ፣ ቮልቮ ስዊድን፣ ቢዋይዲ ቻይና፣ ቮልስቫገን ጀርመን፣ ሁንዳ ጃፓን፣ ቸቭሮሌት አሜሪካ፣ ካያ ደቡብ ኮሪያ፣ ላምቦርጊኒ ጣሊያን፣ ሮልስ ሮይስ እንግሊዝ፣ ቴስላ አሜሪካ፣ ኒሳን ጃፓን፣ አውዲ ጀርመን፣ ሬኖ ፈረንሳይ፣ ሱዙኪ ጃፓን ነው የሚመረቱት። ምንጫቸው በዋናነት እነዚህ ሀገራት ነው። ምንጭ ምርጥ ጽሑፎች። እናት ትዝታ ናት ደራሲ ያድኤል ትዛዙ። ይጨልማል ያልኩት በድምፅሽ ይነጋል፣ ሊወጋኝ የመጣው ባይኖችሽ ይወጋል፣ ሊገርፈኝ ያሴረ ልቦናሽ ሲገርፈው ይረግፋል ከጥፍሬ፣ የሚያስረኝን ሁሉ አስር ያስቀመጥኩት በስምሽ ጠፍሬ፣ ፉንጋውን ዩኒቨርስ ውብ ብለሽ ጠራሽው፣ ዓለም አምሮ አውቅም አንቺ ካልሰራሽው፣ ከፍ ብዬ ብታይ ከሊባኖስ ዝግባ፣ ጎጆሽን አለፌ ከልፍኝሽ ብገባ፣ ቢቆለል ዕድሜ ቢመጥቅ ሐሳቤ እልፍ ቢያተርፍ እጄ፣ ቆመሽ ብትጠብቅኝ አልሆንም አባትሽ አትሆኝም ልጄ። አረሙን ነቃቅላ በሞገስ የታየች ነፍሴ በፍቅር ወስዳ፣ ዜማ ሆነሽ ነው የትላንት የዛሬ የነገ ትዝታ። ሕያው ነኝ ለማለት ልቤ ሲያንሰራራ፣ አንቺው ቅኝት ላይ ነው ዜማ የሚሠራ፣ ከማ ቅኝት ላይ ነው ዜማ የሚሠራ። ደራሲ ያድኤል ትዛዙ።

ምን አተረፋችሁ? ክፋትም ሆነ ደግነት ማጣትም ሆነ ማግኘት ጽድቅም ሆነ ኩነኔ ሁሉም ትርፋላቸው። ከማንም ፍጹምና አይጠበቅም። ማንም እንዲሁ ሳይወድቅ ሳይነሳ ሳይስት ሳይታረም ሳብላሽ ሳስተካክል የመኖር ግዴታ የለበትም። መኖር ውስጥ ብዙን ከን ብዙ ጥፋት አለ። ጥፋቱን አውቀን አጠፋነው ሳናውቅ አጠፋነው ያው እርሱ ጥፋት ነው። ነገር ግን ከእያንዳንዱ መጥፎና ጥሩ ስራ በፊት አንድ መጠየቅ ያለብን ጥያቄ አለ። ምን አተርፋለሁ የሚለው ነው። ከማደርገው የትኛውም ነገር ምን አገኛለሁ? ምግባሬ አትራፊ ነው ወይስ አክሳሪ ነው የሚለውን ማንሳት አለብን። ጥያቄው ጥልቅ ቢሆንም ራስን መጠየቅ ግን ግዴታ ነው። ትርፍ በሌላቸው መልካም ምግባራት ያልታነጸ ህይወት ውጤቱ ኪሳራ ነው። አዎ፣ ጥያቄውን አትሸሹት፣ ይልቅ ደጋግማችሁ ጠይቁት። በማደርገው ነገር በመሰራው ነገር ምን አተርፋለሁ ብላችሁ ጠይቁ። ምንም ከማይጠቅማችሁ ሰው ጋር ህብረት አትፍጠሩ። ምንም ትርፍ የሌለው ስራ ውስጥ አትግቡ። ሁሌም ያገኛችሁ አትኖሩም። ሁሌም በተመቻቸ ምህዳር ውስጥ አትገኙም። ለነጋችሁ ዛሬ አስቡ፣ ለበኋላችሁ አሁን አቅዱ። ከጸጸት ህይወት ለማምለጥ ያላችሁ ብቸኛ መንገድ ትርፍ ያለው በጎ ስራ መፈጸም ነው። መልካምነትህ ሊያስጠቃህ ይችላል፣ ነገር ግን ትርፍህ ከሚያደርስብህ ጥቃት ሁሉ ይበልጣል። ብዙ መጥፎ ነገሮች አሉ፣ የዛኑ ያክልም ብዙ መልካም ነገሮች አሉ። ምርጫህ መልካም ቢሆን ትርፍህም እንደዛው መልካምና ያማረ ይሆናል። በእምነት ላይ ወግ አጥባቂ ብትሆን፣ ዕለት ዕለት ጽድቅን ፍለጋ ብትደክም፣ ራስህን ለማነጽ ብትጥር በፍጹም አትሸማቀቅ። ሰው በተለምዶው ጠንካራ ሰውን አይወድም፣ ነገር ግን በልቡ ያንን ሰው መሆን ይፈልጋል። ሰው በተለምዶ መበለጥን አይፈልግምና ሁሌም ከእርሱ የተሻለ ሰው ሲመጣ ብዙ ምክንያት ይደረድራል። መርጠህ በሆንከው መልካምነት አትሸማቀቅ። የጽድቁን መንገድ በመምረጥህ ምንም ብትባል አንገትክን አትድፋ። የምትሰራው ነገር ለነፍስህም ለስጋህም ከሆነ ትክክለኛውን መንገድ ይዘሃልና በመረጥከው በጎ ጎዳና መጓዝ ግን ቀጥል። ምንጭ ምክር አምሮ ለተሻለ ነገ። አላረክስም ስላንቺ የሚሰማኝን ስኪልንገር ሻለሜ የፍቅርሽ ቃና ፍሰቱ ሰርጿልና በስጋ ደሜ ሽራፊቅ ጥፈት የሌለው ሁነተኛ ቃል መርጬ ነግርሻለሁ ማፍቀሬን ካንጀቴ ውስጤ አምጬ። እንግዲህ ስሚኝ የኔ ውብ፣ መቶ ከመቶ ነሽ በኔ ልብ። የውበት ቁንጮ ጉልላት ነውና ድንቅ ተፈጥሮሽ፣ ከቅርስ በላይ ነው ልኬቱ በውስጤ የመወደድሽ። አንድም ክፉ ነገር ቅንጣት እንኳ እንዳይነካሽ፣ የት ከቀን ተንከባክቤ አቀማጥዬ ላኑርሽ። ልብሽ ድንገት ከፍቶት እንባሽን ከቶ እንዳላየው፣ መጎዳትሽን ወስጄ ለመንፈቅኔው ላልቅሰው። ቁርጠኛው ባለቀጠሮ ሞት እንኳ በእጁ እንዳይነካሽ፣ እኔ ከንቱ ልሰዋ ፈጥኜ እኔው ቀድሜ ልለይሽ። መኝኝ አንቺ የልቤ ጽላት፣ ነፍሴ ያላንቺ ዋጋም የላት። እናም ድንገት ክፉ ቀን ዓይኖችን አሸፍቷቸው ሌላን ገላ ቢሹ፣ አቶ ሰይጣን ጋብዟቸው መኝኝ ያኔ ሙቻለሁ ኪዳንሽን ሜዳ ብጥለው። ውዴ ባንች ላይ ፍጹም ሌላ አልሻም፣ ፍቅርሽ ሙቆኛል ጭራሽ አልደርብም። ለስሜት ተቅበዝብዤ ለሴሰኝነት አልገዛም፣ ክቡሩን ያንችን ምኝታ በክደት አላረክስም። መኝኝ ውዴ በኪዳናችን እጸናለሁ፣ ፍቅራችን አክብሬ ለትውልድ አወርሰዋለሁ። እስከ ለተ ህልፈቴ ባንችና ባንቺ ብቻ እጸናለሁ፣ በምንም ለማንም ተታለየ ፍቅርሽን አላረክስም። ይህ ነው የኔ ሐውልት የሕይወት አደራዬ ባለም።

0: የተከበራችሁ አድማጮቻችን፣ ከዚህ በመቀጠል እንግዲህ በበጋ ወራት የአገራችን ልጆች በመላ አገሪቱ ተማሪዎቹም ከሁለት ወር በላይ ለሁለት ወር በጋ እረፍትም ይወጣሉ ተብሎ፣ አሁን ደግሞ የትምህርት ፈተናዎች ማጠቃለያ ተማሪ ከወላጆችም ጨምሮ የትምህርት ውጤታቸው የሚታይበት ወቅት ስለሆነ ወርቅነሸቴ፣ ይህን በተመለከተ እንዲያው ያለው የእስራኤል ትምህርትም ሁኔታ እንዴት ይታያል?
1: አዎ ኢሳያው፣ እንግዲህ በእርግጥ ማሳወቅ ካለብን አድማጭ ነበረን መስመሩ ስላልሰራ ነው ለደወል፣ ግን ያው አልተመቻቸም። ልክ ነው። በአንዳንድ ወቅታዊ ጉዳዮች እንወያያለን። የትምህርት ጉዳይ ትምህርት እንግዲህ በጣም ወሳኝ ነው ለማህበረሰባችን፣ ለልጆች። መቼም ጥሩ ትምህርት ያገኘ ልጅ ነው ጥሩ ትውልድ የሚተካው። አሁን ይሄ ወቅት በጣም ወሳኝ እንደሆነ ባለሙያዎች ይናገራሉ። ተማሪዎች እንግዲህ መጨረሻው የትምህርቱ የዚህ ትምህርት ዘመን መጨረሻ ወቅት ላይ እንገኛለን። ጥሩ ውጤት ማምጣት አለባቸው። ባለሙያዎችንም ሰሞኑን እንግዲህ እንደምናነጋግረው ተማሪዎች ጥሩ ውጤት ለማምጣት የወላጆች ከፍተኛ ድጋፍ ያስፈልጋል። አልፎ አልፎ ችግር ቢኖርም ችግርን ተቋቁሞ ግን በፈተና ወቅት በተለይ ከልጆች ጋር ከልጆች ጎን መሆን ያስፈልጋል። የጉርምስና ወቅት ላይ ያሉ ልጆች ያስቸግራል የለ አንዳንዴ እድሜም ጉዳይ እየሆነ ያን ሁሉ መረዳት ያስፈልጋል እና የወላጆች ድጋፍ እጅግ ወሳኝ ነው። በዚህ አጋጣሚ ይሻያው እንግዲህ መቼስ ዞሮ ዞሮ ተደክሞም ተሰርቶም ልጅ ነው ለልጅ ነው ያው ለልጅ ለማሳደግ ስለሆነ ደግሞ በትምህርቱ ጎበዝ የሆነ ልጅ ሲያድግ የበለጠ ለሀገርም ለቤተሰብም ለወገንም ወሳኝ ስለሆነ ጥረት ማድረግ ያስፈልጋል። የልጆችን የትምህርት አቅም መጠየቅ፣ መምህራን ጋር መነጋገር፣ ድጋፍ የሚያስፈልጋቸው የሆነ ከሆነ በተለይ አስፈላጊ በሆኑ የትምህርት አይነቶች አንዳንዴ የግል በትምህርት ቤቶችም ይሰጣል። ከትምህርት ቤት ውጭ ደግሞ አቅም ያለው ሰው ገንዘብ ከፍሎ የግል የትምህርት ድጋፍ ለሚያስፈልጋቸው ተማሪዎች በጣም ወሳኝ ነው። ብዙ አሁን ደከም ያለ ትምህርት ቤት የሚማሩ በትምህርት ቤት በቂ ትምህርት ያላገኙ ተማሪዎች ብዙ ስናይ አሁን የነጮች ልጆች በዚህ ሁኔታ ነው የግል ትምህርት እንዲያገኙ በማድረግ ጥሩ ውጤት ሲያመጡ እናያለን። ድንገት እንደው በጣም ሰነፍ የነበረው ተማሪ ጎበዝ ሆኖ ወደና ትምህርት ቤት ሄዶ ሲማር ጥሩ ውጤት ሲያመጣ ታያለህ። እና የወላጆች ድጋፍ ነው እንግዲህ ዞሮ ዞሮ ለዚህ የሚያደርሰው እና የእኛ ማህበረሰብ ደግሞ እንዲህ አይነት ነገሮችን ማሰብ አለብን ብዬ አስባለሁ።
0: ትክክል ነሽ። የትምህርት ዓለም ዋናው መሰረት ትምህርት ነው። ለማንኛውም ጥሩ ዜጋ ሀገርን ሀገርን አድርጎ ህዝብን ህዝብን አድርጎ ያለ በትምህርት ወሳኝነት ያለው ነው። ለዚህም እንግዲህ እንዳልሽው የወላጆችን ትብብር ከገንዘብም ጋር በተያያዘ ሁሉ የማንኛውም ልጅ ጥሩ ውጤታማ 12ኛ ክፍል መጨረስ ብቻ ሳይሆን በቀጣይነት ከፍ ከፍ እያለ ኮሌጅ ከኮሌጅ ዩኒቨርሲቲ እንዲመረቁ እና ሁሉም ይፈልጋል አይደል? ለዛም እንግዲህ አሁን በዋናነት ደግሞ በመደበኛ ትምህርት ቤት ዘመን በትምህርት ቤትም ብቻ ሳይሆን አሁን አንዳንድ ተማሪዎቹ በረፍት ጊዜ በሚወጡበት ጊዜ የፈተና ውጤታቸው እያንዳንዱ ይቀበላሉ እና አንዳንዶቹ በአንዳንድ የትምህርት አይነቶች ውጤታቸው አናሳ ይሆናል። አሁን ምንድን ነው የሚመከሩ እነዚህ አስተማሪዎች ለወላጆቻቸው? እንግዲህ እነዚህ ልጆች በረፍት ጊዜያቸው ደግሞ ተጨማሪ የትምህርት ማጠናከሪያ ያው እንግዲህ የተለያዩ የትምህርት አይነት አሉ። እንግሊዘኛም፣ ሂሳብ አለ፣ ራይስጥም አለ፣ ሌላም አለ። እነዚህን ገንዘብ ተከፍሎ ሹር ኤዘር እና ትምህርት የማጠናከሪያ ያ ተማሪ ከነበረው ድክመት አሻሽሎ የትምህርት ዓለም በደንብ ተምሮ ውጤቱን እንዲያሻሽል በቀጣይነት ትምህርቱ ተብሎ እንደዚህ ነገር ይሰራል እና እዚህ ጎን ለጎን ደግሞ የስፖርት ዓለም አለ። እስኪ በዚህ ዙሪያ ዓለም
1: በተለያየ ልክ የስፖርቱም ይሄ ሁግ ተብሎ የሚጠራው በተለይ ከሰዓት በኋላ ላይ ትምህርት እንቅስቃሴ በማዘጋጃ ቤቶች ድጋፍና ማጠናከር የሚሰ የሚሰጥ የትምህርት እንቅስቃሴ አለ። ወሳኝ ነው። የሚገርመው ሻዩ አንዳንድ ልጆች ችሎታቸው የሚታወቀው ዘፋኝም ከሆኑ ስፖርታዊም ከሆኑ በዋናም ቢሆን በስዕልም ቢሆን በሌላ ሙያም ቢሆን በእንደዚህ አይነት የትምህርት ትርፍ ከሰዓት በኋላ ትርፍ የትምህርት እንቅስቃሴዎች ተጨማሪ ትርፍ አይደለም ተጨማሪ የትምህርት እንቅስቃሴዎች ነው ችሎታ እንዳላቸው ይታወቀና ትልቅ ደረጃ ላይ ይደርሳሉ ያ ችሎታቸው ታውቆ ሲጠናከሩ። እና ወሳኝ ነው የዘርፍ ነው። ጊዜያችን ብዙም አልቀረን ሊጠናቀቅ ነው። ሁለት አንድ ደቂቃ ነው የሚቀረን። ይሻያው በሰሜን እስራኤል አካባቢ ፖሊስ አሁን በመጨረሻዎቹ በአንድ ሰዓት ውስጥ የሽብር ጥቃት ሊያደርሱ ተዘጋጅተው የነበሩ በርካታ የጦር መሳሪያዎችን የሰበሰቡ ወንጀለኞች በቁጥጥር ስር መዋላቸውን አስታውቋል። ክላሽንኮፕ ጠመንጃዎች፣ ጥይቶች፣ ሽጉጦችና ሌላም ሌላም እንግዲህ ጥቃት የሽብር ጥቃት ለማድረስ የተዘጋጀ ቡድን እንደሆነ ነው የሚነገረው ፖሊስ በቁጥጥር ስር እያዋለው። ከዚህ ጋር ተያይዞ ደግሞ አንድ የህግ ጠበቃ ሽጉጥ ህጋዊ ያልሆነ ሽጉጥ ይዞ መገኘቱ እሱም በቁጥጥር ስር መዋሉ ፖሊስ አስታውቋል። እንግዲህ ያለውን ሰፋ አድርገን ያለውን መረጃ በዚህ ዙሪያ በኋላ በምሽቱ ስርጭታችን በሰፊው እንመለከተዋለን። ግን በተለይ አሁን የተለያዩ ጦር መሳሪያዎችን ይዘው የተገኙ ሽብር ጥቃት ለማድረስ ዝግጅት ላይ እንዳሉ ነው እንደተያዙ የሚነገረውና ማንዳ በተባለ የአረብ እስራኤላን መኖሪያ ሰፈር መሰለኝ በሰሜን እስራኤል አካባቢ በዛ አካባቢ ነው በቁጥጥር ስር ፖሊስ እንደዋላቸው እያሳወቀው። አስቸጋሪ ነው እንግዲህ። ይህም ደግሞ የሽብር ጥቃት እንቅስቃሴውም ጎን ለጎን አለ ለእስራኤልና እንግዲህ ያለውን መረጃ ሰፋ አድርገን እንዳለው በኋላ እንመለከተዋለን።
0: እሺ፣ ወርቅነሽ እቴ አመሰግናለሁ። እንግዲህ ማጠቃለያ ለሁለት ሰዓት ላይ ይጠናቀቃልና እንግዲህ ያለው
1: ዮራም ፒከር ነው የቴክኒክ ባለሙያችን የነበረው። እናመሰግናለን።
0: አዎ፣ ያስተናገድናችሁ ወርቅነሽ እቴና
1: ሰጠኝ ዘመነ በሻያው ደጉ
0: ተሰከረ። መልካም ከቀጥ በኋላ አድማጮቻችን ሰባት ሰዓት ላይ ያገናኘን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤናስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድ ቤት በሲባን ታፍሽን ፔይዋፍ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 28 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 20 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኢር ኒውማን ሲሆን የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህልና ኪነጥበብ ፕሮግራም ይቀርታ ሳምንታዊ ወጣቶች ፕሮግራም ይቀርባል። ከአድማጮች ጋርም የስልኩ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በይሻየው ደጉ ተዘጋጅቶ ይቀርባል።
0: ወርቅነሽ ሸቴ አመሰግናለሁ። ጤና ይስጥልኝ። አርዕስተ ዜና፣ የሐረዲም ዩዳያን ማህበረሰብ በሃይማኖት ትምህርት ቤት ቅዱስ ኦሪት የማይማሩ ወጣት ወንዶች ውትድርና የማገልገል ግዴታ እንዳለባቸው ጠቅላይ ሚኒስትር ቢንያሚን ናታንያሁ ተናገሩ። የሐረዲም ዩዳያን ሃይማኖት አጥባቂ ውትድርና እናገለግልም በሚል ተቃውሞ በተለያዩ መኪና መንገዶች የተቃውሞ ሰልፍ እያካሄዱ ነው። ትናንት ከደቡብ ሊባኖስ በተተኮሰ ድሮን ፈንጅ ጥቃት ሕይወቷን የሰዋችው የሃምሳ አለቃ ሮቴም ያናይ የቀብር ስነ ስርዓት ዛሬ በግባት አዳ ሰፈር ተፈጸመ። ነፍስ ይማር። ያለ ቅድመ ማስጠንቀቂያ ለዜጎችም የእስራኤል መከላከያ ሰራዊት ከኢራን ጋር ለሚደረገው ሶስተኛ ጦርነት እየተዘጋጀች ነው። በሁለት የተለያዩ ቦታዎች የስራ ላይ አደጋዎችም አንድ ሰው ሲሞት ሌላ አንድ ሰው ደግሞ በከባድ ሁኔታ ቆሰለ። አሜሪካ በኢራን የአየር መንገዶች ላይ ማዕቀብ መጣሏን አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እነሆ። የሐረዲም ዩዳያን ማህበረሰብ በሃይማኖት ትምህርት ቤት የቅዱስ ኦሪት የማይማሩ ወጣት ወንዶች ውትድርና የማገልገል ግዴታ እንዳለባቸው ጠቅላይ ሚኒስትር ቢንያሚን ናታንያሁ ተናገሩ። ጠቅላይ ሚኒስትሩንም የክነሴት የውጭ ጉዳይንም የመከላከያ ኮሚቴ ሊቀመንበር ቡስማት በመጀመሪያም የሐረዲ የጦር ክፍል በሆነው በሐሽሞናይም ብርጌድ የስልጠና ማዕከል ጉብኝት በማድረግ ከተዋጊ ወታደሮች ጋር ተወያይተዋል። ከእነሱ መካከል አንዱ የመከላከያ ኃይል ኢታማዦር ሹም ጄኔራል ኢያል ዛሚር፣ ለመጀመሪያ ጊዜ የሐረዲ ወታደር መቼ ኢታማዦር ሹም ሆኖ ይሾማል ሲሉም ጠቅላይ ሚኒስትሩ ሲጠይቁት የናታንያሁ መልሳቸው ነገሩ በእነሱ ላይ የተመሰረተ መሆኑን ገልጸዋል። ወደ ሰራዊቱ ወደ ቋሚ ውትድርና ሰራዊትም ዝምቱ ተቀላቀሉ። ብሩህ የሚቀጥለው ጊዜ ሁላችሁ ለሀገራችን ዳር ድንበር ትልቅም አስተዋጽኦ ታበረክታላችሁ በማለትም መልእክት አስተላልፏል። የሐረዲም ዩዳያን ሃይማኖት አጥባቂዎች ውትድርና እናገለግልም በመቃወም በተለያዩ መኪና መንገዶች በአሁኑ ሰዓት የተቃውሞ ሰልፍ እያካሄዱ ነው። ከቀትር በኋላ በብኔ ብራክ ከተማም አቅራቢያ በጎዳና ቁጥር 4 ላይ ዘግተውታል። በአሁኑ ሰዓትም ሰልፉን በዛው ቦታ በአካባቢ ከፖሊስ ጋር ግብግብ ላይ ናቸው። በኢየሩሳሌም ከተማም የተወሰኑ ሰዎች ጎዳናዎችን ለመዝጋት ያደረጉት ሙከራ ፖሊስ ተከላክሏል። በብኔ ብራክ ከተማ አካባቢ እየተካሄደ ባለው የተቃውሞ ሰላማዊ ሰልፍ ደግሞ የሐረዲም ማህበረሰብ ተወላጅ ወጣት ላይ በመቃወም ከአውቶቡስ ጎማዎቹ ውስጥ ገብቶ በዚህ ተረግጬ ተጨፍልቄ እገደላለሁ እንጂ በምንም ታምር ውትድርናም አናገለግልም ብሏል። ያለ ቅድመ ማስጠንቀቂያ ለዜጎች የእስራኤል መከላከያ ሰራዊት ከኢራን ጋር ለሚደረገው ሶስተኛው ጦርነት እየተዘጋጀ ነው። አሜሪካና በኢራን መካከል ያለው ስምምነት ገና ሳይፈረም የሀገር ውስጥ ማለት የደጀን እዝ ፒኩድ አውሬፍ ለወደፊቱም ሊሆን በሚችል የጦርነት መዘጋጀት ጀምረናል። ይህ የጦር ክፍል የሚሰነዘረው የመጀመሪያ የአየር ድብደባ ምስጢራዊነት ለመጠበቅ ሲባል በሚቀጥለው ጦርነት መነሻ ላይ ህዝቡ በድንገት እንደሚደነግጥ እንደሚፈራ ይገመታል። ግን ይህን ሁኔታ ግን አስቀድመን ተረድተን መርምረን ህዝቡን ማሸበር ማስፈራራት አንፈልግም ነው ያለው የደጀን እዝ። የጠቅላይ ሚኒስትሩ አማካሪ ዮናታን ኦሬህ የሀገርን ደህንነት ለመጉዳት በማሰብ ምስጢራዊ መረጃ አሳልፎ በመስጠትና በሌሎች ሶስት ወንጀለኞች ክስ ተመሰረተበት። የመንግስት አቃቢ ህግ የጽፈት ቤት የወንጀልና የደህንነት ጉዳዮች መመሪያ የሚመሩት ጠበቃ ዲቦራ ሄን እንደተናገሩት ኦሬህ ፊልድሽታይን ያስተላለፉትን መረጃ ምንጭ በደንብ መመርመርና የእስራኤልን ደህንነት የሚጎዳ ምንም አይነት ነገር አለማውጣቱን ማረጋገጥ ነበረበት ነው ያሉት። ትናንትና በምዕራብ ጋሊል በጦር ሰፈር እንዳለች ጠላት ከደቡብ ሊባኖስ በተኮሰው ድሮን ፈንጅ ጥቃት ህይወቷን ያጣችው የሃምሳ አለቃ ሮቴም ያናይ የቀብሩ ስነስርዓት ዛሬ በግባት አዳ ሰፈር ተፈጽሟል። ነፍስ ይማር። የሃምሳ አለቃ ሮቴም ያናይ የአመት ወጣት ነበረች። በመከላከያ ኃይል በግባቲ ክፍለ ጦር ስታገለግል ቆይታለች። አብራ ውትድርና በማገልገል ላይ የምትገኘው የቅርብ ጓደኛዋ ወታደር ኖዋ ኮሄን በካን ረሸት ቤት ሬዲዮ ባደረገችው ቃለ መጠየቅ እንደተናገረችውም እኔ አደጋ መከላከያ መጠለያ ወሚቅላት ውስጥ ገብቻለሁ፣ ነገር ግን የጥቂት የትጥቅ ጓዴ ሮቴም ያናይ ወደ መከላከያ ውስጥ ከመግባቷ በፊት የጠላት ድሮን ፈንጅ ገሏታል። አጠገቤ የነበሩ ወታደሮች አንድ ሰው ተገሏል እያሉ እርስ በርሳቸው ሲናገሩ ሰሟቸው። እኔ ያኔ ይህን ነገር ስሰማ ያሰብኩት ሟቹ ምሉይም ተጠባባቂ ወታደር እንጂ መደበኛ ወታደሯ አልመሰለኝም። የምወዳት የትጥቅ ጓደኛ መገደሏን የሰማሁት አሳዛኝ ቆየት ብሎ ነው ብላለች። በሁለት የስራ ላይ አደጋዎች አንድ ሰው ሲሞት ሌላ አንድ ሰው ደግሞ ከባድ ጉዳት ደረሰበት። በግባት ሽሙኤል እድሜው የ45 ዓመት ገደማ የሚሆን ሰራተኛ በሊፍት ተመትቶ ህይወቱን አልፏል። የማጌን ዳቪድ አዶም ቡድን እዛው ቦታ ላይ ህይወቱ ማረፉን አረጋግጧል። በአሽኬሎን ሰሜናዊ ኢንዱስትሪ ቀጠና ደግሞ እድሜው 35 ዓመት ገደማ የሚሆን ሰራተኛ በከባድ መሳሪያ ተመትቶ ከፍተኛ ጉዳት ደርሶበታል። አሜሪካን በኢራን የአየር መንገዶች ላይ ማዕቀብ መጣሏን አስታወቀች። የአሜሪካም የገንዘብ ሚኒስተር ስኮት ቤስት እንደተናገሩት በኢራን አገዛዝ ላይ እየተካሄደ ባለው የኢኮኖሚ ቀውስም በዘመቻ አካል በሀገሪቱ ሁለቱ የአየር መንገዶች ላይ ማዕቀብ ይጣላል። እንደሳቸው ገለጻ ዋሽንግተን የአየር መንገዶቿ የማረፊያ ቦታዎችን ነዳጅ የመቅዳትና የትኬት ሽያጭ አገልግሎቶችን እንዲያገኙ ታግዳለች ይላል። የአክሲዮስ ድረገጽ እንደዘገበው አሜሪካ እና የኢራን ድርድር ቡድኖች የተኩሱን አቁም ለ60 ተጨማሪ ቀናት ለማራዘም በሚያስችል የማስታወሻ መግባቢያ ሰነድ ላይ ስምምነት ላይ ደርሰዋል። በእነዚህ ቀናት ውስጥ ስለ ኢራን የኒውክሌር ፕሮግራም ድርድር ያደርጋሉ። የአሜሪካ ከፍተኛ ባለስልጣናት ድረገጽ እንደተናገሩት ፕሬዝዳንት ዶናልድ ትራምፕ ሰነዱን ለማጽደቅ ወይም ላለማጽደቅ ለማሰብ ጥቂት ቀናት ጠይቀዋል። በዘገባው መሰረት በመጀመሪያ ውይይት የሚደረግባቸው ጉዳዮች ላይ በከፍተኛ ደረጃ የበለጸገውን የኒውክሌር ዩራኒየም እንዴት ማስወገድ እንደሚቻልና የዩራኒየም የማበልጸግ ሂደቱ እንዴት መያዝ መጠበቅ እንደሚቻል በሚሉት ነጥቦች ላይ ያተኮረ ይሆናል። የትራምፕ አስተዳደር ባለስልጣናት የአሜሪካ ገንዘብ ዶላር የማተም ኃላፊነቱ ያለበት መስሪያ ቤት የአሁኑን ፕሬዝዳንት ፎቶግራፍ ወይም ምስል የያዘ $250 የባንክ ኖት እንዲቀርጽ ግፊት ማድረጋቸውን ዋሽንግተን ፖስት ዘግቧል። በመጨረሻም የአየር ጸባይ ትንበያ፣ ነገ አርብ የአየር ጸባይ ሁኔታ የሙቀቱ መጠን ከሰነበተው ተመሳሳይ ይሆናል። ግን ነገ ጠዋት ላይ በተለይ በሰሜኑ ክፍለ ሀገር በጥቂቱ አልፎ አልፎ ያካፋል የሚል ትንበያ አለ። ቅዳሜና እሁድ ደግሞ የሙቀቱ መጠን ደረጃ በደረጃ ይጨምራል ነው ያሉት የአየር ጸባይ ተመራማሪዎቹ። ወርቅነሽ የሰዓቱ ዜና እስከዚሁ ነው።
1: ሻየው አመሰግናለሁ ለዜናው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: ወርቅነሽ ሸቴ ወደ ወቅታዊ ዘገባ እንሸጋገር። ከዜናው ቀጥለን እንግዲህ በዋናነት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ለ60 ቀናት ተራዘመ ተባለና ዝርዝር ሁኔታው እንዴት ይታያል?
1: አዎ እንግዲህ ከመሸ እንደዛ እየሰማን ነው ሻያው። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት እንግዲህ እስራኤልንም ጨምሮ ነው ድርድሩን ያካሄዱት ያለ ሁለቱ ሀገራት እንደሆኑ ቢጠቀስም ብዙ ጊዜ የተኩስ አቁም ስምምነት ሲቆም ያው እስራኤልም ነው ያቆመችው። ወደ 60 ቀን እንዲራዘም ስምምነት ላይ ሊደርሱ ነው ሊፈራረሙ ነው የሚል ዜና ወጥቷል። አሁን እንዳልከው ከሰዓት በኋላ እንግዲህ ሁለቱ ሀገራት አሁን ያለውን የተኩስ አቁም ስምምነት ለ60 ቀናት እንዲራዘም ሲያደርጉ በ60 ቀናት ውስጥ ድርድር ይካሄዳል። በድርድሩም ቅድሚያ የሚሰጣቸው ርዕሰ ጉዳዮች አሉ። በሁለቱ ሀገራት መካከል የሚቀርቡ ቅድመ ሁኔታዎች ቆይተው ደግሞ ከስምምነት በኋላ ይነሳሉ የተባሉ ጉዳዮች አሉ። በመጀመሪያ ስምምነቱን ዶናልድ ትራምፕ ዝርዝር ሁኔታው በአሜሪካ ባለስልጣናት በኩል ተገልጾላቸዋል እንዲረዱት ተደርጓል ነው የተባለው። ነገር ግን የተወሰኑ ቀናትን ስጡኝ ውሳኔውን ለመፈረም እንግዲህ ለመስማማት ስምምነቱ ላይ ለመፈረም የተወሰነ ቀናት ስላስብበት ይገባል ማለታቸው ታውቋል ዶናልድ ትራምፕ። በኢራን በኩልም ያው የሚፈልጉትን አቅርበዋል። አንዳንድ ምንጮች የሚፈልጉት ጥያቄ ተመልሶላቸዋል የሚሉ አሉ። በሌላ በኩል ደግሞ ኢራን እያስተባበለች እንደሆነ ይነገራል። የሚፈልጉት ጥያቄ ሁሉ ገና እንዳልተመለሰላቸው። ለማንኛውም በ60 ቀናት ውስጥ እንግዲህ የተባለው በዋነኛነት ኢራን አብላልታዋለች አገሯ ወዛ ውስጥ አለ የተባለው ከ400 ኪሎ ግራም በላይ የሆነ የኡራኒየም መጠን በሱ ጉዳይ ቅድሚያ ሰጠው እንደሚወያዩ ነው። ኢራን የኒውክለር ጦር መሳሪያ ባለቤት መሆን የለባትም በሚለው በአሜሪካ ጽኑ አቋም ይሄም ለውይይት ይቀርባል ተብሏል። ኢራን የሆርሙዝ የተባለውን የንግድ መርከቦች መተላለፊያ የባህር ወሽመጥ ትከፍታለች። መርከቦች ያለ ክፍያ በፊት እንደነበረው በነጻ ያልፋሉ ተብሏል። እንግዲህ በዚህ የባህር ወሽመጥ ኢራን ቦምብ በማጥመድ ያው እንደተዘጋ ይታወሳል። አሁን መርከቦች አያልፉም። ያን ሁሉ ያው ቦምቡን እንግዲህ በማንሳት ነጻ እንደሚሆን መተላለፊያ መስመሩ ተገልጿል። በአሜሪካ በኩል የኢራንን የባህር ወደብ እንቅስቃሴ በአጠቃላይ ያው መዝጋቷ ማገዷ ይታወቃል። ገዳውን ታነሳለች አሜሪካ ተብሏል። እንግዲህ አሜሪካም ይሄን ገዳ ታነሳለች ለኢራን፣ ኢራንም እንደዚሁ የባህር ወሽመጡን ትከፍታለች ለንግድ ለመርከቦች በነጻ እንዲያልፉ ይደረጋል። ያው ገንዘብ ቀረጥ አስከፍላለሁ የሚል ጥያቄ አንስታ ነበር ከዚህ በፊት ግን እንደማይከፈልበትና በነጻ መርከቦች እንደሚያልፉ ነው በስምምነቱ የተገለጸው። ሌላው አሜሪካ የአገደችው የኢራን ገንዘብ አለ። ያው ማዕቀብ በኢራን ላይ ከተጣሉ ማዕቀቦች መካከል እንግዲህ በኢራን ገንዘብ መታገድ ነው። ኢራን ይህ የታገደው ገንዘብ እንዲለቀቅላት ጠይቃለች። እንግዲህ በድርድሩ ከሚቀርቡ ዋና ዋና ሀሳቦች መካከል አንዱም ይሄ ነው፣ በኢራን ላይ የተጣለው ማዕቀብ እንዲነሳና የታገደባትን ገንዘብም እንድትጠቀም የሚል ነው። እንግዲህ ከዚህ ጋር ተያይዞ ሻየው በእስራኤል በኩል ስለ ስምምነቱ ምንም የተሰጠ ሀሳብ እንደሌለ ነው የሚነገረው። የእስራኤል ባለስልጣናት ምንም እንዳላሉ በስምምነቱ ዙሪያ እንደውም በዜና እንደተመለከትከው የደጀን እዙ የእስራኤልን ማህበረሰብ ሳያስታውቅ፣ ሆስፒታሎችን ሳያስታውቅ፣ የሚመለከተውን ባለስልጣናት ሳያስታውቅ በእስራኤል ሶስተኛው ዙር በኢራን ላይ ሶስተኛው ዙር ጦርነት እንዲሁ በድንገት ይጀመራል የሚል ዘገባ እየወጣ ነው። ያ ጦርነት ሲጀመር ያው እንደተባለ እንግዲህ እስራኤል ማህበረሰብ ሳያውቅ በድንገት ነው። ይህንም ኢራን ሳታስበው ያው በኢራን ላይ እርምጃ ለመውሰድ በእስራኤል በኩል እንዲህ አይነት እንቅስቃሴ እንዳለና ከዚህ ጋር ተያይዞም የመከላከያ የሮኬት መከላከያ ወይም የሚሳይል መከላከያ ያላቸው የእስራኤል ማህበረሰብ ምን ያህል እንደሆነ በፐርሰንት በሁሉ ያለው ስጋት ሁሉ ተገልጿል። የደጀን እዙ በዚህ ዙሪያ እየተወያየ መሆኑ ተገልጿል። እንግዲህ ያው የሞንዲያል ወይም የዓለም የእግር ኳስ ጨዋታ በአራት ዓመት አንዴ የሚካሄደው በዚህ ዓመት በሶስት የተለያዩ ሀገራት ነው የሚካሄደው አሜሪካን ጨምሮ። ምናልባት እንግዲህ ያው የተወሰኑ ቀናት በኋላ ነው የሚጀምረው ይሄ የእግር ኳስ ጨዋታ። በዚህ ምክንያት አሜሪካ ሆን ብላ የጨዋታው ሂደት ያው በሰላም እንዲካሄድ ምናልባት ይሄን ለ60 ቀን ለማራዘም ውሳኔ ላይ ደርሰዋል። አልተፈራረሙም ግን ያው ይፈራረማሉ በቅርቡ ተብሎ ይጠበቃል። በተለይ የፊታችን ማክሰኞ ሁኔታው በስፋት ታስቦበት እንግዲህ ለስምምነት ይቀርባል ተብሎ ነው የሚጠበቀው። አሜሪካ ሆን ብላ ያረገችው ነው ይባላል። ባንድ በኩል ግን ደግሞ ያው ከዚህ በፊትም ሰሞኑን ሊፈራረሙ ነው ድርሰዋል እየተባለ እንደገና ይወደዋላ ወደፊት ሲል ስለነበር ነገ ደግሞ የሚሆነው እና ያለም ሆነው አይታወቅም። አሁን ባለው ሁኔታ ይሄ ነው ሻይዋን ተመጨመረው ነገር ካለ
0: አዎ በዚህ ላይ እንደኔ ያስተሳሰብ ከሆነ ወርቅነሽ በእውነትም የእስራኤል ዛቻም ሁኔታ በዋናነት ኢራን እየገነባች ያለችው ጀምላ ጨራሽ የኒውክሌር ቦምብ በእስራኤልን መላ ከዘምድረገጽ የእስራኤልን ህዝብ ለማጥፋት እስከሆነ ድረስ ዝሮ ዝሮ ይህ ከመድረሱ በፊት ደግሞ ይህንን ከባድ ጦር መሳሪያ በኢራን እጅ መቆየት የለበትም። ትራምፕ እያደረጉት ያለ ድርድር

0: ተሳትፈሽ በሰሜኑ እስራኤል ከሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት ወደ እስራኤል ወታደሮች ጦር ሰፈር ሳይቀር የቀላል የሚንሰፋፍፉ የፈንጅ የተጠመደባቸው ድሮን እነዚህ በጣም የህይወት እያጠፋ ነው የሚገኘው እና ከዚህ ዘንድ እንዴት ይታያል ደግሞ የመከላከያ ሰራዊታችን እስካሁን እንዳው የማጥቃት እርምጃው በሊባኖስ ዋና ከተማ ቤይሩት ዛሬ ከቀትር በኋላ መጠነ ሰፊ የሆነ የማጥቃት እርምጃ እንደወሰደ ነው መረጃዎች የሚያመለክቱት።
1: አዎ ኢሻያው፣ የሰሜን እስራኤሉ ጉዳይ በጣም አሳሳቢ ነው። እንደሚታወቀው እንግዲህ በአሜሪካ አሸማጋይነት አሜሪካ በዙሪያው ያለውን ሁኔታ እንግዲህ ፕሬዚዳንት ዶናልድ ትራምፕ እንደሚያስቡት በቀላሉ ሰላም ላይ እንዲደረስና በአካባቢው እንዲሁም ነው በምኞት የሚሆን ይመስል ሰላም እንዲሰፍን ነው ጥረት የሚያደርጉት። በሊባኖስና በእስራኤል መካከልም ፍላጎቱ ይኸው ነው። ነገር ግን ሊባኖስ ውስጥ ለዘመናት የኖረው የሂዝቡላ አሸባሪ ድርጅት በእስራኤል ህልውና አያምንም። ባገኘው አጋጣሚ ሁሉ እስራኤልን ያጠቃል። መከላከያ ሰራዊቱ ላይ የወሰደ ያለው እርምጃ እንደምናየው ከባድ ነው። የሰሜን እስራኤል ነዋሪዎች አመታት ተቆጠረ እንግዲህ ሂሻያው የሐማስ ጋር ጦርነት እንደጀመረ ሊባኖስ ሂዝቦላ ወደው ነው ሳይውል ሳያድር የተጨመረው። ከዛ ጊዜ ጀምሮ አሁንም ከኢራን ጋር ጦርነቱ ሲጀመር ከኢራን ጋር የተኩስ አቁም ስምምነት ተደርሶ ሂዝቦላ ግን አላረፈም እና ሂዝቦላ ያለረፍት ነው ማለት ይቻላል ወደ ሰሜን እስራኤል የሚተኩሰው። በርካታ አረንጓዴ ከተሞች የተጨፈጨፈ በእሳት የተለበለበ ጫካ ሆነዋል። በሰሜን እስራኤል የሂዝቦላ ድርጅት በሚተኩሳቸው ሮኬቶች፣ ሚሳኤሎች፣ አሁን ደግሞ ራክፋን ተብሎ በሚጠሩ እንደጠቀስከው ቦምብ አጥምዶ በሚሰዷቸው ተንሳፋፊ ያለ ሰው የሚበሩ ቀላል አይሮፕላኖች ሰሜኑ ተጨፍጭፏል። በጣም አረንጓዴው ሰሜን እስራኤል ያለው ገጽታ አሁን ከበፊቱ በጣም የተለየ ነው፣ ሌላ ነው። አካባቢያቸውን የለቀቁ ነዋሪዎች እንኳን አልተመለሱም በስጋት። ምናልባት ላይ መለሱ የሚችሉም አሉ። አንዳንዶች ሲያወሩ ሲሰማቸው ያስፈራል። እውነትም መደበኛ ህይወት እየኖሩ አይደለም። አሁንም የተኩስ አቁም ስምምነት ተደረሰ ከተባለ በኋላ እንግዲህ 12 ወታደር በዚህ ሁኔታ የህይወት መስዋዕትነት መክፈል በጣም በጣም በጣም ከባድ ነው። እንግዲህ አንድ የተጠናከረ ሁሌ እንደምንለው አንድ የተጠናከረ መከላከያ ሰራዊት ላላት ለእስራኤል እንዲህ አይነቱ ጥቃት ከባድ ነው። እንግዲህ ሁለቱ ሀገራት የሂዝቦላን ሽብርተኛ ድርጅት የጦር መሳሪያ ትጥቁን አስፈትቶ ሁለቱ ሀገራት የሰላም ስምምነት ይመሰርታሉ፣ ሰላም ላይ ይደርሳሉ ነው እንግዲህ እቅዱ ሀሳቡ። ነገር ግን የሂዝቦላ ድርጅት አሁን ባለበት ሁኔታ የሁለቱ ሀገራት ለዚህ ለሚናፈቀው የሰላም ሁኔታ መድረስ በጣም ሩቅ ነው። መከላከያ ሰራዊቱም እንዳልከው አሁን የተወሰኑ ሳምንታትን በቤይሩት በመሀል ሊባኖስ ጥቃት አልወሰደም ነበር፣ ያው የተኩስ አቁም ስምምነቱን ተግባራዊ ለማድረግ። አሁን በቤይሩት የሂዝቦላ ድርጅት ውስጥ ለውስጥ በሚሽሎከለኩባቸው ህንፃዎች፣ በተደበቀባቸው የራሱ ተቋማት እርምጃ እየተወሰደ እንደሆነ እየተነገረ ነው። ያለው ሁኔታ ከባድ ነው። ብቻ የሂዝቦላን ድርጅት በቀላሉ ማጥቃት እንዳልተቻለ እያየ ነው። እንግዲህ አመታት ነው፣ 2 ዓመት በላይ የሆነ ጦርነቱ፣ አሁንም ድረስ የጦር መሳሪያ ትጥቁ እንደተጠናከረ ነው ማለት ይቻላል። የሂዝቦላ ድርጅት ከደረሰበት ጥቃትና ከባድ በትር አንጻር የሂዝቦላ ድርጅት አሁንም ድረስ የእስራኤል መከላከያ ሰራዊት በዚህ ሁኔታ እየተፈታተነው የሚገኝ ድርጅት ነው። ቀላል አይደለም፣ ከባድ ነው ያለው ሁኔታ። ይሻየው አንተ የምትጨምረው ነገር
0: እንዳልሽው የማድሰው ነገር የለም። አሁ እንዳልሽው ለዘመናት ነው የሂዝቦላ በሰሜኑ ክፍል እስራኤልን እያጠቃ ያለው በየጊዜው። እንግዲህ ለመጨረሻ ጊዜ ዋናው የኢራን ሁለተኛው ጦር ነው ማለት ይቻላል። እንግዲህ ከሶሪያ ኢራን መገናኛ መተላለፊያ አለ። የእስራኤል ግጥም አድርጋ ታውቃለች። እነዚህ አይነቱ በመኪና በከባድ የጭነት መኪናም ሳይቀር ከኢራን ወደ ሊባኖስ ይተላለፋል እና አሁን ይህንን ሁኔታ የመተላለፊያን ሁኔታ ያው እያሰበበት ያለበትና በቀጣይነት ጭራሹንም የሂዝቡላ ሽብር ፈጣሪ ድርጅት በሊባኖስ ምድር እንዳይንቀሳቀስ ለማድረግ የእስራኤል መንግስትም ሆነ መከላከያ ሰራዊታችን በአንክሮት በጥብቅ እየመከሩበት ነው ያለው። እንግዲህ የጦር ትጥቁ ካልፈታ በስተቀር ምንም

0: በሰሜኑ ክፍል ሰላም አይኖርም እየተባለ ነውና እንግዲህ በቃ ወደ ቀጣይ እናልፋለን።
1: ወደ ቀጣይ ፕሮግራም ነው እናልፈው ሻዩ እንዳልከው ወደ ሳምንታዊ ፕሮግራማችን እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው ወጣቶች ፕሮግራም ክፋራ ነዋር ቪጾ አዳሲም የተሰኘው ያዳሪ ትምርት ቤት ሰራተኞችን እናነጋግራለን። 3 ሰራተኞች እዚህ በስልክ መስመራችን ይገኛሉ። ወይዘሮ ራሄል ሸቴ፣ አቶ ንጉሴ መኮንንና ወይዘሮ ድምብሎ ጻሃይ በስልክ መስመራችን ይገኛሉ። ጤና ይስጥልን፣ እንደምን አላችሁ?
1: ጤና ይስጥልን።
0: እስኪ እንግዲህ እያንዳንዳችሁ የተለያየ ስራ ዘርፍ ነው ያላችሁ። ወይዘሮ ድምብሎ ጻሃይ የማህበራዊ ጉዳይ ሰራተኛ ስትሆኚ በአዳሪ ትምህርት ቤቱ የስነ ልቦና ምክር አገልግሎት የምትሰጭ ነሽ አይደለም? ወይዘሮ ራሄል ሸቴ ትዛዙ የአዳሪ ትምህርት ቤቱ ኃላፊ ነሽ?
2: አዎ፣ እንዳልከው እኔ የትምህርት ቤቱ ኃላፊ ነው።
0: በጣም ጥሩ። አቶ ንጉሴ መኮንን አስተባባሪ ወይም ማድሪክ እና በስፖርት ዘርፍ እንቅስቃሴ ነው የምታደርገው?
3: አዎ።
0: እናመሰግናለን ከኛ ጋርም ግንኙነት በመፍጠራችሁ በጣም ነው እናመሰግን። እንግዲህ ትምህርት ቤቱ የአዳሪ ትምህርት ቤት ነው፣ ብዙ እንቅስቃሴዎችን ያደርጋል። ወይዘሮ ራሄሊ ስለ ትምህርት ቤቱ፣ ስለ አዳሪ ትምህርት ቤቱ አጠቃላይ ሁኔታ ማብራሪያ ስጭን።
2: ቪቶ አደሲም አዳር ትምህርት ቤት ተከፈተ ያስነስቶ እስካሁን ብዙዎችን የሚያስተዳድረው የውጭ ሀገር ሰዎችና ከዚህ ያሉ ልጆች ነው። ብዙ ነገር አለ። ከዚህ በስፖርት ብትሄድም በህይወት ማስረዳም ቢሆንም በሁሉ ነገር ከዚህ ትምህርት ቤት እንትን ይላል። አሁን የሚማሩት ከዚህ 170 ይሆናሉ ልጆች የሚማሩት። ከዚህ ሀገር ብቻ ሳይሆን የውጭ ሀገርም የ22 ዜጋ ያላቸው አሉ። ከዚህ
0: የ22 ሀገራት ዜጎች?
2: አዎ፣ ዜጎች ይመጣሉ ከዚህ የሚማሩት እና ሁሎችም አብሮ ነው የሚማሩ። በግሩፕ ብቻ እና በክፍል ነው የሚለያዩ። አብሮ ነው የሚማሩ እና ብዙ ነገር ከዚህ እናደርጋለን። ልጆችን በጥሩ ሁኔታ በትምህርት ሆነ ተዘጋጅተው እንዲወጡ፣ ውጭ ሲወጡ ሁሉን አውቀው እንዲወጡ እናደርጋለን። ከዚህ በእድሜያቸው ትንሽ የሆነው በትንሽ እየጀመርነ ቀስ እያልነ እስከ 12 ክፍል ደጋግፈ እንደዛ ብለን በአጉሮች ብቻ ሳይሆን የብዙ ነገሮች ይማራሉ ከዚህ።
0: በጣም ጥሩ ነው። ወይዘሮ ድምብሎ ጻሃይ እዚህ ላይ እስኪ ማብራሪያው የምትጨምሪበት ካለ።
4: እህቴ እንዳለችው ይሄ ቪጾ አዳሲም የተባለው አዳር ትምህርት ቤት ብዙ ጊዜ የቆመ ድርጅት ነው። አንደኛ የእሱ የሚሰጠው የተለያዩ ትምህርቶች፣ የተለያዩ ስነ ልቦናዎች መርምሮ እና የተለያዩትን ሰዎች በተለያየ ሀገር የመጡትን ሰዎች በአንድ ላይ የተለያዩ ነገሮች ትምህርቶች የሚያጥናኑበትን ሰጥቶ የትምህርት ግደፋ እንዲሁም የምክር ግደፋ እና የተለያዩ በህይወታቸው እንዴት ብለው መመራት እና የተለያዩ ጥሮች ነገሮች ደረጃ ለመድረስ ወይንም ደግሞ በተለያዩ ስራዎች በተለያዩ ትምህርቶች እንዲገቡ እና በምክር በደንብ በመያዝ እያስተማረና እየመራ የተለያዩ ሰዎች ብዙ ጊዜ የሚሰሩ ሰዎች አሁን አብረህ የምጠይቃቸው ጓደኞችም ብዙ ጊዜ ከዚህ ነው የተማሩ። ሁለተኛ ደግሞ እየሰሩ ከዚህ በጥሩ ሁኔታ ልጆችን በሚያውቁት ስራ እየመሩ ልጆችን በደንብ በግደፋ ብዙ ዘርፍ የሚሰሩ ሰዎች አሉ። ከትንሽ ለጥቆ ከትልቅ የተለያዩ ነገሮች እና የተለያዩ ሀሳቦች፣ ትምህርቶች፣ ምክሮች እየሰጠነ ከዚህ ልጆችን እናሳድጋለን። አንደኛም እንደ ልጆቻችን፣ ሁለተኛም እንደ ህብረት ሀሳብ ልጆችን ለማሳደግ በጥሩ ሁኔታ ለመምራት ይሄ አዳር ትምህርት ቤት በደንብ ትግል ያደርጋለኝ። አንደኛ ደግሞ የተለያዩ ሰዎች አሉ ምራት የሚሰጡ የሶሻል ወርክ የተባሉት እንግዲህም የማህበራዊ መሪዎች፣ ገምጋሚዎች፣ የስነ ልቦና ትምህርትን ገድፈው በቃ በምንም እንደሚከብዳቸው ልጆች የተለያዩ አዲሶች ስለሆነ እኛም ስለምናውቀው ይህን ነገር በተለያዩ መንገዶች እየመራነ ልጆችን እና ደግሞ ሁለተኛ የምለው ነገር ከዚህ ከትምህርት ቤቶቻችን ልጆች እንዲመጡና በደንብ ያለውን ነገር ፕሮግራም የተለያዩ ፕሮጀክቶች አሉ ልጆችን የምንመራበት የምናስተምርበት በስፖርትም ሆነ በትምህርትም ሆነ ኋላ ጨርሰውም በጥሩ ቦታ እንዲሄዱ በደንብ እያደረግነ እየመከርነ እንመራቸዋለን።
5: ኪሪያት ሽሞና
4: ግሩቦች አላቸው። መሪ ጸባያቸውን ተምሮ ጸባያቸውን አውቆ በየጊዜው
6: ክራ ሽሞና አካባቢ ወደ መከራከያ ያዙ ወደ ነው ያለው
4: እና ቦታው ደግሞ አንደኛ በጣም ትልቅ ሰፊ ቦታ ነው። ለልጆች መዝናኛ አለ፣ የሚማሩበት ቦታ አለ፣ ትምህርት ቤት፣ ምግብ ቤት፣ በደንብ ምግብ የሚመገቡበት፣ አስተማሪ በአንዳንድ የሚሰጡበት፣ ምክር የሶሻል ወርክ ምክር የሚሰጡበት ቦታ፣ የተለያየ ቦታ የምንሰጠው ፕሮግራም ያለበት ቦታ፣ ታላቅ ቦታ፣ ጥሩ ቦታ ለህዝቦች በጣም ትምርት የወሰዱ ሰዎች ጥንቃቄ ያደረጉ ልጆቻችን የሚያስተምሩ ሰዎች ነው ያሉ። ከዚህ ሁለተኛ ደግሞ ብዙ ጊዜ የሰሩ ቦታውን የሚያውቁት የተለያዩ ነገሮች ምክር እየወሰዱ እና ምን አይነት የሚያስፈልጋቸውን በየጊዜው ምርመራ እያደረጉ የምንመራ ሰዎች ነው ያለነ። ከዚህ እና ደግሞ የተለያዩ ካልቸሮች ሰዎች ስላሉ ባህላዊ ነገሮች ስላሉ ያንን ደግሞ በአንደኛ ልጆች በትክክል እንዲያድጉ በዘረነት ሳይሆን ሁሉም የተስተካከሉ ሆነው እንዲያድጉ እንመራቸዋለን። ስለዚህ እኛ ዛሬ አላማችን የመጣነበት እኔም ጓደኞቼም የመጣ ነው ይሄን ቦታ ለማስተዋወቅ ነው። ሁለተኛ ደግሞ ወላጆች መቀላቀል እንዲያደርጉ ወሪም ሹታፊ የሚባላል በብራይት በደንብ በቃ ወላጆች አብረው ከኛ ጋር ተሳታፊ ሆነው እጅና ጓንት ሆነን የምናስተምርበትና ምክር የምናቀርብበት ልጆች እንደዚህ ሲያጠፉ አብረን ተመካክረን ልጆች እንዴት አድርገን እንደምንቀጣና እንዴት አድርገን እንደምናስተምራቸው በአንድ ላይ ከወላጆች ጋር ተቀላቅለን የሚሆንበት መንገድ የምንሰጠው ትምህርት ቤት ነው።
0: አቶ ንጉሴ መኮንን አንተ ደግሞ አስተባባሪ ነህ ወይ ማድሪክ ነህና ያለውን ሁኔታ እስኪ ግለጽልን በትምህርት ቤቱ ባዳሪ ትምህርት ቤቱ ያለውን እንቅስቃሴ።
1: መጀመሪያ ላይ የምጠቅሰው ያለው እኔ እዚህ ነው የተማርኩ 6 አመት ተምሬ 20 አመት ሰራለሁ ከዚህ ማድሪክ ነኝ። እኔ መዚህ ተዳር ትምህርት ቤቱ ነው ያደኩ ሁሉን ነገር ይሆቴ ተዳርኩ ያልኩ። እኔ አላፊ በስፖርት ነው በስፖርት ላይ ነው አላፊ። ታውቃለህ አንተ ስፖርት የሚያረግ ሰው ለሁሉ ነገርም ደስ ይላል። አሁን እኔ ስፖርት አላፊ ሆንኩ። እግር ኳስ አለ፣ እግር ኳስ ለሴቶችም ለወንዶችም አለ፣ ሩጫ ማለ ለሴቶችም ለሴቶችም እና ለወንዶች አለ። ባስኬት ደሞ ፍናይ ሚሉታ ላይ ረኺባቶ ፍናይ ሚሉታ ላይ አለ። ይሄም ለሴቶችም ለወንዶችም እና ደሞ ካሻቱት የሚባል አለ። በዚህም ሴቶችም ወንዶችም ይሳተፋሉ። ይሄን ሁላ እኛ ምንሰጥ ለልጆቹ ለምን ስፖርት የሚያረግ ሰው እና በለጤና ሳይሆንም በትምህርት ላይም ጥሩ ጥሩ ውጤት ይወጣል። አሁን ይሄን ሁላ እኛ በሩጫ ቢሆንም በማራቶን ቴላቪቭ ነበርነ፣ በኢየሩሳሌም ነበርነ፣ በትቬሪያ ነበርነ። ልጆች ሄደው እዛ ሩጫ 20 ኪሎ ሜትር ቢሆን 10 ኪሎ ሜትር ቢሆን ሲሮጡ ሲሉ ውጤቱን ስናየው በጣም ደስ ይላል ለልጆቹ። ልጆቹ በጣም ደስ ነው የሚሰማቸው። እኛ በእግር ኳስ ቢሆን በሁሉ ነገር
0: አንተ ስትሰራለህ ስፖርት አብረህ ወይስ እነሱን ማሰራት ብቻ ነው?
1: ሎ እኔም ሰራለሁ ማራቶን ምናምን ሮጣለሁ ያብሬ ተልጆቹ ጋራ በሁሉ ነገር በሚሆነው ሁላ እኔ አብሬ ነው የምሳተፈነሱ ጋራ ልጆቹ ጋራ አዚህም ሁላ እናረጋለን። እዚህ
0: በጣም ደስ የሚል እንቅስቃሴ ነው። ወይዘሮ ራኼሊ እንግዲህ የተማሪዎች ብዛት ቀደም ተሰሽልናል ከተለያዩ ሀገራት የመጡ ናቸውና እንደውኔ ደስ ያለኝ ነገር ኢትዮጵያውያን ብዙ ጊዜ እዚህ ዘረኝነት አለ ብዙ ነገር ይባላል ግን ያንዳዳሪ ትምርት ቤት ውስጥ ብዛት ያላችሁ በሙያ ምሰሩት ሳይ በጣም የሚያስደስት ነውና የቤተ እስራኤላውያን የኢትዮጵያ ይሁዳን ልጆችስ አሉ ወይ?
2: አሁን ብዙ የሉና 1-3 ነው ያሉነ። ስለዚህ ነው ይሄንም እንትን የፈለግነው ወደ እናንተ መምጣትና ለሰው ለማሳወቅ የፈለግነው። ስለዚህ ነው ብዙዎች የሉም 3 ናቸው ያሉ ከአሁን
0: ተቀላላ
2: 170 ይደርሳል። እና 3-4 ነው ያሉነ። ስለዚህ ማምጣት እንፈልጋለን። ከዚህ እንደምታውቀው ንግድም ቢሆን ከዚህ እንትን እናደርጋለን አናልፈውም። በጥሩ ሁኔታ በምግቡ ሆነ በምን እንደሆነ እንትኑ ንግድ ምን እንደሆነ እንደዚያ ልጆች እንትኑ ያደርጋሉ። ለሁሎች ለኢትዮጵያኖች ብቻ ሳይሆን 4 ቢኖሩነ አንተውም። ለምንድን እኛ ከምን እንደመጣነ እንዴት እንደመጣነ መጀመሪያ ማወቅ አለብን። ልጆችን እንደምናስተምራቸው ከየት እንደመጡና የት መሄዱ እንደሚፈልጉና ከዛም በኋላ ተመረምረው ሁሉን ማወቅ ስለምፈልግ ይሄንም ስግዱም ቢሆን የኢትዮጵያኖች ቢሆን የሁሉ ቢሆን ሁሉን እናሳልፋለን። ለምንድን ማወቅ አለባቸው ልጆች ኢትዮጵያኖች ባይሆኑ ከዚህ ሀገር ስላሉ ሁሉን ማወቅ አለባቸው። እና ደግሞ ደግሜ ማለት የምፈልገው እዚህ ትምህርት ቤት በሁሉም ልጆች ይሳተፋሉ። ምን ማለት ነው ይሳተፋሉ? ቫዶት የሚባል አለ ከዚህ በስፖርት ቢሆን በምግብ ቢሆን በሁሉም ቫዶት የሚባል አለ። ከዛ ልጆች መርጠው እነሱ መርጠው ከምን የትኛው ቫዳ ገብተው መርዳት ይችላሉ ብለው ራሳቸው መርጠው ገብተው በሁሉ የሚሆነው ከዚህ ትምህርት ቤት እነሱ ናቸው፣ ልጆች ናቸው ኃላፊ። እነሱ ናቸው አስተያየቶንም አምተው የሚያወጡትም ለማድረግ እነሱ ናቸው። ለምንድን አሁን አዳር ትምህርት ቤት ተምረህ 10 ጊዜ ይሄን አርግ ይሄን አርግ ይሄን አርግ እያልክ ልጁ ሳያስብ ታረገው እዚህ 12ኛ ክፍል ጨርሶ ሲወጣ ከውጭ በራሱ መስተዳደር አለበት አይደለ? ከዚህ ታልተማረ እንዴት ብሎ እንደመስተዳደር እንዳለበት ሲወጣ እና ስለዚህ ይህን ኩላ እናደርጋለን። ማሰብ አለባቸውም እንደሚፈልጉ እንዴት አድርገው ነው የሚያደርጉት ያሰቡትን የሆነ ነገር ሊያደርጉ ቢሆን ከዚህ የሆነ ስራ ሊያወጡ ሲሆን ልጆች ራሳቸው ተቀምጠው እንዴት እንደሚያወጡት ማሰብ አለባቸው። መንገዱንም ገንዘብ ቢሆን ስንት እንደሚወጣ ከእርዳታ ተፈለጋቸው ራሳቸው ደውለው ራሳቸው ነው ሁሉን ፈጽመው ለአዳር ትምህርት ቤቱ ለሁሉም ያሳትፉ። እኔም ከዚህ ነው የተማርኩ 4 ዓመት ተምሬያለሁ። ልጆቼም ከዚህ ነው የተወለዱ ሁሉም ከዚህ ነው።
0: ላንቺና አቶ ንጉሴ ቤታችሁ ነው ማለት ነው እንግዲህ?
2: አዎ ቤታችን ነው። በእውነት በቃላት ብቻ አይደለም በእውነት ነው ቤታችን። እና ለልጆች ብቻ ሳይሆን ከዚህ ለሚሰሩትም ትምህርት ዲግሪ ለመማር የሚፈልግ እናወጣለን እንዲማሩ። በገንዘብ ሆነ እንሳተፋለን።
0: እኔም የሁለተኛ ታግዛላችሁ?
2: አዎ እንረዳለን። እኔም ቢሆን የሁለተኛ ዲግሪ የተማርኩ ነኝ። ንጉሴ አንደኛ በኺኑክ አለ፣ ሁለት በስፖርት ማለት እንትን ዲግሪ። እና ለምንድን ነው ይህን ሁላ የምናደርገው? እኛን እያዩ ድግማ
0: ምሳሌ እንዲሆኑ
2: እንዲሆናቸው አስር እንደኛም ስራ ብንሰራ በ100% ልጆችን ቢኖሩነ እንማራለን። እና እኛን እያዩ እንዲማሩ እያለ እዚህ ያሉትንም ትምህርት እንደዛ ለዲግሪ ሆነ ለምንም ሆነ እናወጣቸዋለን።
0: ደስ የሚል ነው፣ የሚያኮራ ነው። እዛው ተምራችሁ አድጋችሁ እዛው እንግዲህ ስትሰሩ ጥሩ ነገር ነው ብዬ ነው ማስበው በእኔ በኩል። ወይዘሮ ድንብሎ እንግዲህ አሁን እንደገለጻችሁልን 3 ብቻ ናቸው 170 ከሚሆኑት 3 ናቸው የቤተ እስራኤላውያን ወይም የኢትዮጵያውያን ተማሪዎች። ምንድን ነው ችግሩ? በደንብ ስላላስተዋወቃችሁ ነው ወይስ ሌላ ችግር ኖሮ ነው? ምክንያቱም በሌሎች አዳሪ ትምህርት ቤቶች ብዙ የቤተ እስራኤላውያን ልጆች አሉ፣ የኢትዮጵያውያን ልጆች አሉ። እና ለምንድን ነው ቁጥራቸው ያነሰ? ችግሩ ምንድን ነው?
3: እሺ ሰጥዬ እውነት ክነው ጥያቄው እኛም የጠየቅነው ይሄን ነው። አንደኛ ጓደኞች ንጉስና ራሄልዬ እንዳሉት ከዚህ ያለው ቦታ ከቤትም ቤት የበለጠ በደንብ የሚያስተምር የሚገድፍ ትምህርት ቤት ነው። ግን አንደኛ እኛ በቃ የሚቆጨና ብዙዎች እኛ ህብረተሰቦች ሀበሻዎች ልጆቻችን ስለሌሉ ነው ከዚህም የመጣነ ችግር ያለው የሚመስለኝ በደንብ አድርገን ቦታውን አላስተዋወቅንም፣ ሄደንም በቃ ቦታውን አላስተዋወቅንም። ሶስተኛ ደግሞ አሁን እንደማስበው ባለው ጊዜ ወላጆች በጣሙን ጊዜ የፒንሚያውን ነገር የዚህ አዳር ትምህርት ቤቱን በደንብ በጣም ስለማይፈልጉ እና ደግሞ አንደኛ ልጆቻችን በቤታችን ውስጥ ነው የምናስተምር ብለው ሀሳብ ስላለ ይመስለኛል። ግን በአንደኛው ነገር ስናይ ደግሞ በሌላዎች ቦታዎች አሉ፣ የተለያዩ ፒንሚያዎች አሉ፣ አዳር ትምህርት ቤቶች። ስለዚህ ሀበሻዎች አይተናል። እኔ እንደሚመስለኝ የሁለት አይነት ያጠረ ይመስለኛል። አንደኛ ቦታውን ስላማስተዋወቅ ነገር ስላልሄድንበት በዛ ተግተን ስላልደረግነ ይሆናል። ሁለተኛ ደግሞ ያለንበት ቅርብ ቦታዎች ያለንበት ናታንያ ሂደን ነበር ቤት የዲዱት ከሚባለው ከኤልያስና ከሽሞን ቸው ብዙውን ጊዜ የኛ ህብረተሰቦች ልጆቻቸውን ከቡኛቸው ለማሳደግ እና ደግሞ ፒንሚያ የተለያዩ ነገሮች ያስተምሯቸዋል ክፉ ነገሮች ብለው ስለሚያስቡ የኛ ህብረተሰቦች ከተነሳ ችግሮች የተነሳ ሊሆን ይችላል ተብሏል። ግና እኛ ግና የምንለው ይህ ትምህርት ቤት ችግር ላለበት ብቻ አይደለም። በጣም ትምህርት ለሚወርቱና ለሚያጠናቁ የተለያዩ ቅርንጫፍ ዘርፍ ነገሮች ለሚማሩ በትምህርት ቤቱ የተለያዩ ድርጅቶች ትምህርት አለ። ያንንና ለማስተማር ይሄ ለችግር ብቻ ላለው አይደለም። እንግዲያ ለተለያዩ ትምህርቶች ለማጠናቀቅ ወደ ከፍታ ቦታ ለመምራት ወደ ዩኒቨርሲቲ ወይም ወደ ውትድርና የተለያዩ ጥሮች ነገሮች መንገዶች ለሚሄዱ የሚያስተምር ቦታ ነውና
4: እምነት ወላጆች እምነታቸውን አድርገው ከዚህ ያሉት ሰዎች በደንብ እንደሚያስተምሩ በደንብ ልጆችን እንደምንቀጣና በደንብ ልጆቻችን አስመስለን እንደምናሳድጋቸው ማሰብ አለባቸው። ፒንሚያው እንግዲህ ሃዳር ትምህርት ቤት ማለትም ለልጆች አንዳንዴ ያለ አይደለም የተለያየ የተሰጣቸው ትምህርቶች በጭንቅላታቸው እግዚአብሔር ያስቀመጠላቸው ጥሩ ነገሮች አሉ። ለዛ አሁን እንግዲህ የሚያስፈልገው ሌላ አስተማሪ ሌላ ሰው አይቶ ያለውን ነገር አንተ ጎበዝ ነህ ወደዚህ መመራት አለብህ ብሎ የሚያተጋው ሰው ያስፈልጋል። ስለዚህ ወይም በስፖርትም ሆነ በተለያዩ ነገሮች ሆነ ወይም ደግሞ በሳይንስ ይሆናል እንግዲህ በተለያዩ ነገሮች በዛ ሁላ መሪ ያስፈልጋል። ማለትም ጎበዝ ልጅ ሆኖ የሚመራውና አንተ ጎበዝ ነህ ብሎ የሚያስቀምጠው ሰው ከሌለና የሚመራው ከሌለ ምናልባት ያለውን ስጦታ ጥሩ ስጦታ እግዚአብሔር የሰጠውን ለማወቅ አይችልም አይደል? ስለዚህ እኛ መሪ ሆነን እኔም እንደዛ ሆኜ ነው ያደኩኝ። ባደኩበት በሌላ ፊልሚያ ነው ያደኩኝ። ኋላም በዩኒቨርሲቲ በአንደኛው ዲግሪም በሁለተኛው በህይወቴ ውስጥ ጥሩ ሰዎች ስለመሩኝና ትችያለሽ ስላሉኝ ስላተጉኝ እና ያለኝን ስጦታ ስለነገሩኝ ተግቼ ወደዛ መሄድ ቻልኩኝ። ስለዚህ እኛ ደግሞ የምንለው የኛ ህብረተሰቦች ቢመጡ ከኛ ይጠቀማሉ። ከኛ ይጠቀማሉ ከኛዎች ከሀበሻዎች ሰሪቶች ብቻ ሳይሆን ከሁሎቹም ካሉት የሚሰሩ ሰዎች ከዚህ ካሉነ የስራ ጓዶች ካሉነ በጠቅላላ ከነሱ ሁሉም ከልባቸው የሚሰሩ ሁላቸውም ትምርት ያጠናቀቁ ሁላቸውም በደንብ ግድ የሚላቸው ለህብረተሰቡ ለልጆቻችን ግድ የሚላቸው ሰዎች ናቸው። ስለዚህ ትምርት ቤቱ ደግሞ አንደኛ ያላል ነው ሰጥየ ትምርት ቤቱ ከዚያው ከውስጥ ነው። ቦታው እንዳልኩ በጣም ሰፊ ቦታ ነው። ራፈዲም ንጉሴም እንዳሉት እና ትምርት ቤቱ በደንብ የሚማሩበት ያሉት ያካባቢው ሰዎች ናቸው። አካባቢው እንግዲህ ኤቨን ይሁዳ የተባሉ በደንብ ሰዎቹ እንትን ያላቸው ስነ ስርዓት ያላቸው ወላጆች በከፍታ ቦታ ያሉ ልጆቻቸውን የሚያስተምሩ ልጆቹን አልባ ነው ምልህ እንግዲህ አዳው ሁሉ ጥሩ መሆን አይችልም ሁሉም ክፉ መሆን አይችልም።
0: አብዛኛው
4: እንደው አብዛኛው በደንብ የሚያጠናቁ ሰዎች በደንብ ግድ የሚላቸው ልጆቻቸው ስነ ስርዓት ያላቸው በማዳይም ነገር በኖለጃቸው በደንብ የተማሩ ሰዎች ናቸው አካባቢያችን። ከዚህ እንግዲህ አላማችን ልጆች አብረው ከዚህ ትምህርት ቤት ያዳር ትምህርት ቤት ብቻ ሳይሆን ተቀላቅለው ከብዙ ከህብረተሰቡ ጋር ተቀላቅለው እና ትምሳሌ ሆነዋቸው እንዲመሩ ነው ነው አላማችን።
0: ጥሩ ነው እንግዲህ ዛሬ መግለጽ ጀምራችኋል ብዙ ሰዎች ሰማሉ ብለን ተስፋ እናደርጋለን። በጣም ጥሩ ነው ብዙ እንቅስቃሴ ያደረጋችሁ ነው እንግዲህ ለወደፊት ይመጣሉ ብለን ተስፋ እናደርጋለን። ወደ አቶ ንጉሴ በማለፍ እንግዲህ የተለያዩ ሀገራት ዜጎች ከመጡ እነዛን ሀገራት ዜጎች ደግሞ ያንዳንዱ ቋንቋ ያስፈልጋል ማነጋገር ያስፈልጋል ማድሪክ መሆን ቀላል አይደለምና እንዴት ነው የምትግባቡት? በጣም ጥሩ በሆነ ሁኔታ ነው ወይ ለያንዳንዱ ሀገር ዜጋ ቋንቋው የሚናገር ሰው አለ ወይስ እንዴት ነው? እስኪ አቶ ንጉሴ
1: በአማርኛ ቢሆን በአማርኛ እኛ እንነጋገራለን። በቋንቋ መጀመሪያ ላይ በጣም ለልጆች የሚያስፈልግ በጣም ችሎታ ነው። ችሎታ አለ። እዚህ የውጭ ሀገር የሚመጡት አሁን ድሮም አሜሪካ ይባላል አሁን እነሱ ማድረካቸው ደግሞ በእነሱ ቋንቋ ነው የሚያወሯቸው። ተሩሲያ ደግሞ ያሉት ይመጣሉ። እዚህም መምህራቸው ደግሞ በቋንቋቸው ነው የሚናገራቸው። በሁሉ ነገር ለዚህ ሁሉ ነገር እኛ እንፈታዋለን። ችግር የለም። በጣም ቅድም ያልጠቀስኩት ተዚህ እንትን መምህሮቹ ደግሞ ለጥቀው እዚህ ነው የተማርነ እንደኔና እንደ ራኸሊ ብዙዎቹ እዚህ የሚሰሩት እዚህ ነው ያደጉ። እንደ ልጅ ግርሳለነ እዚህ ነው ያደግነ ሁላችን። አዘ ይሁላ የሚመጣው ልጅ ራኸሊ እንደተከፈችው መጀመሪያ ዱግማ ይሽት ሆነ ነው ምናሳይ እኛ እዚህ አድገናል ብለን እኛ እንደዚህ ታድገን። እኔም በቪንጌት ድግር ተምሪያለሁ ስፖርት ይሄን ሁላ ስናሳያቸው እኛን አይታችሁ እናንተ እንደኛ እንድትሆኑ ብለን ነው። አዘ በሁሉ ነገር ቋንቋው በኤቨሪቲክ ሾረት ይሉታ ላይ ልጅን ስንነጋገር እኛ እንዴት አድርጎ እንዲነጋገረን እንድንፈልግ ነው። በርቫይት ስሚሎታይ አኒያይቴ ሆቴል ደብር ላይ ረድክ መሻይቴ ሆቴል ሼ ደብሮዌ ላይ። ስለዚህ ይህን ሁላ ችግር የለም። እኛ በሁሉ ነገር ሁላውን የሚሳተፍ እዚህ ተምናይሎች ሁላ ተመምሮች ሁላ ሁነን ለልጆቹ ነው እኛ ሁሉን ነገር የምናስብ።
0: በጣም ጥሩ ነው። ጥሩ ነው። ቀጥሉበት። በእውነት ያኮራል። ሶስታችሁም እኛ ህብረተሰብ ወጥታችሁ በአዳሪ ትምህርት ቤት ከፍተኛ ሐላፊነት አላችሁ እንደዚህ እንዲሆን ብዙ ሰዎች እንዲበዙ ነው የምንፈልግ ወይዘሮ ራሄል ሸቴ ተዛዙ ያዳሪ ትምርት ቤቱ የትምርት ክፍል ኃላፊ አቶ ንጉሴ መኮንን አስተባባሪ ወይም አድሪክነህ ወይዘሮ ድሙሎ ጻይ የማህበራዊ ጉዳይ ሰራተኛና ትምርት ቤቱ የስነ ልቦና ምክር ነው የምሰጨው ለሶስታችሁም በጣም ነው እናመሰግን ጀመርን እንጂ ገና ብዙ ነገር ምንዋይበት አለ ዛሬ በዚህ እናብቃ ደናውኑልን
4: ደናውን
0: እናመሰግናለን ደናውን ቻው ቻው

0: የተከበራችሁ አድማጮቻችን አሁን ደግሞ ስልክ መስመራችን ላይ እንግዳችን በመከላከያ ሰራዊቱ ተጠባባቂ ነፍቴላል ኮሎኔል ሙሉጌታ ወረደ ኃይሉ ይባላል። አሁንም ያገለግላል በተጠባባቂነት መምህር ነው ደግሞ የከፍተኛ ሁለተኛ ደረጃ ትምህርት ቤት የፊዚክስ መምህር ነው። ቲኮን ራቢ በተባለው በክፋር ሰባ በሚገኘው ሁለተኛ ደረጃ ትምህርት ቤት የፊዚክስ መምህር ነው። የ2026 ዓመተ ምህረት ምስጉን ተሸላሚ መምህር ሆኖ ተመርጧል። በዚህ አመት እንግዲህ አምስት መምህራን የተመረጡት ከአምስቱ መካከል መምህር ሙሉጌታ ወረደ ኃይሉ አንዱ ነው። ሻያው ስልክ መስመራችን ላይ ይገኛል። እንኳን ደስ አለን እንላለን ለሙሉጌታ።
1: አሁን ለዚህ በመላ የስራ ባልደረቦች ስም ነው እንግዲህ እንኳን ደስ አለህ። የሁላችን ደስታ ነው ማለት ያስችላል።
0: በጣም ለኢትዮጵያ ይሁዳውያን እስራኤል ሀገር ለሚገኘው ኢትዮጵያ ማህበረሰብ ቤተ እስራኤል ኩራት ነው ይሄ ነው የማስበው። በፊዚክስ መምህር ከኢትዮጵያ ቤተ እስራኤል አብራክ ይወጣ መምህር እንግዲህ ተሸላሚ ሲሆን ምስጉን ሲሆን ያመቱ ምስጉን መምህር በጣም ደስ ይላል። በድጋሚ እንኳን ደስ አለ መምህር ሙሉጌታ ወረደ ኃይሉ። ምን ተሰማ? ስሜቱ እንዴት ነው?
2: መጀመሪያ መሰግናለሁ። እንኳን አብረ ደስ አለን ወርቅነሽ፣ አቶ ሻያው አመሰግናለሁ። ስሜቱ ደስ የሚልና በጣም የሚያረካ ነው። መጀመሪያውኑ ከነዚህ እስራኤል ሀገር ካሉ አስተማሪዎች በጠቅላላ ነው እንግዲህ እጩ ሆኜ ለአምሳ የቀረብኩት። ያም ደግሞ መሰረት የሆነው ተማሪዎች፣ የስራ ባልደረቦች እና አካባቢ አብረ የሚሰሩ ሰዎች እኔን ስለ እኔ ስለሰጡ ነው ምክር ማለት ነው።
0: ጥቆማ ስለሰጡ
2: በዛ መሰረት ከአጠቃላይ የእስራኤል አስተማሪዎች አምሳዎቹ ሁኜ እንድመረጥ በቃው። ከዛ በኋላ ያለው እንግዲህ ሁለት ደረጃዎች ነበሩት። ከአምሳዎቹ ወደ 15 ለማለፍ ራሱን የቻለ ኮሚቴ ተቋቁሞ ነበር። ከአስተማሪዎች ማህበርና ትምህርት ሚኒስትር እና የዲዮት አክሮኖት ከእነሱ የተወጣጡ ኮሚቴዎች ነበሩ። እዛ ላይ ቀርቤ ነበር እና ታሪኬንና ስራዬን ከሰሙ በኋላ ከሀምሳዎቹ ወደ 15ቶቹ ምርጥ ወደሚባሉት አስተላለፉኝ ማለት ነው። ከዛ በኋላ ደግሞ እንደገና ከ15ቶቹ ደግሞ እንደገና ወደ 5 ቶፕ 5 የሚባለው የመጨረሻው ውድድር ደግሞ እንደገና ሌላ ኮሚቴ ቀርቤ ነበር። በኮሚቴውን የመራው የሶክነት የውዲት ኃላፊ ጀነራል ዶሮናል ሞግ ናቸው። በሱ የተመራ ነው እና ከተለያዩ ድርጅቶች የተወጣጡ ተወካዮች ነበሩ። እነሱ ጋር ቀርበን ፈተናው ያው ቃለ ምልልሱን እና ካደረጉልኝ በኋላ እንደገና ደግሞ ወደ 5 ምርጥ አስተማሪዎች ለማለፍ በቅቻል ነው እና እንትንም ወሰሱ ይህን ይመስል ነበር።
1: በጣም እንኳን ደስ አለን። በእውነትም የሁላችን ደስታ መምህር ሙሉጌታ ወረደ ኃይሉ አሁን በእውነት በማህበረሰባችን በዋናነት መቼም በትምህርት ለዚህ ደረጃ ስኬታማነትን ማስመዝገብህ በሁሉንም ደስ የሚል ቃለ ምልልስ እያደረግን ነው ያለ ነው ካንተናና እንዲያ ባንሳሳት ወርቅነሽ በእውነት የፊዚክስ በጣም ቀላል አይደለም። ይህ ፊልድ የፊዚክስ መምህር ለዚህ ደረጃ ያደረሰ እንጃ ባለሳሳት ያለ የመጀመሪያው ሳይሆን አልቀረም። ሙሉጌታ እንዴት መስላል?
2: እንግዲህ ያው
1: የሂሳብ
2: አስተማሪዎች እስራኤል ውስጥ አሁን ካሉት በባለፈው የፊዚክስ ዲፓርትመንትን የሚሰበስበዋ ዶክተር ኦርና እንዳለችን ከሆነ እኔ መጀመሪያ ብቸኛው እንደሆንኩ ነው። ከአሁን በፊት ይኑሩ ግን የማውቀው ነገር የለም። አሁን ግን እስራኤል ውስጥ ካሉት ብቸኛ እንደሆንኩ ነው የነገረችኝ።
0: ምርጥ መምህር ሆኖ ተመርጦ አያውቅም ማለት ነው? አሸናፊ ሆኖ በፊዚክስ ዘርፍ
2: አይደለም። አጠቃላይ በእስራኤል ሀገር ካለ አስተማሪዎች በጠቃላይ የፊዚክስ ማለት ከኢትዮጵያ መጥቼ የማስተምር እኔ እንደሆንኩ ነው ነገር። ከዛ ውጭ ደግሞ የፊዚክስ አስተማሪዎች እንደዚህ አይነት ምርጫ ውስጥ አሸንፈው አያውቁም እስራኤል ሀገር እና እኔ የመጀመሪያው ነው። እንደዛ
0: የመጀመሪያው አሸናፊ
2: የመጀመሪያው የፊዚክስን ፊልድ በመወከል አሸናፊ እንደሆንኩ ነው የነገሩኝ። እና በሁሉም መንገድ ደስ የሚል እና ያው በጣም የሚያረካ ነው።
1: አዎ የምስክር የመስጉን የምስክር ወረቀት የተመረጡ በሀገር አቀፍ ደረጃ የተጠቀሱ ድርጅቶች የትምህርት ሚኒስቴር የኢዲዮታሮኖት የስታድሩት አሞሪ ያስተማሪዎች ማህበራ ሌሎች ባንድ ላይ ነው እንግዲህ ይሄን እንደ ምርጥ የሆኑ መምራን ለሽልማት ያበቋቸው ለስኬታማ ጥሩ ውጤት ስላስመዘገቡ ነውና አሁን በዚህ ብቻ አይደለም በተለያዩ መስኮች ደግሞ በስራ ለምን ቢሆን በየስራ ቦታ ያሉ ደግሞ ምስጉን የላቀ ውጤት ያሉ ደግሞ ልክ እንዳንተ አይነቱ ይመረጣሉ እና ሽልማት ይሰጣሉ ተሳስቻለሁ ወይ
2: ስህተት የለውም አዎ እንግዲህ የሌሎችን ፊልድ በደንብ የምንባል አቅም በአስተማሪዎቹ ጋር ሁለት አይነት ውድድሮች አሉ አንዱ የዋይትማን ኢንስቲትዩት የሚያዘጋጀው ውድድር አለ ደሻሊት የሚባል ሁለተኛው ደግሞ ይሄ የአሞረ ሸላ መዲና ተብሎ አሁን በጠቀስካቸው ድርጅቶች የሚዋቀር ነው እንግዲህ የባለፈው አመትም ወደዛ ወደ ቫይትማኑ አቅርበው ነበር ለውድድር ጓደኞች ናቸው እዛ አብረምሰል እና ግን የክሪቴሪዮኑ 5 አመት ስለሚል እኔ ያኔ 5 አመት አላስተማርኩም ነበርና እንትን ውድድሩ ላይ እንዳልተሳተፍኛለሁ ይሄኛው ግን ያው 5 አመት ስለሆነ ክሪቴሪዮኑ በዚህ በባው ማለት ሌሎቹ ደግሞ አሁን እዛው ኮሚቴ ያወጣው ክሪቴሪዮች አሉ ለምሳሌ ኢኖቬሽን አዲስ ነገሮችን ወይም ቴክኖሎጂ አዲስ ቴክኖሎጂዎችን ወደ ትምህርት ዓለም ውስጥ ማስገባት ለምሳሌ መርማሪ ተማሪዎችን ተመራማሪ ተማሪዎችን እና እነሱን ማፍራት በተማሪዎች ላይ ያለኝ ተጽዕኖ ማለት ተማሪዎች ምን ያህል አስተማሪ ብቻ ክፍሉን አስተምረ ሳይሆን ከለቀቁ በኋላ ምን ያህል ተጽዕኖ አስደርስባቸዋል የሚል እንዴት የተመሳሰሉ እንግዲህ ወደ 8 ክሪቴሪያኖች አሉ እንግዲህ በ8ቱም ሙሉ ጥሩ ምላሽ ስላቀረብኩኝ ነው የተመረጥኩኝ ብዬ እንደምተው ምክንያቱም የኮሚቴው ጥያቄ እዛ ዙሪያ ላይ ያጠነጠነ ነበር በማለት
0: ይሄ የሚገርም ነው እንግዲህ ሙሉ ጌታ አንተን ከዚህ በፊትም ስናነጋግርህ በእኛ ሬዲዮ ተለያየ ጊዜ ቃለ መጠይቅ አድርገንልሃል በተለይ በመከላከያ ዘርፉ በመከላከያ ሰራዊቱ የምታደርገው አስተዋጽኦ ሰፊ ነው ለ20 አመታት ያክል ነው ያገለገልክ በመህንድስና በመከላከያ ሰራዊቱ ከዛ በኋላ ነው ወደ ትምህርት ዓለም የሄድከውና ስንት አመት አስተማርክ ቶሎ ነው እንደሚመስለኝ እንግዲህ ለዚህ ትልቅ ማዕረግ የታጨኸው ያሸነፍከውምና በትምህርቱ ዘርፍ ስንት አመት ነበርክ ሌሎችን ሳይ 4ቱ ካንተ ውጭ አሉት የአመቱ ምርጥ መምህራን ከ30 አመት በላይ ያስተማሩ ብዙ ይሰሩ ናቸው አንተ ግን እንደዛ አይደለምና ስንት አመት አስተማርክ
2: አዎ እንግዲህ ያው ያልከምባች ለምነት 5 አመት ነው ያ 5ኛ አመት ነው ተስተምር እንግዲህ ውትድርና ውስጥ ያለው ከ20 አመት አገልግሎት በኋላ ሲወጣ ብዙ አማራጮች ነበሩኝ ማለት ወደ ለምሳሌ የሴኩሪቲ ካምፓኒዎች አሉ እዚህ ሀገር የጦር መሳሪያ የሚያመርቱና ሴኩሪቲን በተመለከተ መከላከያን በተመለከተ እንግዲህ እኔም ልምዱና እውቀት እዛ ላይ ስለሆነ ቀጥታ መስራት የሚችለው የነበር ወደዛ ነበር ግን እኔ ማስተማሩን መርጬ ሲሄድ ያው እንግዲህ የዛሬ 5 አመት የዛሬ 6 አመት ትምህርቱን ጀመርኩ እዚህ ኮሌጅ አለ ከ7 ተገብ ስሙ ልጊዜ ወጥቶኛል እና እሱ ጋር ተመረኩኝ እና ቀጥታ ነው የጀመርኩት ወዲያውኑ አዎ አጭር ጊዜ ነው ግን ደግሞ ጊዜ ብቻ ሳይሆን ኳሊቲ ነው
0: ውጤቱ ታይቶ ነው መርግጣው
2: አዎ ኳሊቲው ምን ያህል ነው በዚህ ክሪቴሪያኑ ላይ ምን ያህል ተጽዕኖ አለ በሚለው ላይ
0: እንደው አይከብድም ወይ ሙሉ ጌታ እንግዲህ ያው ታሪክህንም እንደምናውቀው በ19 አመት ነው ወደ እስራኤል ሀገር የመጣ ምንም ባጭር ጊዜ በዩኒቨርሲቲ በምን ያመጣው የትምህርት ውጤት ከፍተኛ ቢሆንም በ19 አመት መምጣት ማለት እንግዲህ እስራኤል ሀገር አላደክም አሁን እስራኤልን ሀገር ልጆች ወጣቶች ስታስተምር የነሱን ስነ ልቦና ባህሪ መረዳት ግድ ይላል አላስቸገረህም ወይ
2: እዛው ላይ እንትም ላይ ጽሑፍ ላይ እንደገለጽኩት አንደኛ አላደኩም ሜንታሊቲውን እና ያለውን ኖርማል አቅም ነበር ያ ትልቅ ፍርሃት ነበር ነገር ግን በጣም የሚገርመው ነገር እስከ ዛሬ እንግዲህ 5 አመት የማስተምርበት ጊዜ የኔ እንግዲህ ወደ ተማሪዎች ያለኝ አፕሮች አቀራረብ ከመከባበርና ያው ለውቀት ብዬ ነው የሚመጣው እና ያ አቀራረብ ይመስለኛል ምንም አይነት ብዙ ችግር አልፈጠረብኝም። እና እኔ ክላስ ውስጥ ገብቼ ሳስተምር የሚረብሽኝ ተማሪ የለም። ከረበሸም የኔ አመለካከት የረበሸው እኔ የሚረብሽ ሳይሆን የሆነ ነገር ፈልጎ ነው እና ያን ፍላጎቱን ለማሟላት ቀረብ ብዬ በመጠየቅ ፍላጎቱን ስጠይቅ ሌሎቹም እንደዚህ አይነት አቀራረቦች ስለሚመለከቱ የመረበሽ ስሜታቸው እየወረደ ነው መሰለኝ የሚሄደው። ከዛ በኋላ ይረብሽኝም እና
0: ጥሩ ለማጠቃለያው ያለን ጊዜ ማጭር ስለሆነ ሙሉጌታ አንተማ ወደ ማጠቃለያው ዝግጅት ልትሄድ ነው። ቴላቪቭ ዩኒቨርሲቲ ዝግጅት አለ፣ የመጨረሻ መዝጊያ ዝግጅት ዛሬ። ይሻየው ለማጠቃለያ ጠይቀው።
1: በጣም ጥሩ። ቤተሰቦቹ የትልቅ ቤተሰብ እህት ወንድሞች አሉት ናቸው እና ለዚህ ስኬታማነትህ እህት ወንድሞችህ ምን ይላሉ? እንዲያው ባጭሩ
2: እንግዲህ ያው የእኔ ስኬት ምንጩ ቤተሰቤ ነው። አባቴ ነፍሱን ይማረው እናቴም ደግሞ ህይወቷ ይርዘምልን። አስተማሩ ምንድን ነው ያው ትምህርት መሰረት እንደሆነ እና የተማረ ሰው ራሱን ብቻ ሳይሆን አካባቢውን ሀገሩን እንደሚጠቅም ያስተምሩን ነበር። ያን እንግዲህ ይዘን ስላደግን ነው እንግዲህ ከኛ ቤተሰብ ውስጥ አራት ልጆች ቴክኒዮን ጨርሰናል። እንግዲህ ቴክኒዮን ከፍተኛ የሚባል ስለ ቴክኖሎጂ ኢንስቲትዩት ነው። ዛሬ ደግሞ ልጄ እሱ እዛው ዩኒቨርሲቲ ውስጥ የሁለተኛ ዲግሪ እያደረገ ነው እና አምስት ሰዎች አፍርተናል ማለት ነው። ያ ደግሞ ቤተሰቡ ለትምህርት ያለውን ልዩ አመለካከት የሚያሳይ ነው። ቤተሰቦች በጣም ይደግፉኛል፣ እንዲሁም ደግሞ የግል ቤተሰብና አጠቃላይ ሰፊው ቤተሰብ ነው ማለት ነው ድጋፍ የሚያቀርበው። በዚህ ጉዳይ ጥሩ መተባበርና መደጋገፍ አለ።
0: በጣም ጥሩ። እንግዲህ መምህር ሙሉጌታ ወረዳ ኃይሉ በጣም እናመሰግናለን። በሰፊ እንወያይበታለን። እንኳን ደስ አለህ በድጋሜ።
1: የሁላችን ደስታ ነው።
2: አመሰግናለሁ።
1: የሚል ቃለ ምልልስ ነው ያደረግነው።
2: ሰላም ሁን።
0: ይሻየው ደስ የሚል ቃለ ምልልስ ነበራል። እውነት ነው፣ ደስ ይላል። ስኬት ነው ይሄ በጣም የኢትዮጵያ ይሁዳን የቤተ እስራኤል ስኬት ነው። እንግዲህ በፊዚክስ መምህር ለዛውም በፊዚክስ ዘርፍ የኢትዮጵያ ይሁዳውያን ምርጥ የአመቱ የእስራኤል መምህር ተሸላሚ በጣም ጥሩ ነው። ጥሩ ቃለ ምልልስ ነው እንዳልከው። እንዲህ አይነት ነገሮችን ስንሰማ ደግሞ ያበረታታል፣ ደስ ይላል። ስርጭታችን እየተጠቃለለ ነው እንግዲህ
1: አዎ፣ ጥሩ ስኬታማነትን እንዳልሽው በእውነት ጥሩ ውጤት ሲያስመዘግቡ ደግሞ እነሱ ተወዳድረው ከብዙ ተማሪዎች ጋር እንደዚህ መውጣት ከነዚህ በመላ ሀገሪቱ ሀገር አቀፍ ደረጃ አምስት ናቸው ምርጥ ምስጉና የተመረጡት። በጣም ጥሩ
0: ጌታ ነው። ጥሩ እንግዲህ ነገ ጧት ስድስት ሰዓት ላይ እንገናኛለን። አድማጮቻችን፣ ለቴክኒክ ባለሙያው ለያኤር ኒውማን ምስጋና ይድረሰው።
1: እንዲሁም
0: ያስተናገድ ናችሁ
1: ወርቅ ለሸቴና
0: ሻየው ደጉ ነበር። መልካም ሌሊት አድማጮች፣ ጧት እንገናኛለን።
1: ጧት ስድስት ሰዓት ላይ
0: ስድስት ሰዓት ላይ።